0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ተናስተልኝ የተከበራችሁ አድማጮቻችን እንደምን አድራችኋል። እነሆ የዕለተ ሐሙስ የጧት ስርጭታችን ይዘን ቀርበናል። ዛሬ ለቱ እንደብራን ዘመን አቆጣጠር የዮም 5 ዩዳሌት በኤሉል ሄይ ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ኦገስት 27 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 1 2018 ነው። የቴክኒክ ባለሙያችን ዩራይ ፒከር ስቱዲዮ ተረኞች ሰጠኝ ዘመን ናቸው። ባይነን እንደተለመደው ስርጭታችን እስከ ጠዋት 7 ሰዓት ይቀጥላል። በዚያ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦችና አንባቢያንም ይዘው ቀርቡ የሚለውን እንመለከታለን። በማከታተልም የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ በሰጠኝ ዘመን
0: አመሰግናለሁ።

0: ናቸው። አርስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ የፓርቲያቸው መራጮች እየሸሹ መሆኑን በዝግ ስብሰባ ወቅት ተናገሩ ተባለ። የመጪው ዓመት የትምህርት ዘመን ሊጀመር ከዛሬ ጋር 6 ቀናት ያክል ብቻ ቀሩ። ሩሲያ በኔቶ አባል ሀገራት ላይ ጥቃት እንዳትፈጽም አሜሪካ አስጠነቀቀች ተባለ። በጎርፍ መጥለቅለቅ ለተጎዳቸው ኔፓል እርዳታ ለማቅረብ የተባበሩት መንግስታት ድርጅትና ሌሎች ግብረሰናይ ድርጅቶች ጥረት መጀመራቸው ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ የፓርቲያቸው መራጮች እየሸሹ መሆኑን በዝግ ስብሰባ ወቅት ተናገሩ ተባለ። የካን የዜና ክፍል እንደዘገበው ጠቅላይ ሚኒስትሩ ከፓርቲያቸው አባላት ጋር በዝግ ስብሰባ ወቅት ባሰሙት ንግግር 10 የሆኑ የክኔሴት መቀመጫዎችን ድምፅ ልናጣ የምንችልበት ሁኔታ አለ። መራጮቻችን እየሸሹ ነው። እንዴት እንደምንመልሳቸው እኔ አላውቅም ማለታቸው ተገልጿል። ቃል አቀባያችን ሻኻር ግሊክ ካደረሰን ዘገባ መረዳት እንደቻል ነው በሊኩድ ፓርቲ ለውጥ ካልተደረገ በምርጫው እንሸነፋለን የሚል ስጋት በናታንያሁ በኩል አለ። ግን በየትኛው መንገድ እርምጃ መውሰድ እንዳለባቸውም እንደማያውቁ ገልጸው ከህዝብ ላይ ከሚደረገው ግምገማ ይልቅ በትክክለኛ ሁኔታ ያለው የፓርቲው ገጽታ መጥፎ መሆኑን ናታንያሁ ገልጸዋል ተብሏል። የሊኩድ ፓርቲ በጉዳዩ በሰጠው ምላሽ ዘገባው ከእውነት የራቀ ነው፣ እናንተ የተመለከታችሁት ያለው ትክክለኛ ያልሆነ የህዝብ ግምገማን ነው። ናታንያሁ የሚመሩት የሊኩድ ፓርቲ በምርጫው አሸናፊ ይሆናል ብሏል። ይህ በእንዲህ እንዳለ ከህዝብ ላይ የሚደረጉ ግምገማዎች እንደሚጠቁሙት የሊኩድ ፓርቲ ከአሻር ፓርቲ ጋር የተቀራረበ ድምፅ የሚያገኝ መሆኑ እየታየ ነው። የመጪው ዓመት የትምህርት ዘመን ሊጀመር ከዛሬ ጋር 6 ያክል ቀናት ቀሩ ተባለ። በዕብራውያን ዘመን አቆጣጠር የታፍሽን ፔ ዛይን የትምህርት ዘመን የሚጀምረው ፊታችን ማክሰኞ መስከረም 1 ቀን 2026 ዓ.ም ነው። የትምህርት ሚኒስትርና የመምህራን ማህበራት ትምህርት በተያዘለት የጊዜ ሰሌዳ ይጀምራል ብለው በይፋ ቢያስታውቁም በመጪው የትምህርት ዘመን በርካታ መምህራን፣ ርዕሳነ መምህራን፣ የሙያ ለህፃናት ተንከባካቢዎችና የልዩ ትምህርት ክፍል ባለሙያዎች ያንሳሉ። በትምህርት ስርዓቱ ለመምህራን የሚከፈለው ደሞዝ ማነስና በመማር ማስተማሩ ያለው አስቸጋሪ ሁኔታ ለመምህራን ከስራ መልቀቅ አይነተኛ ምክንያቶች መሆናቸው ይገለጻል። የካታር ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ሞሐመድ አልቲያኒ ለስራ ጉብኝት ወደ ኢራን ተጓዙ ተባለ። በኢራንና ካታር መሪዎች መካከል የሚደረገው ውይይት በመካከለኛው ምስራቅ መረጋጋት እንዲፈጠር ለማድረግ ነው ተብሏል። የካታር ውጭ ጉዳይ ሚኒስትር ቃል አቀባይ ከዶሃ እንደገለጸው ካታር በመካከለኛው ምስራቅ ያለው ግጭት በዲፕሎማሲያዊ መንገድ እንዲፈታ ትፈልጋለች ብሏል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ውጥረት ዛሬም እንደቀጠለ ነው። አሜሪካ በኢራን ላይ የጣለቻቸው የኢኮኖሚ ማዕቀቦች ሀገሪቱን መፈናፈኛ ማሳጣቱ ይገለጻል። ኢራን ከዚህ የኢኮኖሚ ጫና ለመውጣት ግጭት ልትፈጥር የምትችልበት ሁኔታ ሊኖር ይችላል የሚልም ስጋት አለ። በኢራን ላይ የተካሄደው የአንበሳው አገሳት ዘመቻ 6 ወራት ቢሆኑትም ለችግሩ መፍትሄ የሚሆን ዲፕሎማሲያዊ መንገድ አልተገኘም። ጦርነቱም የተፈለገውን ያክል ውጤት አላመጣም። ሩሲያ በኔቶ አባል ሀገራት ላይ ጥቃት እንዳትፈጽም አሜሪካ አስጠነቀቀች ተባለ። የዌል ስትሪት ጆርናል ጋዜጣ እንደዘገበው የአሜሪካው የመረጃ ድርጅት ሲአይኤ ኃላፊ በሩሲያ ዋና ከተማ ሞስኮ የስራ ጉብኝት አድርገው ተመልሰዋል። ዋና ዓላማቸውም ለሩሲያ ማስጠንቀቂያ ለማቅረብ ሳይሆን አይቀርም ተብሏል። የሲአይኤ ኃላፊ ጆን ራትክሊፍ በሩሲያ የስራ ጉብኝት ሲያካሄዱ ለመጀመሪያ ጊዜ መሆኑ ተገልጿል። የሩሲያው ፕሬዚዳንት ቭላድሚር ፑቲን የኔቶ አባል ሀገርን በማጥቃት የአካባቢውን ሀገራት ሁኔታ ለመፈተሽ ጥረት ያደርጋሉ የሚል ስጋት አለ ተብሏል። ሩሲያ ባሳለፍነው ሌሊት ዩክሬንን በባሊስቲክ ሚሳይሎች ማጥቃቷ ተገለጸ። ጥቃቱ በማዕከላዊ ዩክሬንና በዋና ከተማዋ ኬቭ ላይ ትኩረት ያደረገ ነው ተብሏል። ይህ በእንዲህ እንዳለ ከአራት ዓመታት በላይ የሆነውን የሩሲያና ዩክሬንን ጦርነት የሚያስቆም ዓለም አቀፍ ኃይል እስካሁን አልተገኘም። አሜሪካ የሁለቱን ሀገራት ጦርነት ረስታለች። የአውሮፓ ህብረት ለግጭቱ መፍትሄ ከመፈለግ ይልቅ ለዩክሬን የጦር መሳሪያ መግዣ የሚሆን ከ6 ቢሊዮን በላይ ዩሮ ለመስጠት ሰሞኑን ወስኗል። የተባበሩት መንግስታት ድርጅት የተቋቋመበትን ዋና ዓላማ ረስቷል። የዩክሬንና ሩሲያን ግጭት ለማስቆምም ጥረት እያደረገ አይደለም። በጎርፍ መጥለቅለቅ ለተጎዳችው ኔፓል እርዳታ ለማቅረብ የተባበሩት መንግስታት ድርጅትና ሌሎች ግብረሰናይ ድርጅቶች ጥረት መጀመራቸው ተገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ለኔፓል እርዳታ ለማቅረብ ከተባባሪዎች ጋር እንቅስቃሴ እያደረጉ መሆኑን በይፋ አስታውቀዋል። በኔፓል ሰሞኑን የጎርፍ መጥለቅለቅ ተከስቶ የ160 ሰዎችን ህይወት አጥፍቷል። በመቶዎች የሚቆጠሩ መዳረሻቸው እንደጠፋ ነው። ያሉበት ሁኔታ ከማይታወቀው ዜጎች መካከል ሀገር ጎብኚዎችና ያደጋ ጊዜ ሰራተኞች ይገኙበታል። አንድ እስራኤላዊ ሀገር ጎብኚም ስካውን ያለበት አይታወቅም ተብሏል። ባለሙያዎች እንደገለጹት የበረዶ ግግር ቀልጦ የጎርፍ መጥለቅለቁን ሳስከትል አይቀርም ብለዋል። የገንዘብ ምንዛሬ ሳይል ንግድ ባንኮች ዛሬ በሚያካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቀል ከ97 ሳንቲም ይለወጣል ተብሎ ይጠበቃል። አንድ ዩሮ በ3 ሸቀል ከ47 አጉሮት ይመነዘራል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሞቃታማ አየር ጸባይ ይኖራል። ነገ አርብ ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 34፣ በቴል አቪቭና አካባቢዋ 32፣ በአይፋና አካባቢዋ 31፣ በብኤርሸባና አካባቢዋ 38፣ በኤላትና አካባቢዋ 43 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: ስጠይ ነምሰግናለን።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ይዘው ቀርሙል ስንመለከታለን። የዲዮት አረኖት ማሪብ ሃሪትስና እስራኤላዮም ሲፍለፍት ላይ ይገኛሉ። በየዲዮት አረኖት በሚጀምርበት ሰዓት በተለይ በሀገራችን አሁን በቅርቡ የፖለቲካ የምርጫ ከሄዳል። በምርጫው ዙሪያም ጊዜው እየጣበበ ነው። ሁለት ወር ቀርቷል። አሁን ትናንሽ ፓርቲዎች የሚዋሃዱበት እንዲሁም የትኛው ፓርቲ ከማን ጋር እንደሚሄድና እያንዳንዱ ፓርቲ አቋም ለአስመራጭ ኮሚቴ የሚያሳውቅበት ጊዜው ደርሷል በማለት ጽሑፉን ይጀምራል። ከዛም የመከላከያ ሰራዊት አቃቤ ሕግ የነበሩት ኢፋት ኢየሩሳሌም በሳቸው ዙሪያም የነበረው ውጥረት እናስታውሰውን በሳቸውም በአሁን በተለይ መከላከያ ሰራዊት እንዲሰናበቱ ከተደረገ በኋላ የሚደርሳቸው የተለያዩ ጥቅማ ጥቅሞች ገንዘብ እንዲሰጡ ምንም እንኳ የኢታማጆር ሹሙ ቢፈቅዱም የገንዘብ ሚኒስትር ግን ያሉበት የህግ ሂደት ከሚፈጸም ድረስ ማቆየት እንፈልጋለን በማለት እንዳዘገዩት በዚሁ ጋዜጣ ላይ በሰፊው ተጽፎ ይታያል። ከዛም ወደ ባለፈው ሳምንት ወደ አስክሬኑ ወይም አጽሙ ወደ እስራኤል ቀብር የመጣው በተለይ የይሁዳ ካትስ እና የተለ ሁለት ባልደረቦቹ ጽቪ ፌልድማን እንዲሁም ዘካሪያ ቦማል የነሱ ሁኔታ በዛ በመጀመሪያው የሊባኖስ ጦርነት ሰዓት በተደረሰው ክስተት ምን እንደሆነ እንዴት እንደሆነ በአንድ ታንክ ውስጥ ነው አስክሬናቸው ተጠልፎ እንደሄደና የት መዳረሻው እንደተጠፋ ያን አስክሬናቸው ነው ማጽማቸው አግኝቶ ለመመለስ የተደረገው ሂደት ቀላል እንዳልነበረና ወይ ከፍተኛ እልህ አስጨራሽ እንደነበር በሰፊው እዚህ ከስተር የተገርጾ እናያለን። ወደ ቱርክ በመንሄድበት ሰዓት ቱርክ ከእስራኤል ጋር እንግዲህ ቅሬታ እንዳለ ለመግባባት እንዳልሆነላችሁም እናቆኑ በተለያዩ ዜና መድረኮችም የተጠቀሰ እንደታየንበት ሁኔታ አለ። ማንኛውም ዛቻ ቱርክ ከመትራመድበት ወይም ከመትሄድበት መንገድ ሊያቆማት አይችልም በማለት ፕሬዚዳንቱ ኤርዶዋን የጸጡት ቃለ ምልልስ አለ ሲል ይታያል። በአለፈው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሳወቁት በአንዱ ልጅ ላይ ኢራን የግድያ ሙከራ ወይም ለመግደል ሙከራ ነበር ብለው አስመስተውቃቸው ይታወሳል። ለይህም የትኛው ልጃቸው እንደሆነ በዚህ ጋዜጣ ላይ ይፋ ሆኗል። ያይር ኔታንያሁ ማያሚ አሜሪካ ውስጥ ይኖር የነበረው ማለት ነው። በአስቸኳይ ወደ ሀገር እንዲመለስ መረጃ ከተቀበለ በኋላ በአስቸኳይ ወደ ሀገር እንዲመለስ ጥሪ ተደርጎለታል። እንዳውም ይላሉ እንደገሰው ዘገባ ከሆነ ሻንጣ የማዘጋጀት ጊዜ እንኳን ነበረውም በማለት የተጻፈው ሁኔታ አለ። ከዛም የከፍተኛው የእስራኤል ኢታማጆር ሜጀር ብሪጋዴር ጄኔራል ኢያል ዛሚር የሳቸውን ውሳኔ በማጠፍ መንግስት ሚስራድ ሆትሳር ወይም የገንዘብ ሚኒስትር ለቀድሞዋ አቃቢ ሕግ ለነበሩት ኢፋት ኢየሩሳሌሚ ቶሜር ኢየሩሳሌሚ ኬን ገንዘብ አንሰጥ ማለታቸው እጅግ በጣም እንዳስቆጣቸው የተናገሩበት የመንገድ አለ። ምክንያቱም የሕጉ የፍርዱ ሁኔታ ይሄድ አይሄድም ዋናው ኃላፊው እኔ ነኝ ቃል የመጠበቅ አለበት ሲል የተናገሩበት ሁኔታ አለ። ወደ ማሪብ በምንመጣበት ሰዓት ማሪብ በተለይ በጹቂታን ጦርነት ጊዜ ጠቅላይ ሚኒስትር ቢናሚን ኔታንያሁ ከአንድ ሐማስ ባለስልጣን ከፍተኛ ባለስልጣን ጋር ቀጥታ በሳቸው ወዳጅ በመላክ ቀጥታ ድርድር እንዲያደርግ አዘው እንደነበር ይሄም ራሱን የቻለ ሌላ ኮሚቴ ተቋቁሞ ኮሚቴው ድርድር በሚያደርግበት ሰዓት እሳቸውን በበጎን ይህን ሲያደርጉ ነበር በማለት የሚያሳይ ጽሑፍ በሰፊው ተጽፎ ይታያል። ናፋል የተሰኘችው ሀገርም በጎርፍ መጥለቅለቅ የሚያሳይ ጽሑፍ አለያም እስከ በዚህ ጋዜጣ ላይ ወደ 95 በላይ የሚሆኑ ከዛ በላይ የሚሆኑ ሰዎች እንደተሰዉ በዚህ ጋዜጣ ላይም ተጽፎ እናያለን። ከዛም በመከታተል ሐማስ እንደገና ራሱን ያደራጀ ነው በአንድ በኩል መሳሪያውን አስረክባለው ይላል ነገር ግን በአንድ በኩል ደግሞ ራሱን ያጠናከረ
እየተደራጀ እየመጣ ነው በማለት የተጻፈ ጽሑፍም አለ። የእስራኤል ኢታማጆር ሹም ከፊንላንድ ኢታማጆር ሹም ጋር በሀገር እስራኤል ውስጥ ተገናኝተው እንደተወያዩ የሚያሳይ ጽሑፍም ዚያለ። ፊንላንድ የጦር ኃይሎች ኢታማጆር ሹም እስራኤል ውስጥ መጥቶ ጠይቀዋል። አዛን በተመለከተ አዛን መልሶ ለመገንባት በሚደረገው ሂደት የሰላም ኮሚቴው ፕሬዝዳንት የሆኑት ማልድኖቭ በተባበሩት መንግስታት ተገኝተው ሲናገሩ ሐማስ መሳሪያውን ሊያስረክብ ፈቃደኛ ነው ብሎም መሳሪያው ማስረከብ ብቻ ሳይሆን ሙሉ በሙሉም ወደ አዛን ለሌላ ግለሰብ ለሌላ ለሚያስተዳድረው ሰው ለማስተላለፍ ውሳኔ ላይ ደርሷል ይላል። ምን ያህል ሁለት ሊዮችን የምናቀው ጉዳይ የለም። ሲጋም መከላከያ ሰራዊት አሁንም በጥቅም 7/2023 የተሳተፉት ሽብርተኞችን እያደነ መምታቱ እንደቀጠለ ነው ይላል እዚህ ጽሑፍ ላይ እንዳለው። ከዛም ወደ ውስጥ ገባ ብለን ብንመለከት የሃይማኖት ካሳውን ሁኔታ በተለይ በትናንትናው ዕለት እንደተገለጸው ሻባክ ገብቷል፣ ምርመራውን ጀምሯል፣ ፍለጋውን ጀምሯል የሚል ዜና ተሰራጭቶ ነበር። ይህም ትናንት እንዳስታወቅ ነው በጠዋቱ ስርጭታችን ከሃይማኖት ካሳ አባት ከአቶ ተስፋዬ ጋር ቃለ ምልልስ አድርገን ነበር። ይህ ዜና ሐሰት እንደሆነ ተናግሯል። እስከ ትናንትናው ሰዓት ድረስ ሻባክ እንዳልገባ ተናግሮ ነበር። እዚህ ጋዜጣ ላይ ደግሞ ሻባክ ገብቶ አሁን ስራ እንደጀመረ ተጽፏል። የሚገርም ሁኔታ ነው። ወደ ሐሬት በመንመጣበት ሰዓት ሐሬት መከላከያ ሰራዊት የተወሰኑ ፍልስጤሞች ታጣቂዎችን በማዘጋጀት አዛ ውስጥ ያሉ ፍልስጤሞችን ወደ ሌላ ሀገር እንዲሰደዱና እንዲባረሩ ከፍተኛ ጥረት እያደረጉ ነው። ይህ ደግሞ ፍልስጤሞችን ከቦታቸው ከቀያቸው ለማፈናቀል የሚደረግ አንደኛው ዘዴ ነው በማለት መከላከያ የሚያደርገውን ድርጊት በመንቀፍ በሰፊው ጽሑፎች እናያለን። በማከታተልም በትምህርት ሚኒስቴር በተለይ ተአስተማሪ እጥረት እንዳለ ትምህርት ቤት ሊከፈት በአንድ ሳምንት እንደቀረው እዚህ ላይ ማለን የተማሪዎች የአስተማሪዎች እጥረት እያለ እንዴት ነው ትምህርት ገበታ የሚከፈት የሚችለው በማለት እየተነገረ ይገኛል። ሌላ ስንመለከተው በተመሳሳይ መልኩ የተጻፈ ጽሑፍ ነው ያለው እዚህ ላይ። ወደ እስራኤላዊውን በምንመጣበት ሰዓትም እስራኤላዊውን በሰፊው መጀመሪያ ሽፋኑ ላይ ያስቀመጠውም መከላከያ ሰራዊታችን አለሞ ተኳሽ ወይም እነኚህ እያደነ የሚመታቸውን ዙሪያ በከፍተኛ ሁኔታ አጠናክሮ እየቀጠለ ነው። ምክንያቱም ይላል ወደ ውስጥ እንድናየው ተደርጓል። መከላከያ አሁንም ከአዛ ሰርጥ የሚለቀቁትን እነኚህ ሰው አልባ የሚንቀሳቀሱ ወይም የሚንሳፈፉ ፊኛዎችን ቦምብ የጫኑ ወይም ፈንጂ የያዙ ሁላችንም እናስታውሷን ከጥቅም ሰባት በፊት ሲከሰት ነበር ክስተት ነው እንደገና እያደሱት እንደመጡ እንደሆነና መከላከያ ደግሞ በዚህ ላይ ያለ ጥርጥር ማንም ይሁን ማንም ይህን አካባቢ በሚለቁበት ወይም ፊኛውን በሚለቁበት አካባቢ ጥቃት እንደሚያደርስና እስካሁን ድረስ የነበረውን ምናልባት ኃይሉን ስልቱን ቀይሮ ወደዚህ ለመግባት እቅድ አዲስ እቅድ አቅዶ እንደተነሳ እያሳወቀ ይገኛል። ሐማስ በበኩሉም በዚህ ዙሪያ ልጆችን ህፃናቶችን እያሳተፈ ነው። ይህን አፊፊዮን የሚባል አብዛኛውን ጊዜ የምናውቀው የልጆች መጫወቻ ነው። እሱ ግን ፈንጅ ጠምዶ ለልጆች ሰጥቶ ልጆችን እንዲልኩ ያደርጋል። በዚህ ላይ እንግዲህ መከላከያም ጥቃት እንዳያደርስ ለማለት ነው። ዞሮ ዞሮ በልጆች ላይ መጠቀሙን እንደቀጠለ ነው። ከዛም በማከታተል በተለይ በሳምንት መጨረሻ ላይ ኃይለኛ ዝናብ እንደሚኖር እየተነገረ ነው። ከወዲሁ ቅድመ ዝግጅት ያስፈልጋል በማለት ይሄዱ ነው። የፖለቲካው የምርጫው ሁኔታ 61 ቀናት ቀርቶታል። በእነዚህ 61 ቀናት ውስጥ በተለይ በቀኙ ርዕዮተ ዓለም ተከታዮች ዙሪያ ያለው ሁኔታ በተለይ ስሞትሪች ፓርቲ ወደ ክነሴት የሚያስገባውን ድምፅ ላያገኙ ይችላሉ የሚል ሁኔታ አለ። እንደገና በተለይ ደግሞ አሁን በትናንትና ሁለት የተቋቋመው አዲስ ፓርቲ የበለጠ ድምፅ ይቀበላል የሚል ሁኔታም እንዳለ እየተነገረ ይገኛል። ክብራቱና ክብራን ተመልካቾቻችን አበናፓል ቀደም ሲል እንደተናገር ነው
በተወሰኑ ሰከንዶች ብቻ ቤቶች መንደሮች እንዳልነበሩ ሆነዋል። እስካሁን ድረስ ከ400 በላይ መደረሻቸው የጠፋ ሰዎች እንዳሉ ከነዚህ ውስጥ እስራኤላውያን ዜግነት ያላቸውም እንዳሉ እየተነገረ ነው። እስካሁን ድረስ ከ157 በላይ በጎርፍ መጥለቅለቅ አደጋ ህይወታቸውን ያጡ እንዳሉ የተገለጸ ነው። እቺ ሀገር የምትገኘው ደግሞ የቻይና ጎረቤት ሀገር ናት። ክብራትና ክብራን አድማጮቻችን በጠዋቱ ለገስቶች ለአንባቢያን ምን ይዞ ቀረቡ የሚሉት የስካውኑ ነበር።

0: ወደ ወቅታዊ ዘገባ ነው የምናልፈው። እንግዲህ በአዲሱ የሆነ የበላይ ዜማ ነው እንግዲህ ወሎንም ወጃምንም ያነሳል። አይቸው ባየ እንዴት
1: ማው በቅድሚያ እንደምናደርግ
0: ደህና ነኝ፣ ሰላም ነው።
1: አቸር ያናግር። እንግዲህ
0: ሳምንቱ መጨረሻ ቀናት ቀላል አይደለም። አረብ ቅዳሜ ሲመጣ አብዛኛው ሰው ረፍት ስለሚሆን ደስ ይላል። የምንሰራም አለን እንግዲህ ይሁን።
1: እውነት ነው። ዩኔ በላይ አዲሱ ዜማው ጥሩ ነው። እንግዲህ እየቆየ ሲሄድ ይለመዳል። ለየት ያለ ሁኔታ ቀደም ስለንት የተናገርከው ነገር አለ። ብዙ ግጥሞች ይደረደሩ ተደርድሮበታል በሙዚቃው ላይ። ግጥሞቹ መደርደር ደግሞ አሁን ደግሞ የተለመደ አይደለም። ያው ለብ አድርገው ተሎ የሚወጣ ነገር አይደለም። ምንድን ነው የሚሉት በነጮች አነጋገር ፈጣን ምግብ
0: እንግዲህ አልበሙ ሲወጣ ደግሞ እናየዋለን። በነገራችን ላይ አንጋፋው ድምፃዊ ማህሙድ አህሙድም የመጨረሻውን ታሪክ የተሰኘ አልበም ይፋ ሊያደርግ ነው ሰሞኑን ተብሏል። ደስ የሚል ነው። ድሜ ባለጸጋ ነው። እንግዲህ ጥሩ ነው።
1: አንድ ፕሮግራም እንይዝለታለን።
0: መደንብ
1: ወደ ወቅታዊ ሁኔታ ስንሄድ ሁዴ ወቅቱ ወደ ሁለት ወር የቀረው እንግዲህ ብሔራዊ ምርጫ አለ። ብሔራዊ ምርጫ ሊካሄድ ነው። ያው 61 ቀን ቀርተውታል ከዛሬ ጋር። ፓርቲዎች እንግዲህ ለአስመራጭ ኮሚቴ ደግሞ የራሳቸውን አቋም የሚያሳዩበት ጊዜ ገደብ አለ። እሱም መስከረም 7 ድረስ ነው። መስከረም 7 ሁሉም ፓርቲ የራሱን ከማን ማን ጋር እንደሚሄድ እንዴት ነው ማሳወቅ ያለበት ሁኔታ አለና ብዙ ሽኩቻ አለ እዚህ ውስጥ እና እንዴት ነው የምታየው ይህን ሁኔታ?
0: እዛ በፊት ግን አንተ መቼ ነው ወደ ክኔሴት የምትሄደው ነው?
1: ግድ የለም አንድ ቀን
0: አይቀርም። ሁላችንም ጥሩ ነው። እንግዲህ ያው ፓርቲዎች ከአሁን በፊትም ደጋግመን እንደምናገረው አሁን በእስራኤል ያው የምርጫን ሁኔታ ነው ሁሉም ምርጫ ነው እየሸተተ ያለ እና አዳዲስ ፓርቲዎችም ነባሮችም ራሳቸውን የተሻለ ደረጃ ለማድረስ የሚያደርጉት ጥረት ጥሩ ነው። ዲሞክራሲያዊት ሀገር በመሆኗም ደስ ይላል። ውጤቱንም በጥሩ ሁኔታ ለመቀበልም ያው የብሔራዊ ምርጫ ቦርድ አስፈላጊውን ዝግጅት እያደረገ ነው። እንግዲህ ትልቁ ማን ነው ውጤት የሚያመጣው ብቻ ሳይሆን ማን ነው መንግስት የሚመሰረተው የሚለውም ትልቅ ጥያቄ ነው እና አሁን በሊኩድ ፓርቲ እና በአሻር ፓርቲ መካከል በህዝባዊ ግምገማ ተቀራራቢ ድምፅ ነው። የአንድ የሁለት ልዩነት ነው። በየጊዜው እነሱ የተሻለ ድምፅ ያገኛሉ። እኛ እንግዲህ ያንን መሰረት እያደረግን ነው የምንነጋገር። አዳዲስ ፓርቲዎች እንደ ኦፌር ቪንተር ያቋቋሙትም ራሱ የሌሎችን ድምፅ ይወስዳል። በተለይ በቀኝ ክንፍ በኩል በይሁዳና ሰማሪያ ቀበሎች የሚኖሩ ይሁዳንን ድምፅ ይወስዳል የሚል አለና ሁሉም ውጤታማ ለመሆን ጥረት እያደረገ ነው። ግን በእስራኤል አንዱ ችግር ምንድን ነው? የትንንሽ ፓርቲዎች መብዛት ለጥምር መንግስቱ ችግር ይፈጥራሉ። ከዛ ምንድን እንቅፋት ይሆናል። ብዙ ፓርቲዎች አንድ ላይ ይሆንና አሁን መንግስት ከተመሰረተ በኋላ የህዝቡን አጀንዳ ሳይሆን የፓርቲዎች አጀንዳ ብቻ ነው የሚራገ።
1: እዚህ ላይ አንድ ነገር ትኩረት ሊሰጡ የሚገባ ጉዳይ አለ። እነኚህ ትናንሽ ፓርቲዎች ትላልቅ ፓርቲዎች ላይ በመደገፍ በመንጠላጠልም ወደ መንግስት ከተቀላቀሉ በኋላ አብሮ መንግስት ከመሰረቱ በኋላ መንግስት የራሱን አጀንዳ እንዳያካሄድም እንቅፋቱ ነው የሚሄዱበት ሁኔታ ነው። ለዚህ ሁሉ ጥፋተኛ ደግሞ ትላልቅ ፓርቲዎች ናቸው። ምክንያቱም አንዱ በአንዱ ላይ እኔ ከገሌ ጋር አልቀመጥም፣ እኔ ከገሌ ጋር አልመሰረትም በማለት በግል ጥላቻ የሚሆን አይታወቅም፣ ወይም ደግሞ እነሱ ከህግ በላይ በመሆን እንደ ምሳሌ አድርገን መውሰድ እንችላለን። ባለፈው ምርጫ በነበረበት ሰዓት ስንት ጊዜ ነው ወደ ምርጫ ዙሪያ ሄድኩት? ምክንያቱም አንዱ ከአንዱ ላይ አብሬ አንሄድም በማለት ከጠቅላይ ሚኒስትሩ ጋር ለመሳል ጠቅላይ ሚኒስትር ቢና የሚናተ ነገ እኔ ከእሱ ጋር መንግስት አልመሰረትም በማለት ወደ 4-5 ጊዜ የሚሆን ምርጫ ሄደናል። የዚህ አይነት ነገሮች እስካልቀሩ ድረስ እስካልቆሙ ድረስ አሁንም ነኝ ጥቃቅን ፓርቲዎች ለትላልቅ ፓርቲዎች ጫና መሆናቸውን ጉዳት ማድረሳቸውን እንደመ እኔም ጉዳት አድርጌ እመለከተው። ምክንያቱም አሁን ወደፊቱ ምርጫ አለ። በዚህ ምርጫ አሁን ሁለት ከፍተኛ ፓርቲዎች የሚባል ነገር አሁን አዲስ ቀደም ሳንት ያስተናገርከው ያሺር የተሰኘው የአይዚንኮት ያወጡ የቸው ፓርቲ እና የሊኩድ ፓርቲ አለ። ትልቅ መቀመጫ ይቀበላል። ሁለቱ በአንድ ላይ ተዋህዶ መሄድ የሚችሉበትን መንገድ የሚፈጥሩ ካልሆነ በስተቀር አሁንም እንደኔ አመለካከት አንደኛው አንደኛውን የማቸነፍ ሁኔታ ማለትም በተደጋጋሚ ወደ ምርጫ እንዳልን በየነው
0: ፖለቲካ ጨዋታ ነው። ምንም እንኳን ወደ ፖለቲካው ገብተን እኛ ፖለቲከኛ ባንሆንም ግን ከምናያቸው ከልምድና ከምንመለከተው በፖለቲካ ጨዋታ ውስጥ ገብተህ በጥምር መንግስት ስትመሰረት ይሄን ታደርግልኛለህ ይሄን አደርግልሃለሁ በዚህ ተቆማለህ ነው። እነዛ ውሎች አልከበር ሲሉ ፓርቲዎች ከሆነ አካል ጋር አብረናን ይሄድም የሚሉበት ሁኔታ
1: ከሚገባው በላይ የሚጠይቁ አሉ።
0: እኮ
1: አንዘን አንድ ሳብ ካሁን በፊት አሁን ከነበረው መንግስት ጋርም የነበረ ብዙ ክስተቶች ነበሩ።
0: እኮ እንግዲህ ይኸውልህ እያንዳንዱ የየራሱ ምርጫ አለው የየራሱ የሚስማማበት ሁኔታ አለ። በዛም የመቆም ሁኔታንም አላየንም። አብረውም በአመራር የነበሩትም አንዱን ብቻ ሳይሆን የጥያቄ መብዛት ብቻ ሳይሆን አብረው የተፈራረሙ አካላትም አብረ ያንን የተፈራረሙበትን ሁኔታ ያለ መፈጸም ሁኔታ ስላለ በዛም ምክንያት ነው። በአጠቃላይ ግን አሁን ህዝቡ የሚፈልገው ነገር እንዲሆን ነው። በተለይ በደህንነት በኢኮኖሚ በሌሎችም ዘርፎች ጥሩ ውጤት እንዲመጣ ነው ህዝቡ የሚፈልገው። 6 ጊዜ 7 ጊዜ 10 ጊዜ ምርጫ ብታደርግ
1: ስለዚህ ነው እነኚህ ተወዳዳሪ ፓርቲዎች መሪዎቻቸው ሁሉም ያላቸውን ያለመግባባት ሁኔታ በጎንተው የህግ ሀገር ቻል በህግ ነው የምትገዛው ሀገሪቱ ሁሉም ለህግ ሰጠው ለሀገራቸው በእውነት አስበው ለዛም በተለይ እዚህ 4 አመት ወዲህ ሀገራችን በከፍተኛ ጦርነት ላይ የሄደችበት ሀገር የምትታሳልፈው ቀላል ህይወት አይደለም ያሳለፈን ያለው ሁላችንም ቢሆን የዚህ ተቃማሽን በቀጥታም በተዘዋሪምና ለዚህ ሂሳብ በማድረግ ቦታ ሰጠው ሀገሪቱን ወደ ተካከለ ቦታ ለመምራት የሚጥሩበት ዘዴ ቢፈጠር ጥሩ ነው። ነገር ግን አንዱ አንዱን ጥላቻ ያመጣና አንዱ ላይ እንደዛላ ነው።
0: እነርሳው አሁን ሁሉን ነገር እንተውና ለሀገራችን ባንድ ላይ እንቆም ሁሉም ሚል እርግጥ ለሀገራቸው የሚሰሩ ፖለቲከኞች አሉ ብዙ። ግን ደግሞ በቃ የግላችን የፓርቲውን ሁኔታ እንተውና ለሀገራችን ሁሉንም የሚበጀው እናድርግ ሚል
1: እንተውና ማለት ሳይሆን አለ አንተ የምታስተካክለው ነገር አለ።
0: ባለፉት ጊዜያት በተመለከት ነው ለምሳሌ ዘመቻ የጦር ዘመቻ የሚሄዱ ሀረዲም ፓርቲ የሀረዲም ወጣቶችን ላለመያዝ ህግ ወጣ። ከዛ በኋላ ደግሞ ህጉን እንሽረዋለን ተባለና ጨዋታው ፖለቲካዊ ጨዋታውን አናውቀውም በጣም በየጊዜው የሚለዋወጥና የሚሆነው እና ያለን ለማንኛውም ግን ያው ለማጠናከር ራሳቸውን እየጣሩ ነው። ወደ ሁለተኛው ርዕሰ ጉዳያችን ስናልፍ አይቸው ሩሲያ በኔቶ አባል ሀገራት ላይ ጥቃት ልትፈጽም ትችላለች በሚል ስጋት የአሜሪካው የመረጃ ድርጅት ኃላፊ የሲአይኤው ኃላፊ በሩሲያ ጉብኝት አድርገው አስጠንቅቀዋል ይባላል። እንዴት ነው?
1: አያጅቦ ጅቦ ሳታማኝ ብላኝ የሚባል አባባል አለ። እንደኔ ምልከታ አንደኛ ሩሲያ ካሁን በፊት በተለይ ከነኚህ የሩቅ ምስራቅ የጦር ቃል ኪዳን ሀገር አባላት ከሆኑት መካከል እነሱንም ታጠቃለች የሚል ስጋት ካሁን በፊትም ነበር። ዞሮ ዞሮ የዩክሬን እና የሩሲያ ጦርነት የተጀመሩ በዚህ ምክንያት ነው። ዩክሬን ወደዚህ የጦር ቃል ኪዳን አባል ለመቀላቀል ፍላጎት ስለነበራት አትቀላቀል ምክንያቱም የራሷ ስጋት ስላለባት ነው። በዚህ ምክንያት ጦርነቱ የመጣና ይህም በዚህ መንገድ ከሄደ ላይቀር ይችላል ይሄ ሁኔታ። ደግሞ ሩሲያ ይህን ነገር ካደረገችው ያለምንም ጥርጥር ወደ ሶስተኛው ዓለም ጦርነት እንቀላቀልበት ሁኔታ ነው እና ይሄ አደገኛ ነው የሚሆነው። በእርግጥ ራሻ በአሁኑ ሰዓት ሩሲያ ራሷን እዩኝ ተመልከቱኝ ለማለት ምናልባት በዚህ በዩክሬንና በሩሲያ ጦርነት ውስጥ የተከሰቱ አንዳንድ ክስተቶች አሉ። ሩሲያን ማን ነው ይሄን ያህል ጊዜ ከዩክሬን ጋር ጦርነት ትቆያለች ብሎ አስቦ የነበረው? ሩሲያ እንዳለ ዩክሬንን ትውጣታለች የሚል ምልከታ ነው ነበር። ግን የምናየው ተገላቢጦች ነው ያገኛሉ።
0: በአንድ በኩል አልሆነም በሌላ በኩል ደግሞ አስበው ሩሲያ ብቻዋን አውሮፓንንም አሜሪካንም ነው በዩክሬን አማካይነት የተዋጋች ማለት ይቻላል። እነዚህ የአውሮፓ ህብረት አባል ሀገራት በአግዙ አሜሪካ ባታግዝ ኖሮ ዩክሬን ሳምንትም ሁለት ሳምንትም አትቆይም ነበርና በሌላ በኩል
1: ያም እንዳለ ሆኖ ዩክሬን በጣም ከሚጠበቀው በላይ ራሳቸውን እየተከላከሉ የሚገኙ ናቸው። አንድ ዘንጋ ባለፉት 30 አመት ወዲህ እኮ ነው ዩክሬን ራሷን ችላ እንደ ሀገር የቆመች እንጂ የራሻ አንድ ክፍል አንድ ሀገር ከተማ ሆና የነበረች ሀገር ነች። ስለዚህ ምን ያህል ተጠናክራ ምን ያህል በኢኮኖሚው አድጋ ምን ያህል ኃይሏ ተጠናክሮ እዚህ ደረጃ ላይ በጣም የምትመሰገን ሀገር ነች። እንደ ዞሮ ግን ይህ ሁኔታ ባይሆን መልካም ነው። ጦርነት ለማንም የሚበጅ አይደለም። ግን በዚሁ ከቀጠለ
0: ወቅነ ሰለጠን ያሉት የዓለም ሀገራት ነው ጦርነቱን የሚያመጡብን። እንግዲህ
1: ሰላሙን ያምጡልን።
0: ሰላሙን ያምጡ። እሺ።

0: ተከበራችሁ አድማጮቻችን እንግዲህ በዚህ ሰዓት አድማጭ መስመር ላይ ያሉን ሐሳብ መግለጽ የሚፈልጉ
1: ፖለቲካውና ተባበኝየው ጤና ይስጥልን።
2: ሰላም ጤና ይስጥልኝ እንደምን አደራችሁ? ጓደኞች ሬዲዮን አስተናጋጆች
0: እናመሰግናለን።
2: አድማጮቻችን
1: እኔ አሁን ብቻዬን ያለሁ ጓደኞች የለኝም ለጊዜው።
2: አኔ ሆሸራይቸው ማብሮህ መሰለኛል።
0: ነው እንግዲህ መካድ ነው እሱ እየካደ ነው እንግዲህ። እስቲ እናመሰግናለን። እንዴት ነው
2: እንዴት መሰለህ ቀድሞ በኢትዮጵያ ባለሳሳት ፋናም ይባል መሰለኝ የረዶን ስርቂት ነበር።
0: እውነት ነው
1: አላውንም።
2: እናንተ እንደምትነጋገሩት ቀልዶችን ይያደበላለቁ ነበር የሰውነን እንትን ሲስቡት የነበረ እና ያን ያስታውሳል። አሁን እናንተ እንደተነጋገሩት
0: እናመሰግናለን። ይሁን የሀገራችን ፖለቲካ ወዴት እየሄደ ነው? እንዴት ይመለከቱታል?
1: አራንተ በለው እንዴ ለአንተ ምንል
2: አንተ ነው ዋናው አንተ ነው እንጂ አንተ የሚባለው ነገር
0: እንዲፈቅ መቼ ባህላችን ነው።
1: አይቼው አማቱን እንኳን አንተ ብለው አውቅም። አሁን እዚህ ሬዲዮች
2: አላቀርቷል አንተ የሚባል ነገር የዚህ ሀገር ልጅ አማቱን አንተ አባ አባባ እያለ ነው። አባ እንኳን በእንትኑም የለም
1: ስም ነው
2: እና ወደ ዋናው ጊዜውን አልሻማ። መቼም ፖለቲካ ሲመጣ ሁላችንም እያንዳንዳችን እየወሰርነ አንዱን ታንዱ ማጋጨት አንዱን ታንዱ መወሳሰር ነው ሆኖ ያለ ነገሩ። ግን ይሄ ነገር ተወዳዳሪ የማንሆን ሰዎች ከሌን ምረጡ ከሌን ያድርጉ ብለን የመናገር መብት እንደሌለን ማወቅ አለብን። እኔ ተወዳዳሪ አይደለሁም ያነ ተወዳዳሪ ነው እንጂ ያነን መናገር የሚችለው እኔ በመብቴ ተነስቼ ከሌን ወንድሜ ነው ያክስቴ ልጅ ነው የሚያጎቴ ልጅ ነው ብዬ ከሌን ምረጡልኝ ብዬ መናገር አልችልም። ያነ የዛኛው የፖለቲካ ድርጅት ያኛው ሊከሰው ይችላል ወይም ደግሞ የዛኛው ገዳፊ ደግሞ እንዲህ ያደረገ ነው ብሎ ሊናገር ይችላል። ይሄንን አውቀን ነው መሄድ ያለብን። በተለይ ሰሞኑን በሃይማኖት በኩል ያሉ ሰዎች እንዲህ አይነት ነገር አዋቂ ነን የሚሉ ሰዎች እንዴት አይነት እናውቃለን ብለው መናገራቸው በዚህ በኩል ወይስ ተመራጮች የተወዳደሩትን ሰዎች አንድ ላይ አድርገው አልጠይቋቸው?
0: እግዚአብሔር አንዳንድ የሃይማኖት መሪ ሆኑተኝ እገሌን ምረጡ እገሌ ነው የኛ ተወካይ ብለው መወሰናቸው አንደኛ እንደው የሃይማኖት አባት ያለ ስራቸው እየገቡ አይደለም ወይ?
2: አንደኛው እንግዲህ ራሳቸውን አቋቁሞ የፖለቲካ ድርጅት አድርገው እንትን ማለት ይችላሉ። እንግዲህ በሃይማኖቱ ደረጃ ላይ ይሄንን አይፈቅድልንም። እኛ አስተምናውቀው ድረስ ሃይማኖት በሃይማኖቱ ለምን በሃይማኖቱ የሄዱትን ሰዎች አንድም ቀን ወጥተው ወይም ደግሞ አንድም ቀን ሲያወግዙ ሰምተን አናውቅም። ይሄ አንዱ ነው። ታዲያ ያንን ያላደረጉ ሃይማኖት ማለት ምንድን ነው ብለን በምንጠይቅበት ሰዓት ነገሩ ወደ ላይ እኛን ሁሉ ጊዜ ሄጅ የተደረገ ይባላል። እኔ ቄሶችን በጣም ማከብር እንደው ለመናገር መፈራ ነኝ። ግን በዚህ ደረጃ ላይ የደረስንበት እነዚህ ሰዎች ሁሉችን ካህናቶች ይወስናሉ ወይ ነው? ሁሉን የኢትዮጵያ ህብረተሰብ ይወስናሉ ወይ ነው? እንዴት አንድ ሰው ሁለት ሰው ተነስቶ በዝምድና የሚሆንም እንጂ አላውቅም በምንም ይሆን አላውቅም ከሌን ምረጡልኝ ብሎ መናገር ሃይማኖቱን ፈቀቅ አድርጎ ሮሮ ጥሎ ይሄንን ብሎ መናገር ሃይማኖቱ ይፈቅዳል? ይሄን ሃይማኖት ኃላፊ ከሆነ ሃይማኖቱ ይፈቅዳል ወይ ነው? ይሄ አንዱ ጥያቄው። ሃይማኖቱ እኮ አንድነን ወገን ወግኑ አይደለም ይሄን አድርግ ብሎ የሚወስነው። ሃይማኖት ማለት በትክክል ፍርዱነን በትክክል የሚያስቀምጥ ነው ሃይማኖት ማለት እንጂ አንድ ግድ ማዘን ብዬ ልክ እንደ ፍርድ ቤት አንዳንዴ ገንዘብ ተቀብሎ ፍርድ እንደሚፈርደው አይደለም። አጣሞ መፍረድ ወይም በወገን መፍረድ አይደለም። በእኛ ቤተሰቦች ህብረተሰቦች እንደሚፈረደው ፍርድ አይደለም። ስለዚህ ይሄን ነገር እንዲያው በእውነት ልናጤነው የሚገባ ሁኔታ ነው። እኔ ሃይማኖት ሲባል እንደዚህ አይደለም። በሃይማኖት ምንና ምንበት የነበረው ሃይማኖት ይሄ አይደለም፣ እምነታችን ይሄ አይደለም። ካህናት በስራው አንድን ወገን የተጣላን ሄዶ ማስታረቅ ይሄ ነገር ጥሩ አይደለም፣ ሃይማኖቱም አይመለከተንም፣ በዚህ ሃይማኖት እንትን አትበሉ፣ በዚህ ጠብ ምን ያደርግላችኋል፣ ይሄ ጥሩ ነገር አይደለም ብሎ ሁለቶችን የተጣሉትን ወይም ደግሞ ያንን ማስታረቅና ሃይማኖታችን እንዳይሸረሸር በዚያ ነው የሥራ ሂደታቸው እንጂ ያን ደግሞ እንደፈለገው ይሁን ይሄንን በዚህ በጎን አድርገን ይሄንን እናስተካክላለን ካሉ ራሳቸው መፍረቅ አቋቁመው እኛን ምረጡን ማለት ይችላሉ እንጂ አንድ ሰው ከዚህ ሁላ ተተወዳደረው መርጠው ፈሌን እኛ ፈልገናልና ይሄን ምረጡልን ብሎ መናገር እነሱ ናቸው የኛው ራሲ። አሁን እያንዳንዳችን የወለድኩትን ልጅ እንኳን ከሌን ምረጥልኝ ብዬ መናገር ይችላሉ የፈለገው ነው የሚመርጥ። እና ይሄ ነገር የማ በተለይ በአሁኑ ሰዓት ላይ ያለው የምርጫ ሁኔታ እኔ ተሞትኩ ሰርዶ አይብቀል የሚሆን ሁኔታ ነው ያለ እንጂ ያን የፖለቲካ ድቃቃ ፖለቲከኞች አሁን እኔን ምረጡኝ እኔን ምረጡኝ ይላሉ። ህብረተሰቡ ይሄንን ማወቅ አለበት።
1: ችግር ነው እንግዲህ
2: ለተላላቆቹ
1: ፖለቲከኞች እንግዲህ በኦቬድ መዲና ሆኖ ደሞዝ የሚቀበል አካል ከሆነ ወደ ፖለቲካውም ለመሄድ ቢያንስ 3 ወራት የሚያስፈልግበት ጊዜ አለ። ብዙ ሂደትን ማለፍ የሚያስፈልግበት ነውና አንዳንዴ እንዳላችሁት እንደተማለውም ፖለቲካ ውስጥ ማነው ጣልቃ የሚገባ በምን መልኩ የሚለውን ማጤኔ ያስፈልጋል። አንድ ወገን ደግሞ ከሌ የተሻለ ነው ከሌ የተሻለ አይደለም የሚለው እንግዲህ በህብረተሰቡ መነጋገር ይሆናል እና ያለው ለወደፊት ተጠባበ
2: ዋናው አሁን ያልከው እንግዲህ አንድ ሰው የመንግስት ሰራተኛ ሆኖ ለመወዳደር ከቻለ የሚችል ከሆነ ከሶስት ወር በፊት የመልቀቂያ ደብዳቤ ወስዶ ማስረከብ አለበት። አንደኛ የመንግስት ሰራተኛ ደግሞ በመንግስት የተወከለ ሰው ከሌን ምረጡልኝ ብሎ መናገር አይችልም። ክልክል ነው፣ አስገድደዋል። እና ይሄ አይነት ነገር አለ። እኔ አሁን የምናገረው ታናናሽ ፓርቲዎችን እነሱ ታሁን ቀደም ያየነው ነበረ በጦርነቱ ምክንያት ለምን እኔ ከከሌ ጋር አልጨመርም እኔ ተከሌ ጋር አልጨመርም ብለው የራሳቸውን እንትን አድርገው የራሳቸው የነበሩ ሰዎች ነበሩ። ግን ከዚያ መሃል አሁን አንዳንዶች ፓርቲዎች ግና ተጨምረው አገራችን አገራችን ነው ብለው የተጨመሩ ፓርቲዎች ነበሩ። በኋላ ያው ያሰቡት ሐሳብ ከአለቀላቸው በኋላ እንደገና ተመልሰው በራሳቸው እንትን ብለዋል። እነዚያም ደግሞ አሁን ለምን ተጨመራችሁ ይሁን ለምን እኛ ያላችሁ ሳታረጉ ቀራችሁ ይሁን አሁን ካሲሞን አትወጡም እየተባሉ ይባላሉ። ግን ያንንም ሆኖ መራጩ ነው የሚያውቀው እንጂ በአሁኑ ሰዓት ማንንም ሰው ለመለየት አይቻለም። ስለዚህ ዋናው እኔ ከሌ ምረጡ ከሌን አትምረጡ አይደለም። እኔ መናገር መፈልገው ፖለቲከኞችም ሆነ ህዝቦችም ሆነ መምረጥ የሚችል ሰው የፈለገውን ብሎ መምረጥ ይችላል እንጂ ከሌን ምረጡልኝ ብዬ የመናገር መብት እንደሌለኝ እንደሚያስቀጣኝ ማወቅ አለብኝ ነው አንዱ። ሁለተኛው ስለ ቤተሰፈር አሁን በእግዚአብሔር እርዳታ የሚመጣው ሳምንት በእውነት የአገር ተረካቢዎች አገሪቱን ተረክበው የሚያስተዳድሩ ልጆቻችን በቤተሰፈር እንግዲህ እየተከፈተ ነው። ሁለት ወሩን ጨርሰን ወደ ትምህርት ገበታ እየተዘጋጀ ነው ያለ ልጆች ሁላ። ስለዚህ ቤተሰቦች የቤተሰፈር ያልተስተካከለ ካለ ልጁ የት ቤተሰፈር እንደተመዘገበ ያንን ሁሉ በአሁኑ ሰዓት ማጠናቀቅ ያስፈልጋል። ልጄ የትኛው ቤተሰፈር ነው ሁሉ የሚማረው እማ የትኛው በቤተሰፈር ውስጥ ደግሞ እያንዳንዳቸው አንድ ቁጥር ሁለት ቁጥር ሶስት ቁጥር የሚባል አለ ያን ደግሞ ከየትኛው ቦታ ነው ተመድቦ አለ ብሎ ይሄን ነገር መከታተል ያስፈልገናል ብዬ ነው ማስተላልፈው። በጣም አመሰግናለሁ ወንድሞቼ።
0: ይስጥልን።
2: መልካም አመሰግናለሁ። ይሁንልን። ሶፍ ሻቧናይም ትዳራባ።
0: ይስጥልን። እሺ። ሌላ ተጨማሪ አድማጭ አለ መስመር ላይ?
1: ሙሉውቅጣው።
0: አቶ ሙሉ ሰላም ተናስተልን።
3: ተናስተልኝ። እንዴት አደራችሁ? አቶ ሰጠኝ
0: አስከን እርሱስ ምልከታ እንዴት ነው?
3: ሰላም ናችሁ?
1: አይቸው ኮስሚ ሳይጠራ ብሎ አቆረፈ።
3: አዎ አይቸው ካለቀይቸው እንዴት ነህ? ሰላም ነህ?
0: ደህና ነኝ እግዚአብሔር ይመስገን። እንዴት ነው የእርሶስ ምልከታ? እንግዲህ አንተ የባ
3: አንተ ነው ብሏል አቶ እንተናየ።
0: እሺ እንዴት ነው አንተ ፖለቲካ ምልከታ ምን ይመስላል? እግዚአብሔር ይመስገን።
3: በመጀመሪያ ደረጃ እድሉን ስላገኘው በጣም አመሰግናለሁ። የኔ አመለካከት በዚህ በፖለቲካው ጉዳይና ትንሽ ስለ ቴሌፎን ደግሞ ማወራዋለኝ።
0: እሺ አጠር አድርገን ቻታችን ስለነቻው
3: አሁን በዜና ስትገልጹት እንደሰማሁት ናታኔው ወደ ንኩድ ለምርጫው ያሰጋኛል ብለዋሉ። እንዴት ነው የሚለውን አቅጣጫ ነው። እርግጥ በአሁኑ ሰዓት ድርጅቶችም ሆነ ፖለቲካ ፓርቲዎች በስተዋል፣ እንደ ድሮ አይደለም። አንዱ አንዱን ማቋቋም አንዱ አንዱን ማቋቋም የተለያየ ነገር ብዙ ለሀገሪቱ ብቻ የሚያስብ ሰው አይደለም ያለው በአሁኑ ሰዓት ያለው። ለሀገሪቱ የሚያስብ ቢሆን ይሄ የፖለቲካ ፓርቲ ሁሉ አብሮ በዚህ አሁን ባሳለፍነው ወቅታዊ ሁኔታ ሁሉም ሰው እጅና ጓንት ሆኖ ሁሉም ሰው ለሀገሪቱ አገር ስትጠቃ ህዝብ ሲጠቃ አንድነትን አጠናክሮ መቀጠል አንድነትን ይዞ መቀጠል ሲገባ፣ ነገር ግን ክፍልፍል ሆኖ ያው እንደሚታወቀው ያሳለፍነው ሁኔታ ሁሉ ማንኛውም ሰው ያውቃል። ግን ይህ ሰውዬ ብርቱ በመሆኑ እግዚአብሔር መቼም የእስራኤል አምላክ እሱ እንደው መከታ ይሆናል ብሎ እንትን ብሎት እንደሆነ እንጂ አንደኛ የእድሜ ገደቡ በጣም ብዙ ነው። ነገር ግን ያለው ችሎታና ያለው አመራር የእግዚአብሔር ጸጋ ነው። በዚህ ሁኔታ ላይ ያው መከራው ለያየን ያለው እስካሁን ድረስ ያም ሆኖ በውጭም ሆነ በሀገር ውስጥም ሆነ የሚደረገው ነገሮች ሁሉ ለሀገር የማይጠቅሙ እሱን ለመጣል ወይም እሱን ለአሳልፎ ለመስጠት ብዙ ችግሮች አሉ። ሰው ማሰብ የሚገባን ምንድን ነው? ለሀገር ነው ቅድሚያ፣ ለሀገር ነው። ሀገር ከሌለ ሰው መኖር አይችልም።
1: አቶ ሙሉ እንግዲህ እኮ በዲሞክራሲያዊ ሀገር እኮ በምርጫ ወቅት አንዱን በማሸነፍ አንዱ ለመመረጥ መጣር እኮ ተገቢነት ያለው እንቅስቃሴ ነው።
3: አዎ ነው፣ ይሄ ዲሞክራሲ ነው። ነገር ግን ሲበዛ በጣም ለህብረተሰቡ ይመራል። ለምን መሰለ? በዲሞክራሲ አቅጣጫ፣ በማሸነፍ አቅጣጫ፣ በስራ ለውጥ የተለያየ ነገሮች ህብረተሰቡ የሚጠቅሙን ነገሮች እዞ ተቀረበ አንድ ፓርቲ አንደኛ በስራ ሁኔታ ሊመረጥ ይችላል። ለምን? ከዚያኛው ፓርቲ የተሻለ ነገር ከተገኘ ለህብረተሰቡ አሸንፎ መሄድ ነው። ይሄ እኮ የሚደረገው ነገር አገራችን እንኳን ወድቅ እዚህ ወቅታዊ ሁኔታ በተደረገው ነገር ሁሉ በዚህ ሶስት አመት ባሳለፍነው ላይ እንደውም የውጭ ጠላቶች ገብተው የሀገራችንን ህዝቦች ሌላ ነገር እንዲያደርጉ እየተባለ በሰላማዊ ሰልፍ እሱን በመቃየም ሀገሪቱን አሳልፎ በመስጠት የተለያየ ችግር ነገር ነው ሁላችን እንደምናውቀው ያለፈ። ግን ይህ ሰው እያልተበገረም ሁሉንም ችሎ ሁሉንም ሀገሬ ትቀድመኛለች ህዝቤ ቀድመኛል ሀገሬን የሚነካ ማንኛውም ሰው ቢሆን
1: እንግዲህ አንድ ሰው ብቻ አይደለም ለዚች ሀገር እየሰራልና ከሳቸው ጋርም ብዙ የሚሰሩ አሉ አቶ ሙሉ አጠራ ጥርስኪ ለማረግ ነው መከም
3: አሉ አሉ ግንሳ አመራር ያስፈልጋል እኮ አመራር ያስፈልጋል የመከላከያ ሰራዊት አለ ሁሉም ባለዘርፎች ሁሉም የሚመለከታቸው አካል አሉ አባል ግን አመራር ጥሩ አርጎ መምራት ያስፈልጋል ጥሩ አርጎ ቢመራው ነው ዛሬ ሰላም ሆነን ምንም የተወሰነ ውድቀት ቢደርስብን ሰላም ሆነን ዛሬ ሀገራችን በሰላም ተመልሳ እንደውም ለምርጫው የደረሰሽ በሱ ኃይል ነው አሁን ደግሞ በዚህ ምርጫ በኩል ላይ እሱ እንደይገባ
1: ዝም ብዙ ምንነሷሉ ጦርነቶችን ገና ያላለቁ ናቸው ብዙ ግንባሮች አሉ ለማንኛውም ብዙ ጥሩ የተሰራ ነገርም እንዲሁም ደግሞ ትችት የሚቀርብባቸው ነገሮች አሉ በፖለቲካው አካሄድ ግን ይሄኛውም ያኛውም ራሱን አሸንፎ ወንበር ለመያዝ የሚያደርገው እንቅስቃሴ በዲሞክራሲያዊ ሀገር መብት ነውና ከዛ አንጻርም ቢታይ ጥሩ ነው ያው እንደ አፍሪካ ጦር መሳሪያ ይዞ አይደለም የሚታገል እዚህ ሀገር ፖለቲከኛ
3: አው ልክ ነው ግን ቢሆንም መቼም የሁሉ ቢሆን ላይሆንላቸው ይችላል ታውን ቀደም ታይቷል አሁንም ደግሞ ላይሆንላቸው ይችላል መታገሉ ጥሩ ይታገሉ ይሄ አንዱ ነው ሌላው ግን ስለ ተሮፈን ያወራል ያልኩት ምንድነው በእውነቱ አንድ ቦታ ይሄድኩኝ ነው ከዚህ ተነስቼ አይፋስ ተመድረስ ድረስ ህብረተሰቡ ራሱ አንድ አካባቢ የመጡ ሰዎች አንድ አካባቢ ያሉ ሰዎች ተቀምጠው አንድ ላይ አራት ወንበሮች በዚህ ሁለት ተቀምጠው ሁሉችም ቴሌፎን ይዘው አንድም ቀል ሳይነጋገሩ ከዚህ ተነስተው አይፋ ገቡ ምንም ወሬ ሳይባል ሁሉ ቴሌፎን ይዘው ማለት ነው መንገድን ሲሄዱ እንደዚህ ነው ሰው የኛ ህብረተሰብ በዚህ ቴሌፎን ላይ ተበክሏል በእውነቱ ይሄ ቴሌፎን ጥሩ ቢሆንም ብንጠቀምበትም እንደው በመጠኑ ብናየው አሁን እኮ ስራ መስራት አልተቻለም በእውነቱ እና ቢጠቅም
0: ገደብ ሊኖረው ይገባል ገደብ
3: ሊኖረው እንደገና መንገድ ስንሻገር የመኪና አደጋ ይደርስብናል
0: ብዙ ጉዳዮች አሉ
3: አጠቃቀሙን
0: ማወቅ አለብን የግድ ይላል ብዙ ነገሮች
1: እርስ በርሳችንም ያራራቀን እኮ ነው አብረን ሰብሰባ ራሶ ተብሎ ስልካችን ቁጭ ብለን ምንልኩ እናንተ ከከ ብዙ ጥሩ
0: ነገሮች አሉ እና እግዚአብሔር ይስጥልን እናመሰግናለን
3: እና ስለዚህ ነው ህብረተሰቡ ከዚህ ላይ በእውነቱ እንደው ተመካክሮ በመጠኑ ቢጠቀምበት አስፈልጊ ነው በሚል ሁኔታ ነው እንዴ
0: ጥሩ ሐሳብ ነው
1: ሌላ ጊዜ በሰፊው
0: ሌላ ጊዜ በሰፊው ነው ወይ በታለ
3: ነው ሰላም አሉልኝ አመሰግናለሁ
0: እሺ
3: ሰላም አሉልኝ
0: አቶ አበበ ቢያርግልኝ ከናታኒያ ከተማ መስመር ላይ አሉ ተነስተኝ አቶ አበበ
4: ተናስተለን አቶ አይቸው
0: እንደምን አደሩ
4: ተውላችሁም ላላችሁ
0: አው አንተ በል እኮ ነው የተባልከንተ እንደ አንቱ ይላልሁን
1: አላልኩም እንደ ገና መች አይቸው ነው ያለ
4: እናንተም አትባሉ ምን የማልባ ነው
0: እሺ አይቸው እንኳን ላንተ ሰሞኑን በእኛ ጣቢያ በዚህ በተለይ በእናንተ አካባቢ የሚኖሩ ናታኒያ ከተማ ነዋሪ የሆኑ ግለሰብ ወጣው ህዝቡን ያለ ኮሚቴው ፍቃድ ህዝቡን ለስብሰባውም ህዝቡን በተመለከተ የተናገሩት ንግግር አለና ለዚህ መልስ መስጠት እንፈልጋለን ብለው ነው የደወሉን እንግዲህ በዚህ ነው የደወልክልን አቶ አበበ ያርግልኝ ምንድነው የምትለው መልክቱ ምንድነው ማነውስ እንደዚህ ያደረገው ኮሚቴውስ ማን ነው ይወዴት ነው
4: እንግዲህ በመሰረቱ የግለሰቦችን ስም መጥራት ልቆጥረን
0: ስሙን መጥራት ያስፈልጋል
4: አዎ አያስፈልግም ብዬ አስባለሁ እንግዲህ በናታኒያ እንደሚታወቀው ለረጅም ዘመናት ተቀላላ ቀበሌዎችን እና አጠቃላይ ከተማውን የወከለ ሰፊ ኮሚቴ አለ ስራ እየሰራ ያለ ስለዚህ በየቀበሌው ወይም በየሽኩናው የራሳቸው አሙታ ያላቸው ሰዎች ሊኖሩ ይችላሉ እኔ አካባቢም እንደዚህ አለ ባለውበት ቀበሌ ማለት ነው አሁን ኮሚቴውን የወከለ ስብሰባ ብለው ጠርተው ከሆነ ትክክል አይደለም ማንኛውም ሰው የመሰብሰብ
1: የመደራጀት ያናገርናቸውና ችግሮች አሉ በችግሮች ዙሪያ ተገናኝተን እንዋይ ነው አሉ
4: አዎ እንግዲህ በህዝብ ደረጃ ሲጠሩ እንደዛ ነው ህዝቡ እና ነው ችግሮች
0: እዚህ ላይ አዎ እዚህ ላይ ደግሞ እንደዚህ አይነት ጥሪ ሲደረግ ማህበረሰብን በተመለከተ ጥሪ በሚደገፍ ሲጀመር ጥሩ ነው ጥሩን ማለት እንችላለን ነገር ግን ባንድ ላይ ተመካክሮ ተወያይቶ ተመካክሮ ማድረግ አይቻልም ወይ ኮሚቴ የተባለው ታዲያ ስራው ምንድነው እነኚህ ግለሰቦች ወደ ህዝብ ጥሪ ከማቅረብ በፊት ለምን ከኮሚቴው ጋር አልተነጋገሩም ለምን ከኮሚቴው ጋር ችግር አለ ወይ
1: እንደው ለወደፊት ተወበበን እንግዲህ ይቅርታ እንጂ ለወደፊት በዚህ በኮሚቴ አሰራሮች በተለያዩ በየሰፈሩ ያሉ የህብረተሰቡ የኮሚቴ አባላት እንደው ላሰራር አመች ነው ብዬ ማስበው ልክ እንደ ፓርቲዎች ለምሳሌ በፓርቲዎች ቃል አቀባይ አለ ቃል አቀባዩ ካልፈቀደ የፓርቲው አባል እንኳን መናገር አይችልምና እንደዛ አይነት ነገር ቢኖር አንዱ ደርሶ የማይናገርበት ሁኔታ ይኖራል። ሰው
0: ክስተቱን እንስማቸውና ሰዓትም
4: ይደስ ለዛ ነው አሁን ለምሳሌ እኔ መልእክት ማስተላልፈው ኮሚቴው በወከለ መሰረት ነው አጠቃላይ መርካዝ ኮሚቴው በወከለ መሰረት በዚህ በፊትም ታስታውሱ ከሆነ ይሄን በተመለከተ አንድ ሁለት ቀን ተናግሬ ያለው ለሬዲዮ ጣቢያ ተቃል ስለዚህ እኛ በመሰረቱ ሰዎች የመሰብሰብ ስብሰባ የመጥራት በዲሞክራሲ ሀገር የታወቀ ነው መብታቸው ነው ነገር ግን ኮሚቴው አልጠራም ለማለት ፈልጌ ነው ይሄ ኮሚቴ መርካዝ ኮሚቴ ህዝቡ ያዋቀረው በህዝቡ አቅጣጫ የሚመራ ኮሚቴ አልጠራም ስብሰባውን በ30 ቀን 8ኛው ወር 2026 የተጠራውን ስብሰባ ህዝቡ እንዳይደናገር ይሄ ኮሚቴ መርካዝ ኮሚቴው አልጠራውም። ሰዎች አትሄዱ አትሳተፉ የሚል መብት የለውም ኮሚቴው። ነገር ግን እንዲታወቅ እኛ መዘጋጃ ቤቱ ጋር ውል እየገባን ስራ እንዲሰራ የተጀመረ
0: እንግዲህ ከናንተ የናንተ ኮሚቴ የምታደርጉት እንቅስቃሴ ነው ብለው በተለይ ከምክትል ከንቲባው አሚር ጠጋ እንዲሁም ሌሎችም ቀሳውስትም ያሉበትኝ

0: ጥሩ ነው ኮሚቴ።
1: እስከ መቼ ነው ታዲያ እንዴት ነው የምንቀጥለው?
0: እንግዲህ በተቻለ መጠን በእግዚአብሔር እርዳታ አንድ ላይ ሆነን አሁን ይሰራል የተባለው እንግዲህ አንዲት ማዶን የሚትባል ነገር አለሽ። አጠቃላይ በህብረተሰባችን በርካታ ችግሮች አሉ። እነዚያን እንኳን
1: ጥሩ እንደዚህ እናድርግ። እንግዲህ አሁን መልእክቱ ባለፈው የተተላለፈው መልእክ ኮሚቴው የሚያውቀው አይደለም፣ እኛ ተሰብስበው አንልም፣ ግን ህዝቡ እንዲያውቀው የኮሚቴው ይሄን ስብሰባ ያውቀውም የሚል መልእክት ነው። ባሉን ችግሮች ምክንያት በእነዚህ ነገሮች ወደፊት በእውነት በሰፊው እንወያይበት ይገባል። አንድ ኮሚቴ ካለ በአንድ ኮሚቴ ተመርተን ቅሬታም እንኳን ቢኖር እዛው ቅሬታችን አስቀርተን በአንድ ኮሚቴ ህዝቡን ለመምራት እንጣር እንጂ እንደው በየቦታው የወጣን እንደዚህ ማድረጉ እኔ ኃይል አለኝ ብሎ ማደረጉ አሁንም ማህበረሰባችን ከማራራቅ ቂም ከማያያዝ ውጪ ሌላ ምንም የሚያመጣው ደግ ነገር የለም። ስለዚህ መነጋገር፣ ቁጭሎ መነጋገር፣ መወያየት። ይህ ኮሚቴ ደግሞ ህዝብን ለማገልገል የተመረጠ ነው። ኮሚቴው ስራውን አልሰራም ከተባለ ምርጫ ይኖራል፣ ማውረድ ይቻላል፣ ሌላ ኮሚቴ ይመጣል። በዛ አይነት ነው። የትኛውም ቦታ ነው እኛ እንደ ምሳሌ አድርገን እንውሰድ እንጂ
2: የራሳቸው አሰራር
1: ነው። የትኛውም ቦታ ነው እንደዚህ መሆን ያለበት።
2: እዚህ ላይ አሁን እኛ አሁን ለምሳሌ ወደ ሬዲዮ ሲመጡ በተቻለ መጠን የኮሚቴ አመራር የሆናችሁ እዛው ብትጨርሱ ጥሪ ከማቅረብ እኛ እንደ ማንኛውም አድማጭን ነው የምንቀበል። ትደውላላችሁ፣ እንቀበላለን። ስለዚህ ለወደፊት ቃል አቀባይ ብታበጁ በዛ ቃል አቀባይ መሰረት ሀሳቦች ቢተላለፉ ጥሩ ነው እንላለን። ችግሮችን ደግሞ በተቻለ መጠን ከሬዲዮ ከመድረሱ በፊት እዛው ብትፈቷቸው ጥሩ ነው። አቶ አበበ መጨረሻ ብትለንካል።
0: ብዙ ሙከራ አድርገናል። ቃል አቀባ ያለው ኮሚቴው መልእክቶችን የሚያስተላልፍ ለህብረተሰቡ፣ ለምሳሌ በቀደም በ25/8/2026
2: ባጭሩ አንድ ደቂቃ ነው የቀረ፣
0: ምክትል ከንቲባው ጋር ተገናኝተን ውሳኔ ደርሰናል። ወደፊት የሚሰሩት ማዶን ነው። አሁን መጀመሪያ የምናስቀድመው እሱን ነው።
1: እስቲ እንወያይበታለን። በዚህ በሰፊው በእውነት እንወያይበታለን።
0: ችግር የለም፣ መቀራረብ ይቻላል። የብቻ ስብሰባ መጥራት ግን የህብረተሰቡን ችግር ማስፋት ነው የሚሆነው።
1: እውነት ነው። እናመሰግናለን።
0: አመሰግናለሁ። መልካም ቀን።
1: እሺ፣ ተከበራችሁ አድማጮቻችን፣ ስርጭታችን የተገባደደ ነው። ሰጠይ እናመሰግናለን። እንዲሁም አድማጮቻችን አብረውን ስለቆዩ ቴክኒክ ባለሙያችን ዮራይ ፒከር ይስጥልን። መልካም ቀን።
2: ፕሮግራማችን ለተሳተፉት እናመሰግናለን። እንግዲህ ጊዜው ስላልበቃ አጭር አድርገን ነው። ሌላ ጊዜ ደግሞ እንቀበላለን። እናመሰግናለን። መልካም ቀን። አንድ ሰዓት እንደገና እንገናኛለን።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጥመስትልን እንደምን አላችሁ? ለቱን ደብረያን ዘመን አቆጣጠር ዩዳሌት በኤሉል ታብሽን ፔባብ እንደ

የትምህርት ቤቶች ርዕሳነ መምህራን በትምህርት ሚኒስቴር ጽሕፈት ቤት ላይ ቅሬታቸውን እየገለጹ ነው ተባለ። የሴድሮት ከተማ ከንቲባ አሎን ዳቪዲ እስራኤል ጥላትን ለማንበርከክ ከፈለገች መሬቶችን ይዛ መቀመጥ አለባት በማለት ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናንት ጀነራል ኢያል ዛሚር የገንዘብ ሚኒስቴር ጽሕፈት ቤት ጦሩን ያለ ገንዘብ እንዲንቀሳቀስ እያደረገ ነው በማለት ተቹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ ነው። የእስራኤል ደህንነት ጥበቃ አካላት በጋዛ ሰርጥ ሽብርተኞችን እየተከታተሉ መደምሰሳቸው እንደቀጠሉ ነው። ባዛ የሐማስ ድርጅት ኃላፊ የነበረውና በእስራኤል ጦር የተገደለው ያህያ ሲንዋር የግል ጠባቂና በጥቅምት 7ቱ የተካፈሉ ሌሎች ሽብርተኞችን የደህንነት ጥበቃ አካላት ደምስሰዋል። የያህያ ሲንዋር የግል ጠባቂ ወራዛክ ሳኺል ሱሊማን አቡ ሳምኻ የሚባል በኻን ዩኒስ ከተማ ነው እርምጃ የተወሰደበት። ሌላኛው በጥቅምት 7ቱ የሽብር ጥቃት የተካፈለው ኻዘም ሞሳ ደግሞ በደቡብ ባዛ ነው ጥቃት የተፈጸመበት ተብሏል። የትምህርት ቤቶች ርዕሳነ መምህራን በትምህርት ሚኒስቴር ጽሕፈት ቤት ላይ ቅሬታቸውን እያሰሙ ነው ተባለ። የመጪው ዓመት የትምህርት ዘመን ሊከፈት የተወሰኑ ቀናት ብቻ እየቀሩ ርዕሳነ መምህራን የትምህርት ሚኒስቴር ጽሕፈት ቤት ከኛ ጋር ያለው አካሄድ ጥሩ አይደለም በማለት ቅሬታቸውን ለማሰማት በክኔሴት የትምህርት ቋሚ ኮሚቴ ዛሬ ባካሄደው አስቸኳይ ጉባኤ ቅሬታቸውን ለማሰማት ተገኝተዋል። በጉባኤው የትምህርት ሚኒስትር ዮአብ ኪሽ ተገኝተዋል። ቃል አቀባያችን ሊራን ሁጃይኖቭ ካደረሰን ዘገባ መረዳት እንደቻለው ርዕሳነ መምህራኑ የትምህርት ሚኒስትሩ ካሉበት ሁኔታ ወጥተው እኛን ያናግሩን የሚል ጥሪ አቅርበዋል። በእንዲህ እንዳለ የመጪው ዓመት የትምህርት ዘመን የፊታችን ማክሰኞ መስከረም 1 ቀን 2026 ዓ.ም ይጀምራል። የትምህርት ሚኒስትርና የመምህራን ማህበራት ትምህርት ቤቶች በተያዘላቸው የጊዜ ሰሌዳ ይጀምራሉ ብለው በይፋ ቢያስታውቁም በመጪው የትምህርት ዘመን በርካታ መምህራን፣ ርዕሳነ መምህራን፣ የሙያለ ህጻናት ተንከባካቢዎችና የልዩ ትምህርት ክፍል ባለሙያዎች እጥረት እንዳለ ይገለጻል። የትምህርት ሚኒስቴር ጽሕፈት ቤት ዋና ስራ አስኪያጅ መኢር ሽሞኒ የ800 መምህራን እጥረት አለ፣ ባለፉት 4 ወራት ውስጥ 2000 የሚሆኑ መምህራንን ማግኘት ችለናል ብሏል። በትምህርት ስርዓቱ ለመምህራን የሚከፈለው ደሞዝ ማነስና በመማር ማስተማሩ ሂደት ውስጥ ያሉ አስቸጋሪ ሁኔታዎች ለመምህራን ከስራ መልቀቅ እንዳይነተኛ ምክንያት ይገለጻሉ። የጦር ኃይሎች ጠቅላይ ኢታማዦር ሹም ሌፍተናል ጀነራል ኢያል ዛሚር የገንዘብ ሚኒስትር ጽሕፈት ቤት ጦሩን ያለ ገንዘብ እንዲንቀሳቀስ እያደረገ ነው በማለት ተቹ። ኢታማዦር ሹሙ ዛሬ ጠዋት በወቅታዊ ጉዳዮች ዙሪያ ከሚመለከታቸው ክፍሎች ጋር ሲመክሩ ይፋ ባደረጉት ያልተጠበቀ መልእክት የመከላከያ ሰራዊቱና በስሩ የሚያገለግሉት በብዙ ግንባሮች በውጥረት ውስጥ ባሉበት ወቅት የገንዘብ ሚኒስትር ጽሕፈት ቤት በባዶ ካዝና እንድንንቀሳቀስ ይፈልጋል። እኛ የሀገሪቱን ሰላምና ደህንነት በማስከበሩ ዙሪያ ትኩረት አድርገን እየተንቀሳቀስን እያለ ከኛ በተቃራኒው የቆመ አንድ አካል ቢኖር የገንዘብ ሚኒስትር ጽሕፈት ቤት ነው። ያም ሆኖ የእኛን ዝግጁነት ለማዛባት ወደሚጥሩ ሁኔታዎች አንገፋፋም ብለዋል የጦር ኃይሎች ጠቅላይ ኤታማዦር ሹም ኢያል ዛሚር። የሴድሮት ከተማ ከንቲባ አሎን ዳቪዲ እስራኤል ጥላትን ለማንበርከክ ከፈለገች መሬቶችን ይዛ መቀመጥ አለባት በማለት ተናገሩ። ከንቲባ አሎን ዳቪዲ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እስራኤል በወታደራዊ ኃይል መፍትሄ ማምጣት ከፈለገች የጠላትን መሬት በቁጥጥር ስር መዋል አለባት። እኛ ባዛ ሐማስ እንዳይኖር ሁሉንም ነገር ማድረግ ይጠበቅብናል። ሐማስ የጦር መሳሪያ መፍታቱ አሊያም በሌላ መንገድ መፍትሄ ማግኘት አይቻልም። መፍትሄው መሬት መያዝ ነው። እኔ በግልጽ ይህን እጠይቃለሁ። እስራኤል በደቡብም ሆነ በሰሜን የጠላትን ይዞታዎች ለቃ በሲድሮት አሊያም ኪርያት ሽሞና ከተሞች፣ ሌሎች ሰፈሮች ሰላም አስከብራለሁ ብላ ማሰብ የለባትም። እኛ የግድ ለደህንነት ጥበቃችን የሚያግዙ ቦታዎችን መቆጣጠር አለብን ብሏል የሴድሮት ከተማ ከንቲባ አሎን ዳቪዲ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። በእስራኤል የስፖርት ሜዳዎች የሚፈጸሙ ስርዓት አልበኝነቶችን ለማስቀረት የጸጥታ ጥበቃ አባላት ጠንካራ እርምጃ እንዲወስዱ የመንግስት አቃቢ ሕግ አሚካይ አይስማን እንዲፈቅዱ የእስራኤል እግር ኳስ ማህበር አስተዳደር ጠየቁ። በእስራኤል የስፖርት ግጥሚያ ማከናወኛ ስታዲየሞች ከአሁን በፊት ብዙ ግጭቶች ሲከሰቱ ነበር። አዲሱ የውድድር ዘመን ከመጀመሩ በአጭር ጊዜ ውስጥ ግጭቱ እንደገና አገርሽቷል። ይህ ሁኔታ በጸጥታ መታየት የለ

0: እንደሌለበት ጸጥታ አስከባሪዎች ኃይለኛ ክንዳቸው እንዲዘረጉ የአቃቤ ሕግ መመሪያ እንዲያስተላልፍ የእግር ኳስ ማህበራት ጠይቀዋል። የእስራኤል እግር ኳስ ማህበር ሊቀመንበር እና የአስተዳደር ክፍል ኃላፊው ለመንግስት አቃቤ ሕግ በጻፉት ደብዳቤ በእግር ኳስ መመልከቻ ስታዲየሞችና አካባቢዎች ብጥብጥ ፈጥረዋል ተብለው የሚጠረጠሩ ደጋፊዎች ተይዘው ይለቀቃሉ፣ ክሶች በቸልተኝነት ይታያሉ፣ ቅጣቱ ሰዎችን አርፈው እንዲቀመጡ አደርግም፣ ይህ ደግሞ ሕግ በማከብሩ ላይ አደገኛ መልእክት ያስተላልፋል፣ በእግር ኳስ ጨዋታ ዙሪያ የፈለጉትን ብጥብጥና ችግር መፍጠር ይችላሉ፣ ግን ብዙ ዋጋ አያስከፍለንም ብለው እንዲያስቡ ያደርጋል ብለዋል የእግር ኳስ ማህበራትና አስተዳዳሪዎች። ይበንዲ እንዳለ ባለፈው ሳምንት በነበሩ እግር ኳስ ጨዋታዎች ሁለት የግጭት ክስተቶች ተፈጠሩ ነበር። የማካቢ ቴል አቪቭ ቡድን ደጋፊዎች የቤታር ኢየሩሳሌም ቡድን ደጋፊዎችን አጥቅተዋል ተብሏል። በተመሳሳይ ሁኔታ የማካቢ ናታንያ እግር ኳስ ቡድን ደጋፊዎች የብኔ ሳክኒን ደጋፊዎችን ማጥቃታቸውን ቃል አቀባያችን ካደረሰን ዘገባ መረዳት ችለናል። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቀል ከ97 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ47 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀታማ አየር ጸባይ አለ፣ ነገ ዓርብ ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። ኢሳያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: ሰጠይ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

0: ሰጠኝ ወደ
1: ተዘገባ ከባለፋችን በፊት ሸበል ሸበልዬ ማሰኘት ሐሙስ ሐሙስ ጥሩ ነው እንደንዴ እንግዲህ
0: ወደ ሳምንቱ ማለቂያ እንዲህማ የሐሙስ ማምሻውን የሚሰርግ የሚሰረግበት በአብዛኛው ማህበረሰባችን ስለሆነ መቼም በደስታው ጥሩ ሙዚቃ ያው እንትን ማሰማት በጣም ጥሩ ነው አይደለም ሰጠኝ ዘመነ
1: ጥሩ ነው እንጂ ሁልጊዜ ጦርነት ሁልጊዜ ፖለቲካ እና ጥሩ ነው ሁልጊዜ ሙዚቃም ጥሩ ነው እያንዳንዱ ነገር የራሱ የሆነ ይዘት አለውና እንደው ሻየው በድምጽ ትመክራለህ እንደንዴ
0: በእውነት ይሄን ቢሰጠኝ ፈጣሪ አምላክ እንዴት ምን ልበልህ ጥሩ ጥያቄ ለጠየቀኝ
1: ያዚላይ ዛር ዘፋይ መሆን ትችል ነው
0: ያዚላይ የለኝም እውነት ተመናገር በእውነት ችሎታ ግን እኮ የሙዚቃ አሰልጣኝ አንዳንዶች እንዴት በደንብ ማሰልጠን የሚችሉ ቢኖሩ እንዴም ዜማው ይሆናል ምናልባት
1: ዜማ ለማውጣት ተፈጥሯዊ የሆነ እንግዲህ ለንግግርም ያመቻሉ ለዜናም ያመቻሉ ግን ለዜማም የሆኑ ደግሞ የግድ ድምጽ ተፈጥሮ ካለ አሁን ብቻህን አንዳንድ ጊዜ ሰዎች ሲዘፍኑ አጥሩ ነው የሚሏሉ እና ችሎታ ካለ መሰልጠን ይቻላል ግን ያው
0: ፍላጎት ውስጣዊ ፍላጎት ነው የምለው
1: አይም መስፈን ይቻላል
0: በሆነ በሰጠይ በሆነ ምን ነው መቼም ያንዳንዱ የሰው ችሎታ የተለያየ ነው አይደለም ስጦታው አለ ተሰጦ ይባላል አንዳንዴ እንግዲህ የሱን መቼም እኔ ደና በጎ መልካም ጥሩ እንሰብ
1: አዎ ጥሩ እንግዲህ ሻያው እንግዲህ ጥቅምት 7 ቀን 2026 ዓመተ ምህረት ለሚካሄደው ብሔራዊ የክኔሴት ወይም የፓርላማ ምርጫ በተያያዘ በአሁኑ ወቅት የተለያዩ ፓርቲዎች እንቅስቃሴ እያደረጉ ነው። እንዴት ይታያል? ሁለት ወር ቀርቷል።
0: በእውነትም በጣም እንቅስቃሴ ተጠማክረው ይዘዋል። የተለያዩ ነባር የፖለቲካ ፓርቲዎችም ሆነ ወደ አሁኑ የተቋቋሙ አዳዲስ ፓርቲዎችም እነሱም ያው በእንቅስቃሴያቸውን አጠናክረው እንደው አሁን ማስታወቂያዎችም እያወጡ ነው። ያው እንግዲህ እኔን ምረጡኝ የበሳሰለ እንትኖች እያወጡ ነው። እንግዲህ እናው በቀጥስካሁን ግምገማ አለ። በተለያየ ተቋማት ግምገማ ያደርጋሉ። እንግዲህ አሁን ስናይ በመምራት ላይ የሚገኙት አንዴ የአይዘንኮት የሚመሩት ያሻር የተሰኘው ፓርቲ እሱም ጥሩ ወንበር ያገኛል ይሉና ተቀጥሎ በማግስት በነገታው ደግሞ የሊኩድ ፓርቲ ደግሞ አብላጭ ወንበር ያገኛል ይቀያየራል ይለዋወጣሉ። ግን እስካሁን ካሉት ከሚወዳደሩ ፓርቲዎች መካከል አብላጭ አንድ ቡድን ማለት ብሎክ ማድረግ እንደሚችሉ የ61 የክነሴት መቀመጫ ወንበር ማለት አንድ ፓርቲ ብቻ ሳይሆን የተለያዩ ፓርቲዎቹ ባንድ ላይ ሆኖ ተጣምረው እነሱም ያው ኮአሊሽን ወይም ጥምር አዎ እነዚህ ለ61 መሆን ግድ ይላል። እና እስካሁን አልደረሱም። ቢያንስ እስከ 59 አካባቢ ነው ያ ካልሆነ እንግዲህ አሁን ባለው እየተደራደሩ
1: ዝም ብለው ጉሽ እያሉ እየከፋፈሉ እንጂ ወደ ጥምር መንግስት በሚመጡበት ጊዜ እያንዳንዱ ፓርቲ የሚጠይቀው ነገር ይኖራል። ለዚህ ሰጠኝ ገንዘብ ሰጠኝ። አሁን ምርጫው ከተካሄደ በኋላ በጥምር መንግስቱ ውስጥ የሚገቡ መቼም አንዳቸው ማቋቋማቸው አይቀርም። ይህ ሰጠኝ ይደረግልኝ በሚለው ብዙ ክፍፍልም ብዙ ጥያቄም ይኖራል። ያኔ ደግሞ የመለያየት ቁጥሩም ሊቀንስ ሊጨምር ይችላል።
0: አዎ ያነ ከምርጫ ውጤት በኋላ በቂ የክነሴት መቀመጫ ወንበር ያገኙ ፓርቲዎቹ እንግዲህ አውተ የኮአሊሽን የጥምር ስምምነት ይባላል። በዛ መልኩ ነው እንግዲህ መንግስት የሚቋቋመውና ከውዲው ግን ስናየው መቼም በጣም ውጤቱ ይዲሃል ይሄ ነው ብለህ መናገር አትችልም። ግምገማ ነው ገና። ህዝቡ ምንድነው የሚመርጠው?
1: ግምገማ ነው እንግዲህ። በጧቱ ዝግጅታችን ካየነው በዜና አሁን የሊኩድ ፓርቲ እንደ መራጮች እየሸሹ ነው የሚል ጠቅላይ ሚኒስትሩ ተናግረዋል ተብሎ በዘገባ ቀርቧል። በዝግዝ ስብሰባው ወቅት መራጮቻችን እስከ 10 ማንዳት እስከ 10 መቀመጫዎች የሚሆን ድምጽ ልናጣ እንችላለን ጠቅላይ ሚኒስትሩ እንዳሉ ሲነገር ነበር ግን የሊኩድ ፓርቲ ለዚህ ምላሽ ሰጥቷል ይሄ ውሸት ነው ጠቅላይ ሚኒስትር ናታኔው የሚመሩት የሊኩድ ፓርቲ ውጤታማ ይሆናል ያሸንፋል ነው ያሉ እንግዲህ በየጊዜው የተለያዩ ዘገባዎች በእያንዳንዱ ፓርቲ ይመጣሉ ያ ግን ምን ያክል ትክክል ነው የሚለውን ከምርጫው በኋላ ነው የምናየውና አንዳንዶችም አሁን ለምሳሌ አኹዛ ሲማሚ የሚሉትን ይሄ የክኔሴት መቀመጫ ቢያንስ አራት የክኔሴት መቀመጫ የሚያስገኘውን ድምጽ
0: ማገኘው ሲማ ያልከው ሲማ ለክኔሴት አንድ ወንበር አንድ ወንበር ለመመረጥ ማነት መስፈርት ነው ራሱ መስፈርት ቢያንስ አሁን ያለው በደንባች ባለው መመሪያ ወደ 3.25 በመቶ ድምጽ ማግኘት ማለት ነው
1: አዎ የመራጮች ድምጽ ከፍ ባለ ቁጥር አኹዝ ኻሲማ የተባለውም ከፍ ይላል አማካይ ነው የሚያደርጉት ያባዙ የቀነሱ በሂሳባቸው በነሱ በመርጫና ያን ለማድረግ ጥረት ይደረጋል ማልፋሉ ይባላል ግን ዋናው የህዝብ ግምገማም ትልቅ ዋጋ አለው የሰውን የህብረተሰቡን የመራጩን ሐሳብ ወዴት ነው የሚለውን ትንሽ እንትን የሚል ነገር አለ ግን በትክክል ምናውቀው ምርጫው ከተካሄደ በኋላ ነው እንዴ እንጠብቅ
0: ግን እዚሁ ጋር ሰጠይ ዘመነ በሚቀ ኦክቶበር 7 ቀን ለሚካሄደው ብሔራዊ የክነሴት የፓርላማ ምርጫ አሁን ስንት ነው እንግዲህ 60 ስንትን ቀናት ብቻ ይቀረን
1: 60 ቀናት ሁለት ወር ይቀር
0: ያው በዚህ እነዚህ በፖለቲካ ዓለም ብዙ ለውጦች ይታያሉ በተለይ ለህብረተሰቡ ለመራጭ ህዝቡ ሊያሳምን የሚችል በቀጣይነት ስልጣን ላይ ያለው መንግስት በዋናነት ለውጦች ስራዎችን ይሰራል
1: ታውቃለህ ለህብረተሰቡ ከን ለህብረተሰቡ በጣም ይፈልግ ነገር ብዙ አለ ለውጥ ይፈልጋል በትምህርት ዘርፍ ብዙ ችግሮች አሉ በወጣቱ ዘርፍ ብዙ ችግር በኑሮው ብዙ ዘርፈ ብዙ የሀገሪቱ ጦርነቱ ይዞ ነው እንጂ ማህበራዊ ችግሮች ይበዛሉና ሁለት ወር ነው የቀረው ዛሬ እንግዲህ ነሐሴ 7 ነው እንግዲህ ሁለት ወር ነው የሚቀር እስከ መስከረም 7 ድረስ ፓርቲዎች ለምርጫ ቦርድ ማሳወቅ አለባቸው ዝርዝሮችን ከዛ በኋላ ማን እንደሆነ በደንብ እስከ መስከረም 7 እናውቃለን ያደረግ እየጠራ ነው የሚሄድ
0: ጥሩ በጣም ከታተሏለና አሁን ወደ ቀጣይ ወቅታይ ዘገባ ስናልፍ ደግሞ የኳታር ጠቅላይ ሚኒስትር በኢራን ዋና ከተማ ቴህራን ዛሬ ያካሄዱት ያሉት ጉብኝታቸው አላማው ምንድነው እንግዲህ ሰጠይ ስካሁን ያው በኢራን በቅርብ ርቀት በፋርስ ባህረ ሰላጤ ከሚገኙት የአረብ ሀገራት መካከል አንዷ ኳታር በኢራን ስትመታ ስትጠቃ መቆየቱ ይታወሳልና አሁን ግን ነገሩ የመረጋጋት ሁኔታ ነው ጠቅላይ ሚኒስትር ለጉብኝት ለሄደ ሲባል ወደ ኢራን ምንድነው
1: አዎ እንግዲህ ኢራን የአረብ ሀገራትን የመታችበት ከአሜሪካ ጋር በተያያዘ ነው የአረብ ሀገራቱን እንደ ጠላት ቆጥራ ሳይሆን ለአሜሪካ ግዛቸዋል እናንተ ጦር ሰፈር እንዲኖር አደርጋቸዋል ስለዚህ ከእናንተ መሬት ከእናንተ ግዛት ተነስተው ጥቃት የፈጸሙብንን አካላት እናጠቃለን በሚል ሳቤ ነው አሁን እንግዲህ ካታር ያው በዚህ በመካከለኛው ምስራቅ በተለይ ከእስራኤል ጋርም በተያዘ ከጋዛ ሰርጥ ፍልስጤማውያን ጋር በተያዘ በእስራኤልና አሜሪካ ወይም በአሜሪካና ኢራን መካከል ባሉ ሁኔታዎችም ብዙ ነገሮችን ሚና የምትጫወት ሀገር ናት አሁን የጠቅላይ ሚኒስትሯም የውጭ ጉዳይ ሚኒስትሯም ወደዛ ያመሩበት በአካባቢው በመካከለኛው ምስራቅ መረጋጋት እንዲፈጠር ለማድረግ ነው ተብሏል በምን መልኩ ነው ኢራንን ወደ ክብ ጠረጴዛ ለማምጣት ነው ወይ አሁን ፕሬዝዳንት ትራምፕ ያዙት የኢኮኖሚ ማዕቀብ ኢራኖችን አሽመድምዷል ወይ ኢራኖች እንደው እሺ ወደ ክብ ጠረጴዛ ተመልሰን ድርድር እንጀምራለን እንዲሉ አድርጓል ወይ የሚለው ሌላ ጥያቄ ነው ለማግባባት በመካከለኛው ምስራቅ ሌላ ግጭት እንዳይፈጠር ነው በዚህ ግጭት እንግዲህ ቀጥታ የሚዋጉት ብቻ ሳይሆን በአካባቢው ሀገራትም ብዙ ጉዳት እየደረሰባቸው ነው ነዳጅ እንደልባቸው ማይሸጡ ሀገራትም አሁን አሉ ለሌላው ዓለምም ብዙ ተጽዕኖ እያሳደረ ነው የቱሪዝሙ ሁኔታ በጣም ተቀዛቅዟል እነዚህ የአረብ ሀገራት በቱሪዝም በጣም ብዙ ገንዘብ ነው የሚያገኙ በሚሊዮን የሚቆጠሩ ዜጎች ነው ወደ ሀገራቱ የሚሄዱና ያ ሁሉን እንዲቀር እንዲረጋጋ ጦርነት እንዳይጀምር ይፈልጋሉ ያንን ለማሳመን ነው እንግዲህ ምን ያክል ውጤት ይሆናል ምንም በቀጣይ ጊዜ እናያለን መጨመረው ካለ
0: ኳታር በርግጥ ከፍተኛ ባለስልጣን ወደ ኢራን ዋና ከተማ ቴህራን አካሄዱ ዋና አላማዎች አንተ ከተቀስከው በተጨማሪ በመጀመሪያ ለመረጋጋት ማለትም ያለው በዚህ ከኢኮኖሚ ጋር በተያያዘ በተለይ በኢራን ላይ ከባድ እያጠቃት ነው። የነዳጅ ዘይትም መሸጥ አትችልም። በሀገሪቱ በሚገኙ የነዳጅ ማደያ ጣቢያዎች ላይ ሳይቀርም በቂ ነዳጅ ዘይት እንደሌለ ከዚሁ ጋር ተከትሎ ደግሞ የመኪና ባለቤቶች ደግሞ በነዳጅ ለመሙላት በጣም ስንት ኪሎ ሜትር ተሰልፈው በደንበር ላይ ቆመው የሚሉት በጣም ችግር እንዳስከተለባቸው ነው የሚገኘው። የሆርሙዝ ባህር ወሽመጥ የመስካውን እንደተዘጋ ስለሆነ ችግር አስከትሏል። ካልተከፈተ እስካሁን ቀደም በነበረው የኢኮኖሚ የነዳጅ ዘይትን በመሸጥ ግዙፍ ታላላቅ ነዳጅ የጫኑ መርከቦች መተላለፊያ ነበረ። ግን ያነ ወሽመጥ ያነ ባህር ከተዘጋ ወራት አስቆጠረና አሁን
1: ሙሉ በሙሉ አልተዘጋም። አሁን በኢራን እንግዲህ የሆርሙዝ የባህር ወሽመጥ በኢራንና በኦማን ድንበር መካከል ነው የሚገኝና አሜሪካውን አድርጋለው የኢራኑን አከባቢ በመዝጋት በኦማን በኩል ያለውን በመክፈት ለራሷ ነዳጅ ለሌሎች ዓለማትም ነዳጅ እንዲደርስ ያረጋች ነው። ይሄ ደግሞ በተዘዋዋሪ ኢራንን ይጎዳልና ባንድ በኩል ነዳጅ ተወሰነ የሄደ ነው እንደ አሜሪካ ገለጻ። በሌላ በኩል ደግሞ አሁንም ሰሞኑን ኢራን በዚህ በዛ በሚንቀሳቀሱ አንዳንድ መርከቦች ላይ ጉዳት አደረሰች የተባለበት ሁኔታ አለና ሁኔታው በጣም ውስብስብ ነው ሻይ።
0: አዎ በጣም እንግዲህ በእንዲህ እንዳለ ወደ ቀጣዩ
1: ስናልፍ እንግዲህ በኔፓል ከባድ የሆነ የጎርፍ መጥለቅለቅ ደርሶ ከ160 በላይ ሰዎችን ህይወት አጥፍቷል። እንዲሁም ደግሞ ብዙዎች አሁን መዳረሻቸው እንደጠፋ ነውና አንዳንድ ባለሙያዎች እንደሚሉት የበረዶ ግግር ቀልጦ ነው የጎርፍ መጥለቅለቅ የደረሰ ይላሉ ያጠኑት ነው። እንዴት ነው ያለው ሁኔታ?
0: አዎ ኔፓል ለህንድ ጎረቤት ሀገር ነች። በዚህ ላይ በትናንት ጠዋት አካባቢ ነው ባለሳሳት በጣም ከባድ የጎርፍ መጥለቅለቅ አደጋ አስከትሎ ያው እንዳልከው ከ160 በላይ ሰዎች ህይወታቸው እንዳጡና ከ400 በላይ ሰዎች እስካሁን ጠፍተዋል። መዳረሻቸው የት እንደወደቁ አይታወቅም። አሁን የነፍስ አድን ኃይሎች የጠፉትን ሰዎች ደግሞ ለማዳን ለማግኘት ከፍተኛ ዘመቻ ላይ ይገኛሉ። ግን ችግር የሆነው ይሄ የተፈጠረው አደጋ ያው ብዙ መንገዶችን መኪና መንገዶችን ሳይቀር እንዲዘጉ ግድኗል። መተላለፍም አይቻልም በቀጥታ በዚህ በተለያዩ በኔፓል በአካባቢዎች በተለያዩ ከተሞችም ሳይቀር የኤሌክትሪክ አገልግሎትን ተቋርጧል። እዚህ ጋር በተያዘ እንግዲህ በርግጥ የሞቱት በዚህ የተፈጥሮ አደጋ የሞቱት ሰዎች አብዛኛዎቹ የኔፓል ዜጎች መሆናቸው የሚነገርና ግን ሌሎችም በጣም ቱሪስቶችም ሳይቀር የውጭ ዜጎችም ብዛት ያላቸው ከ300 በላይ እንዲያውም የሚባለው መዳረሻቸው ከጠፉት መካከል የውጭ ዜጎች እንደሆኑ ይነገራል። ግን በዚህ እስራኤልን ዜጎችን በተመለከተ እስካሁን ስለመጎዳታቸው ስለመጥፋታቸው መረጃም አልደረሰንም። ሰጤ
1: አንድ ሰው ግንኙነቱ እንዳቋረጠ ነው። አንድ ቱሪስት እስራኤላዊ ለጊዜው ያለው ሁኔታ ግን እየደር የሚጠራ ነው የሚሆን የተፈጥሮ አደጋ በጣም ያሳዝናል። ሳይታሰብ የሚደርስ ነው። እንግዲህ
0: የእስራኤሉ የውጭ ጉዳይ ሚኒስትር እዚህ መቀመጫው ኢየሩሳሌም የሆነው የእስራኤል የውጭ ጉዳይ ሚኒስትር እንዲህ በሚሆንበት ጊዜ በአስቸኳይ ጊዜ ላይ ከፍተኛ ተጠንቀቅ ላይ ሆኖ የዜጎችን በውጭ ሀገራት የሚገኙ የእስራኤል ዜጎችን ደህንነታቸውን እነሱን ለመታደግ ለማዳን ደግሞ ከፍተኛ ስራ ነው የሚሰራው የእስራኤል የውጭ ጉዳይ ሚኒስትር።
1: ጥሩ ሻያው፣ እናመሰግናለን።
0: እሺ ወደ ቀጣይ ዝግጅት እንለፍ።

ጤና ይስጥልን ክብራትና ክብራን የመዝናኛ ፕሮግራም ተከታታዮቻችን እንደምንሰነበታችሁ እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን እያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን። ህይወታችሁን እንድታመሰግኑ ሶስት ቦታዎችን ጎብኙ ይለና ዛሬ በመጀመሪያው ዝግጅታችን ለማቅረብ የፈለግነው አስተማሪ ጽሑፍ በህይወታችን የምናጣውን ነገር ለመቁጠር በጣም ፈጣኖች ነን። የሌለንን እናስባለን፣ የሌላውን እናያለን፣ ያልደረስንበትን እንመኛለን፣ ያልተሟላልንን እንቆጥራለን። አንዱ ገንዘብ ይፈልጋል፣ ሌላው ቤት ይፈልጋል፣ አንዱ መኪና ይፈልጋል፣ ሌላው ፍቅር ይፈልጋል፣ ሌላው ደግሞ የሌላውን ህይወት ለመኖር ይመኛል። በዚህ ሁሉ ፍለጋ ውስጥ ግን በእጃችን ያለውን ህይወት መመልከት እንረሳለን። ስለዚህ አንድ ቀን ህይወታችሁን ከልብ ማመስገን ከፈለጋችሁ ሶስት ቦታዎችን ጎብኙ ይለናል ለህይወት አስተማሪ ነው ብለን ያሰብነው ጽሑፍ። የመጀመሪያው ሆስፒታልን ጎብኙ ይለናል። ሆስፒታል ውስጥ ስትገቡ በጤና ያለውን ሰው ዋጋ ትረዳላችሁ። ዛሬ በነጻነት እየተነሳችሁ ነው፣ እየተራመዳችሁ ነው፣ እየተናገራችሁ ነው፣ እየተመለከታችሁ ነው፣ እየተመገባችሁ ነው፣ እየጠጣችሁ ነው፣ እየሰራችሁ ነው፣ እየሳቃችሁ ነው፣ እየተነፈሳችሁ ነው። እነዚህ ሁሉ ቀላል ነገሮች እንደሆኑ እናስባለን። ግን በሆስፒታል አልጋ ላይ ላለ ሰው አንድ እርምጃ መራመድ ህልም ሊሆንበት ይችላል። አንድ ቃል መናገር ምኞት ሊሆን ይችላል። የሚወደውን ሰው ባይኑ ማየት ስጦታ ሊሆን ይችላል። በራሱ እግር መቆም የማይችል ሰው የእኛን ተራ መራመድ ሊመኝ ይችላል። እኛ ግን ጫማችን የተለየ ቀለም ስለሌለው እንከፋለን። ስለዚህ ሆስፒታልን አንድ ጊዜ ጎብኙና ከራሳችሁ ህይወት ጋር አነጻጽሩ ይለናል ጽሑፉ። ከዚያ ስትወጡ ምናልባት የምንለው አንድ ቃል ብቻ ይሆናል፣ ተመስገን። ሁለተኛ እስር ቤትን ጎብኙ። እስር ቤት የሰው ነጻነት ምን ያክል ትልቅ ሀብት እንደሆነ ያስተምራል። ዛሬ በፈለጋችሁበት ቦታ መሄድ ትችላላችሁ። በፈለጋችሁት ሰዓት በር መክፈት ትችላላችሁ። የምትወዱትን ሰው በፈለጋችሁት ጊዜ መጠየቅ ትችላላችሁ። ወደ ገበያ መውጣት ትችላላችሁ። ወደ ሥራ መሄድ ትችላላችሁ። በራሳችሁ ፍቃድ መውጣትና መመለስ ትችላላችሁ። ይህ ነጻነት ነው። ግን ነጻ ሆነን ስንኖር ዋጋውን አንረዳውም። እስር ቤት ውስጥ ያለ ሰው ግን የኛን በነጻነት መውጣት መግባት እንደ ትልቅ ሀብት ያየዋል። እኛ ዛሬ ቤት መቀመጥ ሰለቸን የምንለው ነገር ለሌላ ሰው የማይገኝ ነጻነት ሊሆን ይችላል። ስለዚህ የምትችሉትን ሁሉ ማድረግ መቻላችሁን አትናቁ። ነጻነት ራሱ ሀብት ነውና። ሶስተኛ የመቃብር ስፍራን ጎብኙ። ይህ ሶስተኛው ቦታ ከሁሉም የበለጠ ዝምተኛ ነው። በዚያ ቦታ የትላንት ህልሞች ተኝተዋል። የትላንት ሀብታሞች አሉ። የትላንት ድሃዎች አሉ። የትላንት ቆንጆዎች አሉ። የትላንት ታዋቂዎች አሉ። የትላንት ጀግናዎች አሉ። የትላንት ትልልቅ ስልጣን የነበራቸው ሰዎች አሉ። ግን ዛሬ ሁሉም ዝም ብለዋል። ትላንት ቤቴ ያለው ሰው ዛሬ በጥቂት ካሬ መሬት ውስጥ ነው። ትላንት ገንዘቤ ያለው ሰው ዛሬ አንድ ሳንቲም አይይዝም። ትላንት ጊዜ የለኝም ያለው ሰው ዛሬ ጊዜ አይፈልግም። ይህ ማለት ገንዘብ አይጠቅምም ማለት አይደለም። ቤት፣ መኪና፣ ስራ፣ ሀብትና ስኬት አያስፈልጉም ማለትም አይደለም። ነገር ግን እነዚህ ነገሮች በራሳቸው ህይወት አይደሉም። ለእኛ ህይወት እየተነፈሱ መኖር ነው። የሚወዱን የምንወዳቸው ሰዎች ከጎናችን መኖራቸው ነው። ጤና ነው፣ ነጻነት ነው፣ ሰላም ነው። አንድ ቀን በሌላ ቀን ላይ መጨመር መቻል ነው። ስለዚህ ዛሬ ገንዘብ ከሌላችሁ ህይወት የሌላችሁ አይምሰላችሁ። ቤት ከሌላችሁ ዓለም የተዘጋባችሁ አይምሰላችሁ። መኪና ከሌላችሁ ህይወት ከእናንተ የራቀች አይምሰላችሁ። ዛሬ በጤና ካላችሁ፣ እየተነፈሳችሁ ካላችሁ፣ እየተራመዳችሁ ከሆነ፣ እያያችሁ ካላችሁ፣ እየሰማችሁ ከሆነ፣ እየተናገራችሁ ካላችሁ፣ የምትወዷቸው ሰዎች አጠገባችሁ ካሉ፣ እናንተ ዛሬ ብዙ ሀብት ያላችሁ ሰዎች ናችሁ። እናም ተመስገን በሉ። እኛ ግን ይህንን ሀብት በየቀኑ እንጠቀማለን። ስለዚህ ዋጋውን እንረሳዋለን።
የምንተነፍሰውን አየር ዋጋ የምንረዳው ሲያጥረን ነው። የእግራችንን ዋጋ የምንረዳው መራመድ ሲያቅተን ነው። የአይናችንን ዋጋ የምንረዳው ብርሃን ሲጠፋብን ነው። የነጻነታችንን ዋጋ የምንረዳው በሩ ሲዘጋብን ነው። የህይወታችንን ዋጋ ደግሞ ብዙ ጊዜ የምንረዳው ህይወት ሲያበቃ ነው። እናም ነገሮችን ከማጣታችን በፊት ዋጋቸውን እንወቅ። ዛሬ የሌለን ነገ ሊኖረን ይችላል፣ ላይኖረንም ይችላል። ስለዚህ ዛሬን አትናቁ። በተደጋጋሚ እንደሚባለው ዛሬ እናት ከጎናችሁ ካለች አመስግኗት፣ አባት ካለ አክብሩት፣ ወንድምና እህት ካሉ ዋጋቸውን ወቁ፣ ጓደኛ ካለ አክብሩት፣ የምትወዱት ሰው ከጎናችሁ ካለ ፍቅራችሁን አሳዩት። የዛሬውን ፍቅር ለነገ አታስቀምጡት፣ ምክንያቱም ህይወት ነገ ተብሎ የተፈረመ ውል የላትም። የምንይዘው ዛሬን ነው፣ የምንኖረው ዛሬን ነው፣ የምናመሰግነውም ዛሬን መሆን አለበት። ስለዚህ ህይወት እንደጎደለችብን ከመቁጠራችን በፊት እጃችን ያለውን እንቁጠር። የሌለንን ከመመኘታችን በፊት ያለንን እንይ። የሌላውን ህይወት ከመመልከታችን በፊት የራሳችንን ህይወት እንደገና እንመልከት። ምናልባት እኛ እንደ ችግር የምንቆጥረው ህይወት ሌላ ሰው በምኞት የሚጠብቀው ህይወት ሊሆን ይችላል። ስለዚህ ዛሬ ትንሽ ቆም ብለን ወደ ራሳችን እንመለስ። ምንም የለኝም ከማለታችን በፊት ምን አለኝ ብለን እንጠይቅ። ከዚያም የልባችንን እጅ ወደ ላይ አንስተን በጸጥታ እንድቃል እንበል። እጅግ ብዙ አለኝ፣ እጅግ ብዙ አለኝ፣ ተመስገን እንበል ይለናል የኔ እይታ ከሚለው ገጽ ያገኘነው መካሪ ጽሑፍ። ሐቅሽን ንገሪኝ ውዴ ስሞትልሽ ንገሪኝ ሳትዋሽኝ። ስሞት በምኔ ነው የምታስታውሽኝ? በከንፈር በጥርሴ ወይስ በግንባሬ? አሊያም በክፋቴ በደጉ ምግባሬ? ከእግርሽ ስር ስወድቅ በፍቅርሽ አልቅሽ እንዲያ ስምልብሽ ስምሽን ተነቅሽ። በየትኛው ይሆን ውስጥሽ የምቀረው ከአይነ ልቦናሽ የምደነቀረው? ወይ ደግሞ እንደ ሐሳቤ እንደምገምተው ትዝታው ከልብሽ ቀድሞን ነው የሞተው? እባክሽ እውነቱን ንገሪኝ በሞቴ እንደ ጠረጠርኩት ልክ ይሆን ግምቴ? በሞቴ ንገሪኝ ሐቁን ይዤ እንድሞት ከሐቅሽ አጋሪኝ። ደራሲ አያሌው ሞገስ

አድማጮቻችን ከዜማው ተመልሰናል። ለፕሮግራማችን ይከተላል። አሁንም አስተማሪና አዝናኝ ጽሑፎችን እናቀርባለን። ቆይታችሁ በድጋሚ አብሮን ይሁን። ለስኬት የሚያበቁ ምክሮች፣ ስሜትክን መቆጣጠር ልመድ። ከረብሻ ይልቅ ዝምታ ይመረጣል። ገንዘብን ሳይሆን ክህሎትን አሳድድ። ሰበብ ማብዛት ይቅር፣ ውጤቱ ላይ አተኩር። ውቀትን አሳድግ። መጥፎ አስተሳሰቦችና ጉልበትክን የሚቀንሱ ነገሮችን አስወግድ። በሂደቱ ላይ እምነት ይኖርህ። በሕይወት ውስጥ ደስተኛ ለመሆን የሚረዱ ምክሮች፣ አንደኛ ማንንም አትጥላ፣ ሁለተኛ በጣም አትጨነቅ፣ ሶስተኛ ቀላል ሕይወት ኑር፣ አራተኛ ከሰዎች ብዙ አትጠብቅ፣ አምስተኛ ከምትቀበለው በላይ ስጥ፣ ስድስተኛ ሁልጊዜ ፈገግ በል፣ ሰባተኛ ከፈጣሪ ጋር ያለህን ግንኙነት አጠንክር፣ ስምንተኛ ስለ ሁሉም ነገር ከመጠን በላይ አታስብ፣ ዘጠነኛ ቶሎ ይቅር በልና ወደፊት ቀጥል፣ አስረኛ ባሉህ ነገሮች ሁሉ አመስጋኝ ሁን። ውስጥህ ሰላም እንዲሆን የሚከተሉትን አድርግ። አንደኛ የማይመለከትህን ነገር ተወው። ሁለተኛ ሰዎችን ይቅር በል። ሶስተኛ ዛሬ ላይ ኑር። አራተኛ ከማንም ምንም አትጠብቅ። አምስተኛ ተፈጥሮን አድንቅ። ስድስተኛ ራስህን ከሰው ጋር አታወዳደር። ሰባተኛ ጸጥታን ተለማመድ። ስምንተኛ ምስጋናን አዘውትር። ዘጠነኛ አይሆንም ማለትን እወቅ። አስረኛ ሁሉንም መለወጥ እንደማትችል እወቅ። ለብልህነት የሚጠቅሙ ምክሮች፣ አንደኛ ከመናገርህ በፊት አስብ። ሁለተኛ የማታውቀውን ነገር አላውቅም በል። ሶስተኛ ብቸኝነትን አትፍራ። አራተኛ የሰዎችን ስህተት አታሳድድ። አምስተኛ ሁልጊዜ ለመማር ዝግጁ ሁን። ስድስተኛ ግጭቶችን በንግግር ፍታ። ሰባተኛ ለትንሽ ነገር አትጨነቅ። ስምንተኛ የራስ መርህ ይኑርህ። ዘጠነኛ ጊዜን በከንቱ አታጥፋ። አስረኛ በዝምታ ውስጥ እደግ። የመረጃ ምንጫችን ምርጥ ጽሑፎች ነው። ይዘገያል እንጂ ይጨበጣል ህልም። የህይወት መንገድ ቢሆንም ሾሃማ፣ አይቀርም ብርሃን ቢበዛም ጨለማ። ፈተና ቢበዛ ቢከብድ ውጣ ውረድ፣ በጽናት ለቆመ ይቀናል መንገድ። የተቆጠረም ባይታገሰ ህመም፣ የልፋት ውጤቱ በፍጹም አይቀርም። እውነት ነው ይዘገያል፣ አይሆንም በቅጽበት። በላብና ድካም ይገነባል ስኬት። ከብዙ መከራ ከብዙ ዥንብር ፈገግታ ይመጣል ደስታን የሚያበስር። ያኔ በደስታ በአዲስ ብሩህ ወግ፣ የእውነተኛ ሳቅ ነው ፊትን የሚያፈግግ። አዎ ጉዞው ቢያስጨንቅም ቢረዝምም ቀኑ ተስፋ አልባ አይሆንም የሰው ልጅ አቅጣጫው። ይዘገያል እንጂ በፍጹም አይቀርም፣ ከፈተና በኋላ ይጨበጣል ህልም። ደራሲ ኤስቲኤም። ትዝታ እንዲህ አሳምሮ መንገዱን ማንሰራው፣ ብር ሳይከፍል በነጻ የሚሄደው ድሃ በእግሩ ይሄድ ሀብታምም በመኪናው። የማይባልበት ይህ መንገድ ልዩ ነው፣ ሁሉም በኩል ነው ደርሶ የሚመለሰው። ያለፈው መከራ ሳቅና ጨዋታው፣ አሁን ይታየዋል ትናንትን ላሰበው። ከልብ የማይጠፋ ዘመን የማይሽረው፣ በልብ ዙፋን ላይ ነግሶ የሚኖረው እስኪ ልንገራችሁ ትዝታ ብቻ ነው። ደራሲ አብዱል ከሪም።

ያቀረብ ነው የመዝናኛ ፕሮግራም ይህን ይመስላል። ለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸር ሰንብቱ። በደህና

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ቃለ ምልልስ እናካሄዳለን ከአቶ አዲሱ ገሰሰ ጋር ሲሆን እንዲያው በማህበረሰባችን ያለን የማጭበርበር ስራዎችን የተመለከተ ነው የሚሆነው። አቶ አዲሱ ጤና ይስጥልን እንደምን አለ?
1: ጤና ይስጥልኝ እንደምን ዋላችሁ? ሻየው ደጉ እንዲሁም ሰጠ ዘመነ የራዲዮን ሰራተኞች በሙሉ እንደምን አላችሁ?
0: ደህና ነን እግዚአብሔር ይመስገን። ደህና ነን። እንዴት ነህ አንተ? ደህና ነህ?
1: እግዚአብሔር ይመስገን። እንዴት ናችሁ?
0: አለል የማጭበርበር ስራን በተመለከተ መቼም ዝም ብሎ ተቀምጦ በማጭበርበር ገንዘብ ሀብታም ለመሆን ለመኖር የሚሞክር ብዙ ሰው አለ። መቼም እንዲያው በዚህ እንዴት ይሄ ሁኔታ እንዴት ተዋለ?
1: እንዲያው በመጀመሪያ ደረጃ ቅድመ ወንድም ሰጠኝ የጠየቀ ጥያቄ በጣም አስቆኛል። ድምፀኛ ነህ ወይስ ቢልህ አይደለሁም አልክ። በዚህ ድምፅህ ድምፀኛ ብትሆንማ ጭራሽ እንዴት ነበር? ደግሞ ዛሬ የሚገርም ነገር ሙዚቃዎች፣ በተለይ ወሎን ያዘወተረ በጣም ጥሩ ሙዚቃዎች አሁን ወደ ጎንደር የዞራችሁ በጣም ደስ የሚሉ ነገሮች ስታሰሙን ዋላችሁ። በጣም ማዘቡ ልዩ ነው።
0: በጣም ጥሩ ልስማ የሰሙት።
1: ይህን እያልን እንግዲህ ወደ ማጭበርበሩ ሄድኩኝ። ምናልባት አንዳንድ ነገሮች ከዚህ በፊትም ጥያቄዎች ጠይቀን ነበርነ ስለ ስራ ጉዳይ ጠይቀን ነበር። ስለ ሃይማኖትም እንዲሁም እኔም ጠይቄ ነበር። እንደ አንዳንድ የሰርቶ አደር አልሆንም አውርቶ አደር ብቻ ሆነናል። የስራ ጉዳይም በሽማግሌዎቻችን፣ በወገኖቻችን፣ በሴቶች እህቶቻችን የሚሰራው በተለይ እንዶች እየመጡ ስራ እየለቀቅን መከራ ነበር። እሱንም መፍትሄ አላገኘንም። እሱ
2: ለወደፊት እኛ የሚመለከታቸውን ክፍሎች እንጠይቃለን። እስኪ እንግዲህ
1: መሳደርሽ መልካም፣ እሱን ጠይቁልና እንድናውቅ እንፈልጋለን። ድጋሚ ጥያቄ እንዳናነሳ እሱን ብታስተባብሩልን ጥሩ። ሌላው ዛሬ 3 ቀን 4 ቀን አንድ እህታችን ወይዘሮ ጠጀም ትባል ናት መሰለ የሆነ እነዚህ መርጌታ በሚባሉት የባህል መድኃኒት በሚሰሩ ሰዎች በተለይ በኢትዮጵያ ውስጥ የተሰማሩ
0: በስማቸው እውነተኛ ስማቸው የሽፋን ነው። በእውነዚህ ላይ ሌላው ሰው ነው ለማጭበረር ሌከለ በሚታወቅን ሰው ስም በመጠቀም የተደረገ የማጭበርበር ስራ ነው። ለነገሩ
2: ወይዘሮ ሰላማ ያነሳችሁን ሀሳብ ነው የምትለን አቶ አዲስ?
1: እሱ ያነሳችሁን ተመልክቶ እኔ ደግሞ የደረሰብኝን አዋቂ አልጠይቅ የደረሰበትን ጠይቅ ነው እና በዚህ እንትን ብለው እንግዲህ ያለንበት ቦታ ላይ ስኳር፣ ደም ግፊት ምናምን እየተባለ አንዳንድ ውስጣዊ በሽታዎች እነሱነን ተከኒና ወይም ደግሞ ከአንዳንድ መርፌዎች እንዳን ብለን ምናልባት የምንጠቀመዋቸው ሁሉት በሙሉ ከመሬት የሚበቅሉ አትክልቶች ናቸው እና መድኃኒቶችም ከእነሱ ነው የሚመጡት እና እነዚያን በማመን ጥያቄ ስናይ አሁን በዋትሳፕ በምናምን እንዲሁ በኢንስታግራም ላይ በጣም በርካታ መርጌታ ገሌ መርጌታ እንደዚህ መርጌታ መድኃኒት ባህል መድኃኒት ምናምን እያሉ የሚመጡ ሰዎች አሉና አንድ ትልቅ አስተማሪ አባ ወልደ ኪዳን የሚባሉ በጎጃም ክፍለ ሀገር ዲማ ጊዮርጊስ የሚባል ሀገር በጥሩ አስተማሪ እዚህ እየመጡ ማንንም አይነኩ የማንንም አይና ማኖት አክብረው የሚያስተምሩ ሰውዬ እሳቸው በእሳቸው ስም ተጠግተው የሆኑ ቲክቶክ ላይ ያየነውን እንደ አጋጣሚ ስልክ ተለጥፎ አየውና እስቲ እናንተ ብዬ ደወልኩ። ደውዬ ተገናኘን። በጣም ስማቸውን ድምጣቸውን ቀይረው የኔ ልጅ እንዲናደርግልሃለን ብለው በጣም በርካታ ንግግሮች አወራን። ማጭበርበር ሰው በዝቷል። ህጉ አሁን የባህል መድኃኒት እየተባለ ጠንቋዮች እየተባሉ እኔ ጠንቋይ አልወድም፣ ግን በዚህ ምናልባት የአትክልትን ዘሮች እንትን ብላችሁ መድኃኒት ቆፍራችሁ በጥበባችሁ የምታደርጉ ከሆነ እኔ መድኃኒት መዋጥን ወይም መድኃኒት መውሰድ መሮኛል እና እንዲያው እስኪ እንዲያው ብታደርጉ ከሆነ ብዬ ጥያቄ ሳቀርብ ምንም ችግር የለውም ልጅ አሉ ምናምን አሉ። እዚያ ፎቶ ላኩኝ አልኩኝ። ፎቶ ላኩልኝ፣ አካውንት ቁጥር ላኩልኝ። 45,000 ብር ጠየቁኝ። ችግር የለውም 40,000 ብር ከፍላለሁ። ለአሁኑ ቀብድ ግን ምን ያህል ልክፈል? ስለ 10,000 ብር እሺ።
0: ከፈልከው ቀብዱን
1: ልነግርህ አይደል? ከእሱ ያንን ካሉ በኋላ ይሻሉ በደንብ ያችስ ብሩ እስከምትደርስ ድረስ አዲስ አበባ ቤተሰብ አለችኝ እና ከዚያ በአዲስ አበባ ልኬ ቀብዱን 10,000 ብር ተቀበሉኝ። ከተቀበሉኝ በኋላ ዞር ብሎ አላዩኝም። እንደገና እኔም ደወልኩኝ አላነሳም ሲሉ በሌላ ስልክ በቀጥታ ስልክ ደውዬ በግድ ተንቅልፋቸው ለሊት 6 ሰዓት ደውዬ አስነሷቸው። ነገ ደውላለሁ አሉ። ለምድረ ብሬ ነው የበሉት ምናምን እንደ ብሩ ተተላከ በኋላ ድምፁ ይጠፋል ምናምን አልኳቸው። እንዲህ አረጋለሁ ልጆች ብሔራዊ ውትድርና ታፍሰው ብኝ 50 ተማሪዎች አሉ እነሱ ወስደው ብኝ ምናምን አሉኝ። እሺ ብዬ እንዴት ነው ታዲያ ድጋሚ ብጠይቅ እኔ እንጣላል ምናምን እንዴ አንተ ተነፎቶን እኮ አግኝቼዋለሁ እስከ ልጆች ኩኩድ አድርጌ እንዳትንቀሳቀስ አድርጌ ያልጋ ቁራኝ አደርግሃለሁ አሉ። ይጭራል እንዴ በገዛ ገንዘብ እንዲሆን አንዴ ለምን እንዲሆን አላልኩኝ። እዚያ ድወርኩ ድወርኩ ምንም መልስ የለም። እዚያ በኋላ የላከችው ልጅ ሬስቶራንትና እስቲ ብሩን አትጁ እየብል 70,000 ብር ብቻ ነው አሉ። ማጭበርበሪያ አንድ ቀን ሰርተውበት አውቁም። 70,000 ብር ማጭበርበሪያ ባንክ አስቀምጠው 70,000 ብር ማነው 70 ብር ብቻ ነው ያለው ብለው መልሷት እና ህዝባችን እንዳይታለል በዚህ አጋጣሚ ቲክቶክ የሚሰሩ ሚዲያ የሚሰሩ ፎቶአቸውንም ስልክ ቁጥራቸውንም በሌላ ስልክ ዙሮ መጥተዋል ያየሁት አለና እንደገና ትክክለኛ የባህር መዳይት የሚሰሩ ሰዎችም ኒንቶች ቢያንስ እንኳን ፎቶአቸው የሌላ ቢሆን ስልካቸው የሌላ ቢሆን አካውንት ቁጥራቸው አለና እንዲጠይቁና ስራቸውን አጉል እንዳደርጓቸው ይሄንን መጠየቅ ፈልጋለሁ። ትክክለኛ የሚሰሩት ሁለተኛ ህዝቡ እኔን ያየተቀጣና እንዳይታለል ይሄ ነገር አደረ።
2: አዎ ይሄ ነገር በኢትዮጵያ ብቻ ሳይሆን እዚህም ሀገር እንዳለ ነው። አንዳንድ ቦታዎች እንዲናደርጋለን እንዲንሰራለን ይያሉ የካርቲስ አሽራይን ቁጥር የሚወስዱ ሁሉ አሉና በጣም ጥንቃቄ ላልተፈለገ ነገር አሁን ባለፈውም ጊዜ ይፋ የሆኑ መረጃዎች አሉ። በየሬስቶራንቱ ምግብ ቤቱ የሎችን የወከሉ በመምሰል ገንዘብ የወሰዱ ሰዎችን ሰምተናልና ለማናውቀው አካል ገንዘብ መላክ አይገባንም። አንተም ቢሆን አሁን ኢትዮጵያ ቤተሰብ አለ ይብላል። በኢትዮጵያ ቤተሰብ ካለ ለምን በዛ በኩል ነገሩ እንዲፈጸም አላደረክም ነበር በወቅቱ?
1: በበጣም መስሉን ባህር ገዚያ ነው ሁለት ጊዜ ሶስት ጊዜ ነው ምንም ያው ለማድረግ እኮ ሞክር ያለው እንተራለን ሲሉ እንግዲህ አንተ ነህ ባለ እኔ ነኝ ባለ ንብረቱና ባለ ገንዘቡ ያው ተበልቷል። እኔ ተበላሁት ተው እንዳይበላ ነው እንኳን ሌላ በዚህ አካባቢ በፉርድስካና አድናለሁ ብሎ ሰውየው ሲኳር በዳይት ምናምን እሱን እንኳን ብጠይቅ ትክክለኛ መረጃ አልሰጡንም። እዚህም ያለው ሰውዬ ሊሰማን ይገባል። ሚያድን ከሆነ ጠበበ ሰለሞን የሚባል ሰውዬ አድናለሁ ብሎ ያለው ሰውዬ ሚያድን ከሆነ በትክክል መረጃውን ሰጡን። ምን ከብሎ ከኢትዮጵያ ድረስ ከምነድ እኛ መድኃኒት መዋጥ የምትበረረ ሰዎች መርፌ መወጋት የበረረ ሰዎች ሁሉም ሰው ይመጠቀም ይፈልጋል እና ትክክለኛ መረጃ ሊሰጠን ይገባል ሊነገረ ይገባል እና ትክክለኛ መረጃውን ሰጡን ብንጠቀምና ደህና ብንሆን እንፈልጋለን። ከሚኑም ሁሉ የእንጨት ስር ወይም ቅመማም ተቀምሞ በደንብ በሳይንስ
2: አቶ አዲሱ እንግዲህ እኛ ለባህላዊ ሕክምና ሁኔታዎች ኃላፊነት የምንወስድበት ነገር የለም ወይም በንግግራችን አይደለም። አሁን ለምሳሌ ከአንድ ሰው የስራ ፍቃድ ካለው ከሆነ መስሪያ ቤት በዛ በኩል የሚሰራ ከሆነ ህብረተሰቡ ነው ይጠቅመኛል አይጠቅመኝም የሚለውን ነገር እንግዲህ መለየት ያለበት ለራሱ እንጂ እንግዲህ ሁሉ ሰው ባላውን ኢትዮጵያ ባለው ቁጥር በፌስቡክ ወይም ደግሞ በዋትስአፕ በላኩ ቁጥር ገንዘብ እያወጣን የምንልክ ከሆነ ጉዳቱ ዞሮ ዞሮ አሁን እንዳልከው ነው።
1: እሱ እንዳይደረግ ነው። አሁን እሱ እንዳይደረግ አደራ ጥንቃቄ አድርጉ ነው ለህዝቡ ምልክት ነው ማስተላልፈው። እኔ አደራ ጥንቃቄ አድርጉ፣ ሌሎቹ በዚህ ሜዳ ላይ ባላችሁ ሰዎች ህዝቡም እንረዳዳ። እንደ ህዝባችን እኔ እንደተበላሁት ሌላው ሰውም እንዳይበላ ስራ የምትሰሩ በቲክቶክም ሆነ በሚዲያ የምታዩ ሰዎች የምትሉ ሰዎች እነዚህ ሰዎች ማጋለጥ ስማቸውን እንኳን ባይሆን ሰው ጥንቃቄ እንዲወስድ መደረግ አለበት። በተለየኛ ሰው እኔ አዲስ አበባ 20 ዓመት በኖርሁ ጊዜ ብዙ ሰው ሲመጣ በእንደዚህ አይነት ነው እየተበከለ ይመጣ። በደንብ አውቀዋለሁ። እዚያ ቦሌም ሰው ስቀበል ነበር በደንብ አውቀዋለሁ። እና የእኛ ሰው እየሄደ የሚበላ ብዙ ሰዋል። ብዙ የማይናገር እንደኛ አፉን አውጥቶ የማይናገር ሰው ብዙ እየተበላ ነው። እና ጥንቃቄ እንዲያደርጉ አንዳንድ ባለሙያዎችም እንዲመክሩ ነው የኔ ጥያቄ።
0: ምንም የሚያስተምር ነው። እውነትክን ነው አቶ አዲሱ ገሰሰው፣ እውነትክን ነው። መጠንቀቅ የለብንም። አሁን በማጭበርበር ረገድ ከውጭም ስልክ እየደወሉ እንዲህ አይነት መድኃኒት አለ ይንውሰድ፣ ፈዋሽ የሆነ እያሉ ማሳመን የማያደርጉት ነገር የለም። ገንዘብ ይህን ያህል ሽሸቅ በአካውንት ላክልን ብለው ይሰጣሉ፣ የዋሆቹ ይሰጣሉ። ያንን አገኙትም ደግሞ ያንን ነገር
1: በጣም ጫወት ያደረጉኝ በጣም ነው። ገንዘቡ ሌላው የተናደርኩት ብቻ በጣም ወደ 200,000 ብር አውጣ ንዴት ብስችሁ ለምደው አንዱ 10,000 ብር ለእኔ ብር አይደለም። እዚህ ሀገር እግዚአብሔር ይመስገን በኢትዮጵያ ውስጥ ይመነዘር እናውቀዋለን ምን ያህል እንደደረሰ እና ነገር ግን ለምን እንደው በትንሹ ምን እንጭበረበራለን? እኔ አሁን እኔን ያየ ተቀጣ ህዝቤ አንድ ብር እንዳሰጥ እንዳታምን። መጀመሪያ አዋቂ ከሆነ ያ ሰው ሰጥቶ በእምነት መድኃኒቱን ሰጥቶ ተዳነ በኋላ ቢበላ እንኳን ቀላል ነው። ለምን 100,000 ብር አልከፍልም? እንኳን አብለ 10,000 ብር እና ይህን እንዳያደርግ እዚህ ቤት ጥንቃቄ እንዲያደርግ ሌሎቹም ምከሩ ለማለት ነው። ሰዎችም አቅም ያላቸው ሰዎች ህዝቡንም እንደዚህ በሚዲያ ላይ እግዚአብሔር እናንተን ያቆየልን። በእናንተ ላይም ሆነ በሌለው ላይ ያለው ሚዲያ
0: ደረሰብኝ የደረሰብኝ እንዳይደርስባችሁ አይነት ነው አለ። በጣም ጥሩ ነው። ኦኬ፣ አቶ አዲሱ ገሰሰ ለሰጠው ጥሩ ምክር ነው፣ እናመሰግናለን።
1: በጣም ጥሩ።
0: እሺ ደና ቆይታ።
2: ደና
0: አሳተ ዘመን ዙሪያ ተነገ ፕሮግራም አው በቃለ ምልስ ያጋጠመውን በመሰው መቸም በዚህ በህይወታችን መቸም ጥሩ ነገር ያጋጥማል መጥፎ ነገር ያጋጥማል ያለ ቀያየራልና ትንሽ በማናውቀው ሰው ያላስፈልግ ይሆነ እንዲጎዳ
2: ተነቃቄና
0: ነገር የገንዘብ ደግሞ በበጎ ነገር በጥሩ ነገር ገንዘብ ወጭ ብታደርግ ጥሩ ነው።
2: አዎ የባህል መዳኒት ይጣማል ግን ያንን ከማን ነው ወስደው ቤት ቦታ ነው አጣርቶ ነገሮችን ማድረግ ያስፈልጋል። ለማንኛውም ግን አድራሽ ያለው ሰው ከሆነ ሄዶ ማናገር የሚቻልበት እንደዛ ጥረት ቢደረግ ጥሩ ነው። እንግዲህ አድማጮቻችን እናመሰግናለን። ሻይ
0: አዎ ሰጠ ዘመን እና ለቴክኒክ ባለሙያችን ለአሰፍ መርኮ ብቻ ምስጋና በማቅረብ ማታ ልክ 7 ሰዓት ላይ እንገናኝ።
2: በደህና ዋሉ።
0: አዎ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዩዳሌት በኤሉል ታፍሽን ፔባብ እንደ አውሮፓ ዘመን አቆጣጠር ኦጉስት 7 ቀን 2026 ዓ ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሐሙስ ነሐሴ 21 ቀን 2026 ዓ ም ነው። የቴክኒክ ባለሙያችን ኢላን አዞላይ፣ የስቱዲዮ ተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ እንዲሁም ሳምንታዊ ዝግጅት አለን። ቆይታችሁ እኛ ጋር ይሁን። አሁን ዜና። በቅድሚያም አርዕስተ ዜና፣ የመከላከያ ሚኒስትር እስራኤል ቃጽ ከዚህ በኋላ ከአዛ ቀበሌ የሚቀጣጠሉ ባሎኖች ወደ እስራኤል ግዛት ለሚወረወሩ መሳሪያዎች ምላሹ ከባድ እንደሚሆን አስጠነቀቁ። ደቡብ ሊባኖስ በነበቴያህ አካባቢ የእስራኤል አየር ኃይል ጥቃት ማድረሱን ከደቡብ ሊባኖስ የተገኙ ዘገባዎች አመለከቱ። የጽዮኑት አዳቲት ፓርቲ በስሞትሪች መሪነት የነጌብ እና የጋሊልን እስራኤላውያንን ለማጠናከር ያለው ንግድ መግለጫ አወጣም። የገንዘብ ሚኒስቴር የእስራኤል መከላከያ ሰራዊት ካዝናው ባዶ ሆኖ እየሰራ ነው ሲሉ የጦር ኃይሎች ጠቅላይ ኢታማጆር ሹም ያቀረቡትን አስተያየት ውድቅ አደረጉት። በኔፓል በጎርፍ መጥለቅለቅ የሟቾች ቁጥር 353 ደረሰ። አሜሪካ ከኢራን ጋር ድርድር የማታካሄድና ትኩረት የምታደርገው በኢኮኖሚ ማዕቀብ ላይ መሆኑን የትራምፕ አስተዳደር ገለጸ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የጽዮን ታዳቲት ፓርቲ በስሞትሪች መሪነት የነጌብና የጋሊል ክልል እስራኤላውያንን ለማጠናከር ያለውን እቅድ አውጥቷል። እቅዱ በሶስት ዋና ዋና ነጥቦች ላይ ያተኩራል። መሬት፣ ሰውና ደህንነት። መሬት፣ የመሬትን ጥበቃ፣ የከተማ ማቀድና የቤትም ግንባታም አስፈላጊነትን ያጎላል። ሰው፣ በነጌብና በጋሊላ የሚኖሩትን ማህበረሰባችን ማጠናከርና አዳዲስ ነዋሪዎችን ወደ አካባቢው ማምጣት ላይ ያተኩራል። ደህንነት፣ የህግ የበላይነትና አስተዳደርን ማጠናከር እንዲሁም ወንጀለኝነትን ከስሩ ማስወገድን አስፈላጊ መሆኑን ያመለክታል። የመከላከያ ሚኒስትር እስራኤል ቃጽ ከዚህ በኋላ ከአዛ ቀበሌ የሚቃጠሉ ባሎኖች ወደ እስራኤል ለሚወረወሩ መሳሪያዎች ምላሹ ከባድ እንደሚሆን አስጠነቀቁ። የመከላከያ ሚኒስትር እንዳሉት ከአዛ ወደ ግዛታችን የሚወረወሩ የሚቃጠሉ መሳሪያዎችም እንደ ቀጥተኛ ጥቃት ስለሚታይ ከባድ አጸፋን መልሳለን ሲሉ አስጠንቅቀዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ባለፈው ሌሊት ሂዝቡላህ አሸባሪ ቡድን በደቡብ ሊባኖስ በሚገኘው የደህንነት ቀጠና ውስጥ በአሊ አልታሂር ተራራማ አካባቢ በሚንቀሳቀሱ የእስራኤል መከላከያ ሰራዊት አባላት ላይ ሁለት ፈንጂ የጫኑ ድሮኖችም ተኩሰዋል። የእስራኤል መከላከያ ሰራዊት ተዋጊዎች በተኮሱት አጻፋ አንደኛውን ድሮን መትተው አውድመውታል። ሌላኛው ግን መዳረሻው ጠፍቷል። በሰራዊታችን ወታደሮች ላይ ምንም አይነት ጉዳት አልደረሰም። የእስራኤል መከላከያ ሰራዊት የሂዝቡላህ አሸባሪ ቡድን በደህንነት ቀጠና ውስጥ በሰራዊታችን ላይ ምንም አይነት እንቅስቃሴ እንዲያደርግ አይፈቅዱለትም። ሰራዊቱ በወታደሮቻችን ላይ ጉዳት ለማድረስ በሚደረግ

የበለጠ መሆኑን ገልጸዋል። በተጨማሪም የገንዘብ ሚኒስቴር የደህንነት ተቋማት አመራሮች የተበደበላቸውን ቢሊዮኖች ሸቀል በትኩረት እንዲመረከቱት ገንዘቡም ለሀገር ደህንነት የሚበጅና ውጤታማ በሆነ መንገድ ጥቅም ላይ መዋሉን ለማረጋገጥ በኃላፊነት ስሜት እንዲያስተዳድሩም የሚጠይቅ በአጽንኦት ተናግረዋል። ትኩረት ማድረግ በዚህ ዙሪያ የለንደኑ ዘ ታይምስ እንደዘገበው አዲስ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም በእስራኤል ላይ ማዕቀብ ከጣሉት ከአሜሪካ የትራምፕ አስተዳደር ጋር የንግድ ጦርነት ውስጥ ሊገቡ እንደሚችሉም የሌበር ፓርቲ ፓርላማ አባላትን ጨምሮ የፖለቲካ አባላትን ማስጠንቀቅ ሰጥተዋል። የለንደኑ ፋይናንሻል ታይምስ እንደዘገበው ከሆነ በእስራኤል ላይ ጥላቻ የተሞላበት ፖሊሲ በመከተል የብሪታንያ ተወካዮቹን በቂርያት ጋት ከተማ ከሚገኘው ዋና እዝ ማስለቀቅ ተገቢ እንዳልሆነ ከፍተኛ ባለስልጣን ተናገረም። የእስራኤል ወዳጅ ሀገራት የዲፕሎማሲያን ምንጮች እንደሚያረጋግጡት ከሆነ እንደ ጀርመን እና ጣሊያን ባሉ ለእስራኤል ወዳጃዊ ፖሊሲ በሚከተሉ ሀገራት ላይ የሚወሰድ ምንም አይነት እርምጃ የለም። የነዚህ ወዳጅ ሀገራት ተወካዮች በኪርያት ጋት በሚገኝ በመስሪያ ቤት የመቀነስ ወይም የማስወጣት ምንም አይነት ሐሳብ እንደሌለ ተገልጿል። የኢየሩሳሌም ፖሊስና የሕክምና አገልግሎት ማገን ዳዊት አዶም በሙሼ ዳያን ጎዳና በሚገኝ አንድ መኖሪያ ቤት ውስጥ በአካባቢ ሰባዎቹ የእድሜ ክልል ውስጥ የሚገኙ አጣዳፊ ህመም ያጋጠማቸው ባልና ሚስት ራሳቸውን ስተው አግኝተዋቸዋል። የተጎጂዎቹ ሁኔታ ጥንዶቹ በጽኑ ሁኔታ ላይ ሆነው በአስቸኳይ ወደ ሆስፒታል ተወስደዋል። ምርመራ ሂደት በዘጋቢያችን ቬሬድ ፔልማን እንደገለጸችው በአሁኑ ወቅት የክስተቱ መንስኤ በጥልቀት እየተመረመረ ይገኛል። የክስተቱ ሙሉ በሙሉ መንስኤው ምን እንደሆነ ለማወቅ ፖሊስ ምርመራ ቀጥሏል። በኔፓል የተከሰተው የተፈጥሮ ከባድ አደጋ የሟቾች ቁጥር ከ330 በላይ ደረሰ ሲሆን በርካታ ሰዎች አሁንም ድብዛቸው ጠፍቷል። ከጠፉት ሰዎች መካከል ከ80 ገደማ ተጓዦች አባላት ጋር የነበረ አንድ የእስራኤል ዜጋ ይገኝበታል። የጎርፍ አደጋው የተከሰተው ቡድኑ በቲቤት እና በኔፓል ድንበር ማለፊያ ላይ በነበረበት ወቅት ነው። የፍለጋና ማዳን ኩባንያ ዋና ስራ አስፈጻሚ ኢራን ማጌን በካናዳ ሾት ዜና አውታር ሬዲዮ ጣቢያ ላይ እንደ መግለጫ ሰጥቷል። እነሱን የጠፉትን የተጎዱትን ሰዎችን በፍጥነት ደርሶ ለማውጣት ለማዳን በጣም አስቸጋሪ ሆኗል። በጎርፍ መጠቅለቅ ምክንያት መኪና መንገዶች እንዲሁም የመሬት ናዳ አካባቢ ብዙ ጉዳት ስላስከተለ የተጎዱትን ሰዎች ለማዳን በጣም ከባድ እንደሆነ ነው ያስታወቁትን። የአየር ጸባይ ሁኔታ ነገ አርብ በተለይ በተራራማ ቦታዎችና በአገሪቱ የውስጥ ክፍሎች ላይ ትንሽ ቅዝቃዜ ይታያል። ቅዳሜ በሙቀቱ መጠን ላይ ምንም አይነት ለውጥ አይኖርም። በሌሊት በሰሜንና በማዕከላዊ አካባቢዎች ደግሞ ጥቂት ዝናብ ይጥላል። በባህር ዳርቻዎች ላይ ደግሞ የጎርፍ አደጋ ሊከሰት ይችላል ነው ያሉት። እሁድ የሙቀቱ መጠን በከፍተኛ ሁኔታ ይቀንሳል፣ ይቀዘቅዛል። እስከ እኩለ ቀን ድረስ በአብዛኛዎቹ አካባቢዎች ደግሞ ጥቂት ዝናብ መጣሉን ይቀጥላል ነው ያሉት የአየር ጸባይ ተመራማሪዎቹ። የነገው የቀኑ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 31 ዲግሪ ሴንቲግሬድ፣ ተላቪና ከተማና አካባቢዋ 31፣ ሃይፋ እና አካባቢዋ 30

ሳንድ በርሺባ ከተማና አካባቢዋ 35 ዲግሪ ሴንቲግሬድ ኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚው ነበር። አሁን ሙዚቃ።

0: የሚያይሽን እንዳያይ አድርገው የጠላሽ ይጠላ ይጠላ ብድሩ ይድረሰው የጎዳሽ ይጎዳ ይጎዳ ተፈጥሮ ተውከሰው ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራት ቢሉኝ እኔ አላም የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበትሽ ይደነቃል ተፈጥሮሽ ፍጹም ነው ፍጹም ነው ውበትሽ ይደነቃል
1: የተከበራችሁ አድማጮች አሁን በመቀጠል ወደ ወቅታዊ ዘገባ ስናልፍ የደህንነት ዘጋቢያችን ጥላሁን መልኬ የሚመለከተው እንግዲህ በዚህ በአዛው ግንባርና ባለሁን በአሁን ሰዓት ያለን የብሔራዊ ደህንነታችን ይመለከታል። ባልደረባችን ጥላሁን መልኬ ጥናስትልን እንደምናመሸ።
2: ሰላም ላንተም ለአድማጮችን።
1: ደህና ነን። እንግዲህ ደህንነት ያስፈልጋል ለማንኛውም። እንግዲህ የምንጀምረው በቅራት ጋት ከተማ አካባቢ የሚገኘው አንድ ዓለም አቀፍ ኃይል ሰላም አስከባሪ ታዛቢ እንበለው ከዚህ ጋር በተያዘ ደግሞ ብሪታንያ ምናልባት ወደ ተወካዮቿን ለመመለስ የሚል መረጃ ደረሰን። እስኪ ስለዚህ ስላቋቋም ምንድን እንዴት ተቋቋመ ይህ ወታደራዊ ዓለም አቀፍ ኃይል?
2: አዎ እንግዲህ ያው ከተያዝነው ጦርነት ጋር በተያዘ ሀሳቡ የመጣው ከአሜሪካ መንግስት ነው። የአሜሪካ መንግስት ከዚህ ከአዛ ጋር ካለው ተጨባጭ ሁኔታ እንግዲህ በአዛ የሐማስ ድርጅት ይገኛል። ሐማስን ከእስራኤል ጋር ማለት እልባት ለማፈላለግ ሲባል ቅድሚያ ያው የድርጅቱ የሐማስ ድርጅት እንዲፈታ ከዛ በኋላም ደግሞ አዛን መገንባት በሚል ከተለያዩ ሀገራት የተውጣጡ ልኡካን ማለት ይቻላል እንግዲህ ኃይል ወደ አካባቢያችን መጥቶ ክሪያት ከተማ እነሆ የተወሰኑ ወራትን ከዛ ብዛት ያላቸው ወራትን እንግዲህ ከዚሁ እንደ ታዛቢ ማለት ይቻላል ማለት እስራኤል በአካባቢ በቦታው የምትወስደው እንደ የተለያዩ እርምጃዎችና የተለያዩ እንቅስቃሴዎችን ሰብአዊ እርዳታን በተመለከተ ከጦርነቱ ጋር ወደ የአግረሸ ጦርነት እንዳይገባና ሁኔታው የተረጋጋ እንዲሆን፣ በሌላ በኩል ደግሞ በሐማስ በኩልም በእስራኤል ላይ ምንም አይነት የጠባጫሪነት የሽብር ፈጠራ ድርጊት ጎን ለጎን አዛን እንዴት መገንባት ይቻላል በሚል እንግዲህ የሰፈሩ የሰላም አንቀጾች አሉ። ከቦታ ሆነው የሚቆጣጠሩ ናቸው። እንግዲህ ዋናው ዓላማ ይህ ነው በአሜሪካ መንግስት የቀረበ ሀሳብ። ይህን ሀሳብ ሲጀምር እስራኤል ሙሉ በሙሉ ተውጦላት የተቀበለችው አይደለም ይሻየው። ያው የአሜሪካ ተጽዕኖ ኖሮ እንጂ። ምክንያቱም እንደ እስራኤል ፍላጎት ቢሆን ኖሮ የሐማስን ድርጅት በኃይል ከጥቅም ውጭ ማድረግና ከነካቸው ማጥፋት ፍላጎቷ ይህ ነበር። ግን ያው እንግዲህ ሲጀምር አልተሳካም። ያው ብዙ ጊዜ ወስዶብናል። በአቋራጭ የአሜሪካ መንግስት መሀል በመግባት በቃ ቦታውን እኔን መቆጣጠር ያለብኝ፣ እስራኤልም እኛ የምንፈልገውን ነገር ከኛ ትዕዛዝ ውጭ ምንም የምታደርገው ነገር አይኖርም፣ የሐማስ ድርጅትም እንዲሁ በማለት እንግዲህ እንዳሸማጋይ የተቀመጡበት ሁኔታ አለ። አሁን ግን አሁን የተለየው ሁኔታ ምንድን ነው? የነዚህ ከተለያዩ ሀገራት የተወጣጡ ኃይላት እንግዲህ እያንዳንዱ ሀገር ለእስራኤል ያላቸውን አመለካከት እናውቃለን ይሻየው። አንዳንዶቹ ቀረብ ያለ ከታላቸው አንዳንዶቹ ጦርነቱ ሲጀመር ጥቅም ሰባት በደረሰብን የሽብር ፈጠራ ድርጊት ብዛት ያላቸው ዓለም ሀገራት የአውሮፓውን ማህበር ጨምሮ ማለት ነው አሜሪካና ሌሎችም ከእስራኤል ጎን ይቆሙበት ነበር። እየቆዩ ግን እስራኤልን ወደ ጎን ያደረጉበት እንደነሱ እንዲ ምክንያትም አላቸው ማለት ይህን ጦርነቱን ያው መቋጨትና ወደ ሰላም የሚለውን ሁኔታ የእስራኤል መንግስት አልፈለገም፣ እስራኤል መንግስት የሚፈልገው ጦርነት ነው በማለት እንግዲህ የሚተቹበት ሁኔታ አለ። አሁን ባለው ሁኔታ ግን ሲጀምር ይህ አሁን የምንወያይበት ሁኔታ በእኛ የዜና አውታሮች ሳይሆን በውጭ ሀገር ብሪታንያ በሚገኝ ፋይናንሻል ታይምስ የተሰኘ መጽሔት በዛ ውስጥ የሰፈረ ነው። ምን ማለት ነው? እስራኤል የአንዳንድ ሀገሮችን ወኪሎች ወደ ሀገራቸው ለመመለስ ፍላጎት ወይም እያሰበችበት ነው የሚል ጽሁፍ ወጥቷል። እንዲያውም እነዚህ እንግዲህ በጣት ከሚቆጠሩት ሀገራት ማለት ነው ወደ ሁለት የሚሆኑ ሀገራትን ወኪሎችን የመለሰችበት ሁኔታ አለ። ለምሳሌ የስፔንን እና የሆላንድን። ስፔን ለሀገራችን ያላቸው የስፔን መንግስት በአጠቃላይ እንደገና ህዝቡ ሙሉ በሙሉ ባልል አብዛኛው ለእስራኤል ያላቸውን አመለካከት እናውቃለን። ጸረ እስራኤል አቋም አላቸው ማለት የጋዛን ነዋሪዎችን እና ሐማስ ድርጅት መደገፍ ይቻላል ማለት ይቻላል። እስራኤል ሲያወግዙና ሲተቹ ነው የሚታየው። የስፔንን ልዑካን ቡድን እስራኤል መልሳለች፣ የሆላንድንም እንዲሁ። አሁን እያጠናችበት ያለው የብሪታንያን፣ ጣሊያንንና ጀርመንን ልዑካንም ወደ ቦታቸው እንዲመለሱ የሚል እያሰበችበት ይገኛል ሲል ይህ የውጭ መጽሔት እንግዲህ ጠቁሟል። ይህንን ተቀብለው እንግዲህ በውጭ ሀገራትም እንደ ብሪታንያና ጣሊያን፣ ጀርመን ሳሰሉትም ሁኔታውን ነገር ያው እንዳልተዋላቸውና በዚህም መልስ የሰጡበት ሁኔታ ማለት ለምሳሌ በብሪታንያ የሀሳብ ለውጥ አለ። ከፊሎቹ በመንግስት ደረጃ ማለት ነው ኦኬ የእስራኤልንን አቋም ወደ ጎን በማድረግ እስራኤል ይህን እርምጃ ከወሰደች እኛ ማዕቀብ እናደርጋለን፣ የኢኮኖሚ ማዕቀብና የተለያዩ ግንኙነታችን እንዴት ነው እንጎትታለን ሲሉ ከፊሎቹ ዘው ብሪታንያ ውስጥ የሚገኙ በይበልጥ ደግሞ በገንዘብ ሚኒስትርና በተለያዩ ሚኒስትር ጽህፈት የሚገኙትኝ ይህ ነገር ጥሩ አይደለም፣ በእስራኤል ላይ ማዕቀብ ካደረግን አፍሪካ በእኛ ላይ ተጽዕኖ ወይም ማዕቀብ ታደርግልና ስለዚህ እንጎዳለን እንጂ ከምትፈወት የሆናል ሁኔታ አለ። ወደ ጣሊያን ከሄድ ሁኔታ በጥቅም አልተቀበሉትም። ጀርመንም እንዲሁ ጀርመን ከእስራኤል እንዲሁም ወዳጅ ሀገር ነች፣ ከእኛ ንባባይ ነው ከእኛ ጎን ትቆማለች። ግን ጀርመን ልዑካን ለመለስ እስራኤል እንደፈለገች አሁን ትልቁ ጥያቄ እነዚህ ሀገራት እንዴት ነው ጥላቻቸው መትችታቸው ምንድን ነው ያለውን ሁኔታ ማለት ልክ የዶናልድ ትራምፕ ያተፈ
1: ጥላሁን መልኬ ዘገባህ በጣም ግሩም እያለ አንዳንድ ይሰናከልብናል ከስልክ መስመር ጋር ይመስለኛል። አሁን ወደ አሁን መቼም እንዲህ ካልን እንደሚሻሻልን እርግጠኛ ነኝ። አሁንማ ተሻሻለ እኮ።
2: ኦኬ ለማንኛውም በዚህ ርስ እንግዲህ እንደወጠር ጊዜ ሚዞ በሰፊው በወራ በእርግጥ ለማሳጠር ያህል እስራኤል እነዚህን ሀገራት ማለት ነው ያው እንግዲህ እንደው የሚገርምህ እዚህ ላይ ይሻያው ለምሳሌ ሆላንድ በሚቀጥለው በቅርብ ቀናት ማለት ነው በሆላንድ ፓርላማ ይህንን አጸፋዊ እርምጃን በለው እንግዲህ በሆላንድ በኩልም እስራኤል ይህን ሆላንድን በምታስወጣበት ወቅት በሆላንድ በኩል መንግስት ደግሞ እስራኤልንን ለመቅጣትም ሆነ ከእስራኤል ጋር እንግዲህ ያው ተመሳሳይ እርምጃ ለመውሰድ በሆላንድ ፓርላማ የእስራኤልን ምርቶች በይበልጥ ደግሞ እነዚህ የአውሮፓ ሀገሮች አብዛኞቹ እስራኤል በይሁዳ ሰማሪያ፣ በምስራቅ ኢየሩሳሌም እና በጎላን ተራራ አካባቢ የሚመረቱ በይበልጥ የግብርና ምርቶችን ወደ ውጭ ሀገር እንደፈለገች እንዳትሸጥ በጣም ይቃወማሉ። ምክንያቱም የተወረሩ ቦታዎች ናቸው በማለት አሁን እነዚህን ምርቶች ላለመግዛት ሲባል በፖላንድ ፓርላማ ህግ ለማጽደቅ ራሱ የውሳኔ እንደት ነው አልቋል ማለት ቻል በቅርቡ እንደሚሰጥ ይነገራል ማለት ያነት አውሮፓ ሀገራት እንግዲህ እስራኤል ከዚህ ውጥ ሀገራትን በአጠፋው የኢኮኖሚ ማዕቀብ ለማድረግ ፍላጎት እንዳላቸው ይነገራል። መጨረሻ ላይ ከኛ ያገ ውስጥ ያሉትም እንግዲህ ትችታቸው ምንድን ነው? በእርግጥ መንግስት ነው የሚቻችሁት እስራኤል መንግስት አጠቃላይ የሚያደርገው በአዛም እንበል ሌሎቹ አካባቢዎች የሚያደርጋቸው የሚያካሄዳቸው ስርዓቱ አስተዳደሩ ጥሩ አይደለም የማለት ትችት ነው እንግዲህ አጠቃላይ ሰላምን ሳይሆን ጦርነትን ማራዘም ከሚል የተነሳ ግን ከዲፕሎማሲው ጋር አሁን እዚሁ እስራኤል ውስጥ ያሉ ያሉትም አንዳንድ እንዴት ነው የመንግስትን አካሄድ በጥዋይን ማየት ምልን እንዴት ነው ከሌላው ዓለም ጋር አሁን ባለንበት ሁኔታ ሌሎች ሀገሮች እየራቁን ነው፣ የዲፕሎማሲ ስራ በጣም ከፍተኛ ውድቀት እያሳየን ነው። እነዚህ ወዳጅ የነበሩትን ሀገር እንደገና ቢሩቁንም እንኳን እነሱን ማቅረብ ስንችል በተለያዩ ምክንያቱ እያራቅናቸው ነው። ይህ ቆይቶ ሊጎዳል ይችላል። ለማንኛውም እስራኤል አሁን ያለችበት ተጨባጭ ሁኔታ ከግሪያት ጋር በተያያዘ እንግዲህ ከሞላ ጎደል ይህን ይመስላል።
1: ያው በእርግጥ በአብዛኛው በአውሮፓ ያሉ የእስራኤል ወዳጅ ሀገሮች ስለሆኑ አንዱን ወኪል እንዲመለስ በማድረግ ሌላኛው እንዲቀር በማድረግ ለእስራኤልም ጎጂ ነው የሚመስለኝ።
2: የዲፕሎማሲ ክሳራ ያመጣል ይባላል።
1: የዲፕሎማሲ ያው ችግርን ያስከትላል ይሆናል። እና ለማንኛውም እንግዲህ ወደዚህ ወደ አዛ ጦርነት ኦክቶበር 7 2023 ከፈነዳ ከዚህ ጊዜ ጀምሮ ይህ ደግሞ ዓለም አቀፍ ወታደራዊ ታዛቢ ኃይል ወደ ቅራት ጋት ከገባ እንግዲህ ወደ 3 ዓመት እየሆነ ነው። ባልሳሳት እንግዲህ በቀጣይነት ይታያል።
2: እውነት ነው፣ ትክክል ነው። ሻያው ይህ በእንዲህ እንዳለ እዛ አካባቢ እንግዲህ በሀገራቸው ደው ክፍል አሁንም ቢሆን እስራኤል በሐማስ ድርጅት በታጣቂዎቹ ማለት ነው በሱ ላይ የምትወስደው እርምጃ እንደቀጠለ ነው። እንግዲህ ትናንትም ዛሬም ራሱ ያው ብዛት ባላቸው እዚህ ላይ የውልፍ ይሻያው እንደውም ዛሬ አሁን በዜና አውታሮች ይጠቆም የነበረው ካሁን በፊት ከህብረተሰባችን አብራክ የወጣው እና ታግቶ የነበረውን አባላ መንግስቱን ጨምሮና ሌሎችንም አስሯቸው ተቆጣጥሯቸው የነበረው ዛሬ ተገልሏልኝ እሱም በእስራኤል እርብቻ ተወስዶበታል። እስራኤል እነዚህን ጥቅምት ሰባት በደረሰው ሽብር ፈጠራ ድርጊት አቀነባባሪ ናቸው እጃቸው አለበት እምትለውን አንድ ባንድ እየለቀመቻቸው ይታያል እርምጃም እየወሰደች ነው። እነዚህ ቅድም ያልኩ የአውሮፓ ሀገሮች አሁን ከሚሰቹት ትችትም ይሄን ነው ጦርነቱን ማቆም አለባት እንዲያውም ይህንን በዚህ አጠቃላይ ያዛን ተጨባጭ ሁኔታና ሁኔታውን በዶናልድ ትራምፕ መንግስት ስልጣን ተሰጥቷቸው ቦታውን በስራ አስኪያጅነት የሚመሩት ኒኮላይ ሞልዶ ነው ይህንን በተመለከተ በተባበሩት መንግስታት ድርጅትም እስራኤልን በመተቸት ነው ንግግር አሰምተዋል ከተወሰኑ ከሁለት ቀናት በፊት ማለት እስራኤል ጦርነቱን ማቆም አለባት ይህን የግድያ ድርጊቷን ተወስደውን እርምጃ በማለት እንግዲህ ምክንያቱም እሷ የምትቀጥል ከሆነ በሐማስ ድርጅትን ተመሳሳይ የሚወሰድ ከሆነ ያው ይህን ፈንጆች ማለት ጉዳት ባያደርሱ እንኳን እነዚህን ፉኛዎችን ወይ እነዚህ በላይ በሰማይ ተንዣቦ በመምጣት ፈንጅም ሊታጠቁ ይችላሉ ቃጥሮም ሊያደርሱ ይችላሉ እነሱም በመላክ ሁኔታ። ስለዚህ ይህ ነገር መረጋጋት የሚችለው እስራኤልም የምትወስደውን እርምጃ ስታቆም የማለት ሁኔታ አለ እና ጦርነቱ እንግዲህ እንዴት ነው ምንም እንኳ ጦርነት ባይባልም ያለው አለመረጋጋት ግን እነዚህን ቦታ ሁነ የሚቆጣጠሩትንም ሆነ አሜሪካንን እንደገና እዚሁ አካባቢያችን በከፍተኛው በይበልጥ የደቡብ ሀገራችን ነዋሪዎችን በከፍተኛ ሁኔታ እያሳሰበ ይገኛል። ይህን ነው እዚህ ላይ ቴክኖሎጂ ነው ዋናው ምሻየው። እስራኤል አሁን በስም ተናግራለች በጥቅም ሰባት ሽብር ፈጠራ ድርጊት እጃቸው አለባቸው የተባሉትን በቴክኖሎጂ እያንዳንዱን መንገድ ላይ ሲወጣ መሆን ማለት በቃ የሆነ እንትን ውስጥ ገብቷል ማለት ነው። ይሄ አለ አይደል ማንነታቸው በትክክል ይታወቃል በቴክኖሎጂ በጣም በሚያስገርም ሁኔታ መንገድ ላይ ሲንቀሳቀሱና ሲወጡ ሲብል እንኳን ሆነው መሰረተ ሲንቀሳቀሱ ሲታይ እነሱን ለይቶ የሚያሳይ ቴክኖሎጂ አለ በእስራኤል በኩል የተሰራ ከጥቅም ሰባት በኋላ ማለት ነው። ስለዚህ የትም ይሄዱ የትም አያመልጡም ከገቡበት አጣብቂኝ ውስጥ እንኳን ቢገቡ እናጠፋለን የሚሉትን ሁኔታ ይኸው ግልጽ እያየን ይታያል። ይህ ሁኔታ እንግዲህ አለ ምናልባት እነዚህ ተወካዮቹ ማለት በትራምፕ መንግስት የቀረበው ሀሳብ በቀጣይ ምናልባት መፍትሄ ሊያመጣ ይችላል የሐማስ ድርጅት ውስጥ ትጥቁን ሊፈታ ይችል ይሆን እነዚህ ጥያቄዎች መልስ ያልተገኘላቸው ናቸው። ግን ከሌሎች የአውሮፓ ሀገሮች ጋር ትንሽ ቅሬታ ውስጥ መግባቱ ለእስራኤል ዲፕሎማሲ ጥሩ አይደለም እንዲህ በሀገራችንም ትችቱ ይታያል።
1: ይህ በእንዲህ እንዳለ በዛ ቆይታችን ላይ ሁሎ በዛም ለሶስት ቀናት ያህል ጊዜ እስራኤል ሰጣለች እና አሸባሪዎች ከዛ ወደ እስራኤል ግዛት የሚወነጭፏቸው ተቃጣይ እንደ ድሮን የመሳሰሉ ወይም እንደ ፉኛ ባሎኖች የመሳሰሉ ይህንን በተመለከተ ማስጠንቀቂያ የተጣለው ጊዜ ገደብ አበቃ እልበል። ከዚህ ጋር ተከትሎ የመከላከያ ሚኒስትር እስራኤል ቃጽ በዛሬ በሰጡት መግለጫ ከዚህ በኋላ አሉ እንግዲህ በአዛ ቀበሌ የሚቀጣጠሉ ባሎኖች ወደ እስራኤል ለሚወረወሩ መሳሪያዎች ደግሞ ምላሹ ከባድ እንደሚሆን ነው የተናገሩት። እንዴት ምን ይጠበቃል?
2: አዎ ለሶስት ቀን እንግዲህ ገደብ ማለት ነው ማለት ይበልጥ ከአዛ ይህንን ወደ አካባቢያችን ደቡብ የሀገሪቱ ክፍል ነዋሪዎች የሚልኩትን በእርግጥ ከጀርባ ሐማስ እንዳለ ይታወቃል ግን የሚልኩትን ማለት ነው ያን እንደ ዕልባት ማለት እንደገና በአዲስ መልኩ ወደ ሽብር ፈጠራ ጥቂት እንደ ጦርነቱ ምንም እንኳ ባይጠና ባይቋጭም ጦርነቱ ወደዛ እንደምንመለሳለን የአካባቢዎቹ ብቻ ሳይሆን ማዕከላዊ ሀገሪቱ ነዋሪዎች ሌሎች አካባቢ ያሉትን በመንግስት ላይ እና በመከላከያ ትችት ለምን እርምጃ አትወስድም የሚል ትችት ይደርሳል። እንግዲህ የተወሰነ ቀናት የጊዜ ገደብ ተሰጥቶ ነበር በእስራኤል በኩል ካላቆመ እርምጃ እንወስዳለን። እንዲያውም ከተወሰኑ ቀናት በፊት ጠቅላይ ሚኒስትሩም ሆነ የመከላከያ ሚኒስትሩ እነዚህ ድርጊ የሚልኩትንም ሆነ ከሚላክበት ቦታም ራሱ እርምጃ በመውሰድ ቦታው ነዋሪዎቹ እንዲለቁና የሚልኩትንም እንደበሳለን የሚል መግለጫ ሰጠው ነበር። እንዳልከው ሻየው ዛሬ የመከላከያ ሚኒስትሩ እንግዲህ እስካሁን ድረስ የሰጠነው የቀን ገደብ አቁሟል ከእንግዲህ በኋላ ግን እርምጃ እንወስዳለን ብለዋል። እንግዲህ የተነገረውን ቃል በተግባር መተርጎም ብናየው ደግሞ ዛሬ ነገ ከነገ በኋላ እነሱም ይህንን በላይ ተንዣቦ የሚመጣውንና በእርግጥ እስካሁን ድረስ ጉዳት አያደርስም ያው እንደ እየፈተኑ ነው ማለት ይቻላል። በቀጣይ ግን ይሄንን የሚቀጥሉ ከሆነ በእስራኤል መንግስት የተወሰነው ውሳኔ ምንድነው መከላከያ ሚኒስትሩ እንደ ተቆሙትኝ እርምጃ እንወስዳለን የጊዜ ገደቡ አልቋል ሲሉ እንግዲህ ተናግረዋል። ነገ ከነገ በኋላ እንግዲህ እነሱም ከቀጠሉ በእኛ በኩልም የሚወሰደው አጸፋ እርምጃም ይሄንን የምንመለከተው ይሆናል።
1: የሐማስ ሽብር ፈጣሪ ድርጅት ካዛ እሱም የጦር ትጥቁንና እንዲያውም አስተዳደሩን አሳልፎ ለመስጠት ፈቃደኛ እንደሚሆን መሰረት በማድረግ የሰላም ምክር ቤት አስታውቋል። ይህን በተመለከተ ምንድን ነው የሚጠበቀው?
2: እንደውም ቀደም ካልኩ በተባበሩት መንግስታት ድርጅት ተመድ ኒህ የአካባቢውን በዶናልድ ትራምፕ ተሹመው ወደ አካባቢ የመጡትን የዚህ ዋናው ስራ ሲያዙ ኒኮላይ ሞልዶኖቭ በንግግራቸው ያሰሙትን የሐማስ ድርጅት ትጥቁን ለመፍታት ተስማምቷል። አሁን ችግር የተፈጠረው ይላሉ እኒህ ስራ ሲያጅ፣ እስራኤል እምነቱ የላትም የሐማስ ድርጅት ትጥቁን ይፈታል የሚል እምነት ስለላ ጥርጣሬው ስላላት በእሷ በኩል ችግር አጋጥሞናል ሲሉ እንግዲህ ለሀገር ማለት ነው እንግዲህ ጉዳዩን ለአሜሪካም ጨምሮ ንግግራቸውን በተባበሩት መንግስታት ድርጅት አሰምተዋል። ምን ማለት ነው? በውጭ ዓለም የሚረዱ በእርግጥ እስራኤል አይፈረድባትም፣ ምክንያቱም የሐማስ ድርጅት እንደው ለይስሙላ ትጥቅ ልፍታ ይበል እንጂ እስከመጠር ትጥቁ እንደማይፈታ እስራኤል የምታምነው አሁንም በኃይል ሐማስን ከጥቅም ውጭ ማድረግ የምትነቱ አላት። ማንም መጥቶ ከሌላ ቦታ ከአፍሪካ ኡጋንዳ ሆነ ሌሎች ከሞሮኮ ወይም ከሌላ ቦታ መጥቶ አይደለም የሐማስን ትጥቁን የሚያስፈተው ሊሆንም አይችልም የምትነቱ አላት። ስለዚህ በኒህ ትራስ ያዱ እንግዲህ የተነገረው ቃል ይህ ነው ማለት እስራኤል የሐማስ ድርጅት ትጥቁን ይፈታለሉ በፍጹም እምነቱ ስለላትኝ ለጥያቄው ወይም ችግር ውስጥ ገብተናል ሲሉ እንግዲህ የቦታው ዋናው ይህንን የሰላም አስከባሪ የምንበለው አጠቃላይ ሁኔታው የሚቆጣጠሩትኝ አንደበታቸው የገለጹበት ሁኔታ አለ። እዚህ መረዳት የምንችለው ምንድን ነው? ይሻያው የሐማስ ድርጅት ትጥቁን ሊፈታ ለይስሙላ ትጥቁን ማለት ሲጀምር ትጥቄን ፈታለሁ ሲል እኮ መጋዘን ውስጥ አስቀምጠዋለሁ ነው እንጂ እኮ ትጥቄን ፈትቼ በቃ ሰላማዊ ስለሆናለሁ ማለቱ አይደለም። ለጊዜው ለማረሳሳት እድሜውን ለማስረዘም የሚያደርገው እንዴት ነው የሳይኮሎጂ ጦርነት ማለት ይቻላል። እና እስራኤል ደግሞ ይህን ነገር ስለምታውቅ በፍጹም እምነቱ ስለሌላትን ሊሆን ይችላል እንግዲህ ሙሉ በሙሉ ከዚህ ከእነዚህ ከሰላም አስከባሪው ድርጅት ጋር አብሮ እጅና ጓንት ሆኖ የመሄድ ሁኔታ ትንሽ ግራ የተጋባ መስሎ ይታያል። የምጠብቀው እስራኤል ምናልባት ምክንያት ተፈጥሮ ወይም ሌሎች ነገሮች ሳይተካከሉ ቀር ተብሎ በእንደዚህ አይነት ሁኔታ ወደ ጦርነቱ በመግባት ትንሽ እንዴት ነው ምንም እንኳ ኃይሉ ቢጠናከርም የሐማስ ድርጅት ኃይሉን አጠናክሮ የጠፋበትን የተደመሰሱትን ሲጀምር ወደ 23-24 ሺህ ወታደሮች ነበሩት። ያን ቁጥር በጣም ከታች ወርዶ አሁን ከነበረው ኃይሉ ከ30 ሺህ በላይ የጦር ሰራዊት እንደመለመለ የሚነገርበት ሁኔታ ላይ የጦር መሳሪያዎችን እያዘጋጀ ነው። ይህን በጥሩ አይን አትመለከትም እስራኤል። እንደዚህ ያለውን የጦር መሳሪያ ያለው እንዴት ማስፈታት ይቻላል የሚለውን በኃይል እንጂ ፍጹም አንድ ኃይል ሊያስፈታ አይችልም። እስራኤል በኩል ይሄ ካምኖበት እንግዲህ ልዛም ነው እስራኤል በጥሩ ነገር የማትቀብለው እና
1: ሀገራችን ብዙ ነገር ብዙ ጊዜም ሊያነጋግረን ይችላል። የሐማስ ጉዳይ ከደቡብ ግንባር አሁን ወደ ሰሜን ግንባር በምናልፍበት ጊዜ ጥላውን የሂዝቦላ ሽብር ፈጣሪ ድርጅት እሱም እስካወጥ ጦር ትጥቁን የማይፈታ ስለመሆኑን እያለ ደግሞ ምንም ከዚህ ጎን ለጎን የተኩስ አቁም ተባለ እንጂ ግን አሁን ወደዛ በመከላከያ ሰራዊት የእስራኤል መከላከያ በደቡብ ሊባኖስ በሚቆጣጠርበት ቀጠና አካባቢ የድሮኖችም ፈንጆችም ሳይቀር እንደተኮሰ ሰማን። ይህን በተመለከተስ እንዴት ይታያል?
2: እስራኤል እርምጃ እየወሰደች ነው። ምንም እንኳ ጎን ለጎን የተለያዩ ድርድሮችና በአሜሪካ አሸማጋይነት የተለያዩ የዲፕሎማሲ ስራዎች ሙከራ ቢደረግም ግን እስራኤል ሙሉ በሙሉ ጦሬን አላወጣም ስትል ትናገራለች። እያወጣችም አይደለም በፍጹም አይሆንም እያለች ምክንያቱም የህዝቡላ ትጥቁን እስካልፈታ ድረስ። አሁን ባለው ሁኔታ ግን ትናንት ለሌት ላይ ሻያው የህዝቡላ ድርጅት ወደ አገራችን የሰሜን ክፍል ማለት ነው የላከው ወታደሮቻችን ለመጉዳት የላከው ይህንን አጥፍቶ የሚጠፋ ፈንጅ ማለት ነው እንግዲህ አዲስ በጣም ካሽ ዋጋ የሚገዛ እና በከፍተኛ ጉዳት የሚያደርስ ራፋን ይሉታል ተንዣቦ መጦ የሚፈነዳ እሱን የተላከበት ሁኔታ ነበር። ትናንት ለሌት ላይ አንደኛው በእስራኤል ሲከሽፍ በወታደሮቻችን አንደኛው እስካሁን የደረሰበትም አይታወቅም። ለዚህ አጠፋው እርምጃ እስራኤል ዛሬ ከቀትር በኋላ እንደገና አሁንም አንተና እኔ ወደ ስቱዲዮ ገብተህ እንግዲህ ንግግር ስታደርግን በዜና የሚነገረው ከተወሰኑ ደቂቃዎች በማለት እንግዲህ በዜና አውታር የሰማንበት ሁኔታ አለ። አሁንም በደቡብ ሊባኖስ ናባሲያ በተባለ ቦታ እስራኤል እርምጃ ወስዳለች። ያን አካባቢ ብዛት ያላቸው የጦር መሳሪያዎች ምድር በታች የተቀበሩበት መጋዘኖች ማለት ይቻላል እንደገና የህዝቡላ ታጣቂዎችን የሚገኝበት አካባቢ ነው። እዛ ላይ እስራኤል እርምጃ ወስዳለች እየወሰደችም ነው። ምክንያቱም አጸፋዊ እርምጃ ነው። እንደገና አሊተሃር የተባለ ተራራማ ቦታ አለ። እዛ አካባቢ ምድር በታች ውስጥ የገቡ ወደ 15 ከአሁን በፊት የተገደሉ ማሉ ቁጥራቸው ብዙ ነበር። አሁን ግን በህይወት ያሉት ወደ 15 የሚሆኑ የህዝቡላ ታጣቂዎች እንዳሉ ይነገራል። እንዲያውም ያካባቢው በሰሜን ሀገራችን ክፍል ያሉት አንዳንድ የማማከር ቸንጎሎ ከንቲባዎች ለምን እርምጃ ተወስዱ ለምን አትገሏቸው ሲሉ በከፍተኛ ሁኔታ መንግስትን መከላከያው ይተቻሉ። እንግዲህ እስራኤል ይሄን ነገር እንግዲህ ያው እዛው ሲርባቸው ውሃ ሲጠማቸው ራሳቸው ይሞታሉ ከማለት ምን እንደሆነ ወይም ደግሞ እንደ ጦር እንደ ጠባጫሪነት ላለመታየት ምን እንጃ ከውስጥ እንዳሉ የታወቀ እስካሁን ድረስ ግን እርምጃ አልወሰደችው። ለማንኛውም ይህን በተመለከተ ያለው ሁኔታ የተረጋጋ መስሎ አይታይም። አሁን ግን ለጠየቀው ጥያቄ ምንም እንኳ አሁንም ቢሆን በእስራኤል በኩል አጸፋ እርምጃ ቢወሰድም ሰላም ማስከበር ከሚለው ጋር በቀጣይ ያለው እንዲሁም የፊታችን ማክሰኞና ሮብ ከባለ 3 ሰዓት መስከረም 1 ድጋሜ በአሜሪካ አሸማጋይነት የእስራኤልና የሊባኖስ በአምባሳደሮች በኩል ድጋሜ ድርድር ውይይት ያደርጋሉ። ይህን በተመለከተ ትልቁ ጥያቄ ምንድን ነው? የአውሮፓ ሀገር ሀይ ማለት ነው ወደ ደቡብ ሊባኖስ እንዲገቡ የሚለውን ሁኔታ እስራኤል ትቃወማለች። ከወዲሁ ፈረንሳይና ጣሊያን ለመግባት ፍላጎት አላቸው። እነዚህ ሁለት ሀገራት ማለት ቦታውን ይይዙትና የእስራኤል ጦር ወደኋላ ሆኖ እነሱ ከገቡ በኋላ ሁኔታውን መቆጣጠርና የህዝቡላ ድርጅትን ጠብ ወደ እስራኤል አፈሙዝ እንዳያዞር እንደገና ትጥቅ መፍታት የሚለውን ስራ ለመጀመር ነው። ይህን እስራኤል በከፍተኛውን ትቃወማለች። ፈረንሳይም ሆነች ጣሊያን በፍጹም መግባት የለባቸውም የሚል ሁኔታ እዚህ ላይ ለማስታወስ ያህል ከቦታው ያለው አሁን ዓለም አቀፉ የደህንነት አስከባሪ እንግዲህ ዩኒፊል የምንለው እሱ ነው ከቦታ የሚገኘው። ከተወሰኑ ከሁለት ወር በኋላ ባለፈው ኦክቶበር ላይ ስራውን ጨርሶ ማለት ጊዜው ያልቅና እንደገና ይመለሳልኝ ማለት እዛ ቦታ እሱ ወጣ ማለት በእርግጥ እያለ ምንም ስራ አይሰራም። ግን እሱ ከወጣ ሌላ ሀገራት አሁን የአውሮፓ ሀገራት ኃይላችን ወደ ቦታው መላክ እንችላል ፈቃደኞች ነን ቢሉም እስራኤል ግን በፍጹም አልቀበልም ማንንም አላምንም ስላት። ምክንያቱም የህዝቡላ ድርጅትም ልክ እንደ ሀማስ ድርጅት መፍትሄ የምሰጠው እኔ እስራኤል እንጂ ማንም አይደለም። የጣሊያንም ሆነ የፈረንሳይ ኃይል ወደ ቦታው መጥቶ የህዝቡላን ጦር ኃይል ትጥቁን ሊያፈቱ አይችልም የሚል እንግዲህ በከፍተኛ ሁኔታ ተቃውሞን ታሰማለች። እነዚህ ነገሮች ተደምረው አሁንም የሚያሳየን ልክ እንደ ሀገራቸው የደቡብ ክፍል በሰሜኑ ክፍልም መፍትሄ አልተገኘለት። አሸማጊዎች አሉ፣ አሸማጊዋ አሜሪካ ነች። ቢሆንም ግን እስራኤል እምነቱ ስለሌላት የእነዚህ ሀገራት ኃይል ወደ ቦታው እንዲግፍ ፍላጎቱ የላትም። አልፎ አልፎ እንዳልኩት በህዝቡላ በኩልም አንዳንድ የሽብር ፈጠራ ድርጊቶች ይታያሉ። ለዚህ አጸፋው እርምጃ እስራኤል ትወስዳለች፣ አሁንም እየወሰደች ነው። ያለ ሁኔታ ሊባኖሱና የእስራኤል ባለት በሀገራችን የሰሜን ክፍልም ተመሳሳይ ጦርነት ይህን ማለት ይቻላል።
1: የደህንነት ዘጋቢያችን ጥላሁን መልኬ ለሰጠው ወቅታዊ ትንተና ዘገባ እናመሰግናለን።
2: አመሰግናለሁ።
1: መልካም ሌሊት። የተከበራችሁ አድማጮች፣ እዚህ በመቀጠል ወደ ሳምንታዊ ወጣቶች ፕሮግራም በጥብ አቅራ ሰጠኝ ዘመነ አዘጋጅነት እንሆ

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ዛሬው የወጣቶች ፕሮግራም ወጣቶች ጥፋት ሲያጠፉ ከህግ አንጻር እንዴት ነው የሚታይ የሚለውን እንመለከታለን። በሀገር አቀፍ ደረጃ የህዝብ አቃቤ ህግ የመብት አስከባሪ አካል ኃላፊ የህግ ጠበቃ አወቀ ለሙዜና በስልክ መስመራችን ይገኛል። ስለ ህጋዊ ሂደቶች እሱም እንዲያብራራልን ነው የጋበዝነው። ጤና ይስጥልን የህግ ጠበቃ አወቀ ለሙዜና፣ እንደምን አለ?
1: ሰላም ሰጠይ ላንተ ባልባጦች በሙሉ
0: በጣም ነው እናመሰግነው።
1: አመሰግናለሁ ይህን መድረክ ስለሰጣችሁ።
0: እንግዲህ ያው እንደምታውቀው ወጣትነት አፍላ ጊዜ ነው። አንዳንዴ ወደ ግጭቶች ስንገባ በወጣትነት እድሜ አንገነዘብም፣ ነገ ምን ችግር ያመጣል የሚለውን ነገር አናይም። የራሱ እድሜ ተጽዕኖ የሚያሳድርበት ሁኔታ አለ። እዛ በኋላ ችግር ከተፈጸመ ወንጀል ከተፈጸመ በኋላ ከዛ ለመውጣት ደግሞ አስቸጋሪ ይሆናል እና እንዲያው በትንንሽ ልጆች በወጣቶች ዘንድ ጥፋት ሲያጠፉ ህጉ ምን ይላል?
1: እሺ፣ የወጣት ሁኔታ በህጉ አስተያየት ለየት ያለ ነገር ነው። መጀመሪያ ወጣት ሲባል እንግዲህ በእኛ ህብረተሰብ ባህል የተነሳ ለውጥ ይኖረሆና ላይ የወንጀል ኃላፊነት ማወቅ ያለ ምንድን ነው? አንድ ግለሰብ ወይም አንድ ወጣት አንድ ታዳጊ እንበላቸው እንግዲህ እነሱ 12 ከሞላው 12 እድሜ ከሞላው ኃላፊነት አለው። የወንጀል ኃላፊነት 12 እስከ 18 ዓመት በእድሜያቸው ማለት ነው። ህጉ ለውጥ ያለ ለውጥ አለ። የወንጀል ህግ የወንጀል መቅጫ ህግ ሌላ ነው፣ የታዳጊዎች ህግ ደግሞ ሌላ ነው። እና መጀመሪያ ማወቅ ያለ ምንድን ነው፣ ወንጀል የሚጀምር ፓትም ብቻ ሳይሆን አንድ ግለሰብ ወይም አንድ ፖሊስ ወንጀል ሰርተዋል ተብሎ ጥርጣሬ ከተነሳ የዛን ጊዜ ነው የሚጀምር። ግን በታዳጊዎች ተነሳ እንደጠቀሱት ቀደም ብዬ እነሱ ገና በህፃንነታቸው በአስራወት ሚ ጀምሮ የወንጀል ኃላፊነት ስላላቸው የምርመራ ሁኔታ፣ የእግታት ሁኔታ፣ የፖሊስ ስላላቸው ስልጣን ለወጥ ያለ ነው። ለምንድን እነሱ ገና ህፃኖች ስለሆኑ አስተያየቱ ለወጥ ያለ ነው። እና አንደኛ ለምሳሌ ህጉ የሚያተኩረው በታዳጊዎች ተነሳ መልሶ ለማቋቋም ለቅጣት ብቻ ሳይሆን መልሶ ለማቋቋም ገና ህፃኖች ስለሆኑ ቢያጠፉም ሆነ በወንጀል ጥፋት አስተያየት በወንጀል ቁጥጥር ቢኖሩም ትኩረቱ መሆን ያለበት ምንድን ነው? እነዚህ ገና ህፃኖች ስለሆኑ ልንመለስ እነሱን አቋቁሞ ለመመለስ ብዙ ጥረት ማድረግ ያስፈልጋል።
0: ከስህተታቸው እንዲታረሙ ለማድረግ ነው መጀመሪያ፣ ከቅጣት ይልቅ ከስህተታቸው እንዲታረሙ።
1: ትክክል። ለምን እነሱ ገና ህፃኖች ስለሆኑ በትምህርትም ሆነ በተለያዩ እንክብክ ማህበራዊ ሰራተኞች እንክብካቤም ሆነ እነዚህ ወጣቶች ታዳጊዎች በጥሩ ሁኔታ ጥፋታቸውን ይዘው ለወደፊቱም የሚታረሙበት መንገድ የሚያስፈልገውን ትምህርትና እንቅስቃሴ ሰጥተው እንዲመለሱ አብዛኛውን እነሱ ለምሳሌ በመጨረሻ እንግዲህ የፍርድ ሂደት ወይም የወንጀል ሂደት ሲታሰብ ምንድን ነው እነዚህ ታዳጊዎችም እንኳ ወንጀለኛ ናቸው ብሎ እንዳይበከሉ ወይም እነሱ እንዳይወሰን ጥረት አለ። ፍርድ ቤቱ ለወጥ ያለ ነው፣ ሌላ ነው ፍርድ ቤቱ። ለምሳሌ የትልቆች ወይም 18 በላይ ግለሰቦች ፍርድ ቤት ሌላ ነው፣ የታዳጊዎች ፍርድ ቤት ሌላ ነው፣ የዳኛዎች የእነሱን ስልጣኔም ሌላ ነው፣ የህግ ስነስርዓቱም ሌላ ነው። የትልቆች ሰዎች 18 በላይ እነሱ አውቀው ስለሚያጠፉ ማለት ነው እንግዲህ አስበው ስለሚያጠፉ ከበድ ያለ ስነስርዓት አለባቸው። እነሱ ከበድ ያለ እነሱም መፍትሄ ማለት ሳይሆን ከበድ ያለ። ታዳጊዎች ግን ለህብረተሰቡ ማሳለፈው መግለጫ ምንድን ነው? ታዳጊዎች ገና ስለሆኑ የፖሊስን ኃላፊነት ብቻ ሳይሆን የቤተሰብ ትብብር ያስፈልጋል። ለምሳሌ አንድ ወጣት አንድ ታዳጊ ካጠፋ በወንጀል ጥርጣሬ ከተያዘ ወይም በፖሊስ በእንግታትም ሆነ በስርዓት ውስጥ ቁጥጥር ከዋለ ህብረተሰቡ የሚያደርገውን ወይም ማለት ህብረተሰቡ ሳይሆን ቤተሰቦች፣ እናት አባት፣ ቅርብ ቤተሰቦች የሚያደርጉትን እንቅስቃሴ በዚህ ሰዓት በጣም አስፈላጊ ነው፣ በጣም አስፈላጊ ነው። እና ይህ አንድ አስተያየት ነው፣ የወጣቶች የወንጀል ሂደት አስተያየት።
0: ጥሩ አሁን እንግዲህ ወጣቶች የሚታዩበት የህግ ማዕቀፍ ለየት ያለ ነው ብለህናል። እዚህ ሂደቱ ውስጥ ደግሞ የወላጆች ድርሻ አለ። አሁን አንድ ታዳጊ ልጅ 18 አመት እስካልሞላው ድረስ ሁሉ ነገር በወላጆች ኃላፊነት ነው ይባላልና ልጆች ታዳጊ ልጆችም ወጣቶችም ወንጀል በሰሩበት ጊዜ ለወላጆች ግድ ማሳወቅ አለ ወይ? አንዳንድ ጊዜ አናይም እንደዚህ አይነት ነገር እንደው ፖሊስም ሌላም አንዳንድ አካላትም መጥተው ልጆችን ወላጆችን ሳሳውቁ የሚፈትሹበት የሚወስዱበትን ሁኔታ ሁሉ እንሰማለን በአድማጮቻችንና ይሄ እንዴት ነው ከህግ አንጻር?
1: እንግዲህ እርግጥ እስከ 18 አመት ወላጆች ኃላፊነት አለ። ሆኖም ግን በወንጀል የተነሳ ፖሊሶች ለወጣቶች ወይም ተደጋጊዎች በፖሊስ ቁጥጥር ሲውሉ ይጠይቋቸዋል። ልጆቻቸውን ለማን ደውላችሁ ለምን መናገር ትፈልጋላችሁ? ለማን ይናገር መታሰራ ወይም መታገታችሁንም መታሰራችሁንም ብሎ ጠይቃሉ። አብዛኛው እንደኛ ህብረተሰብ ልጅና እናት አባት ከሸር የላቸዋል ብሎ ሰዎች ከሸር የለም። በፍራቻ የተነሳ እነዛ ታዳጊዎች አንዳንዶች ማለት ነው አትናገር ብለው ይወስናሉ። ይህ አንድ ነው። ተጨማሪ ትልቅ መብት ያለ ምንድን ነው? ወላጅ ከምርመራ ውስጥ ከፖሊስ ጣቢያ ከምርመራ ውስጥ መገኘት መብት አለ ለታዳጊው ማለት ነው። ለምንድን ሲባል ታዳጊዎች ገና ህፃኖች ስለሆኑ ፖሊሶችም የእኛ ወንድሞቻችን አይደሉም፣ ቤተሰቦቻችን አይደሉም። የእነሱ አላማ የጥርጣሬው ወንጀል መረጃ ይዘው ያንን ታዳጊም ሆነ ማንም ግለሰብ ስለት ለማግባት ስለሆነ ወላጆች ተገኝተው እንዳያጭበረበርባቸው እንዳይፎክሩባቸው እንዳይጮሁባቸው እንዳያስፈራሯቸው ተገኝተው ማየት ይችላሉ። ከዛ ይህም መብት ነው እና ስለዚህ ብዙ ሰዎች ብዙ ታዳጊዎች እናት አባት ጋር ከሸር ከሌለ ወይም ፍራቻ ካለ ይህንን መብት በእውነት ይጥላሉ። እና ዋናው ነገር ምንድን ነው? በወላጆች
0: አብሮ ምርመራው አሁን መርማሪ ፖሊስ በታዳጊው ልጅ ጋር ምርመራ እያደረገ ባለበት ጊዜ አብሮ ቁጭ ማለት ይቻላል ወይ?
1: ትክክል ትክክል። እና ዋን ስለዚህ እናት አባት አይጣል እንጂ እንግዲህ እኛ አምሰገመቱ ይሆናል ማለት ይቻላል። ይሆናል ብሎ መጠንቀቅና ይሆናል ብሎ መግለጽ ይቻላል። ስለዚህ ወላጆች ማድረግ ያለባቸው ልጆቻቸው ጋር በንግግር አይጣል እንጂ ችግር ከወደቃችሁ እኛ ለእናንተ እንገኛለን፣ አትፈሩ፣ እኛ ማወቅ እንፈልጋለን፣ መድረስ እናንተ እንፈልጋለን። ይህንን ነገር ማስረዳት በጣም ይጠቅማል። ከዚህ ጭማሬም የጠበቃ ለምሳሌ ምክር መብት አለ። የጠበቃ ምክር መብት ይህ ትልቅ ነገር ነው። ለምንድን ፖሊሶች ከምርመራ በፊት በህግ መሰረት አንድ ግለሰብ ወጣትም ሆነ ሌላም ጠበቃ ምክር ያስፈልገኛል ካለ ምርመራውን አቁመው መጠበቅ አለባቸው። የኛ የሰነጎራቸው ቡሪት በስድስት ወረዳዎች ነው የምንሰራ። 24 ሰዓት ቁጥጥር አለ፣ ጠበቃ አለ። አንዳንድ ጊዜ ምንድን ነው የሚሉ መርማሪዎች፣ የፖሊስ መርማሪዎች ለምን ትጠብቃለህ ጠበቃ? ምን ያስፈልግሃል ወንጀል ካልሰራህ? በተልተሎ እንጨርስና በቃ በትንክ እንፈታሃለን እያሉ ይህ ማጭበርበሪያ ነው እንጂ እውነት አይደለም፣ እውነት አይደለም። እና ስለዚህ መብትን ማስከበር የምንችል እኛ ብቻ ነን። የጠበቃ ምክር፣ የወላጅን መገኘት፣ ጠበቃ ከተገኘ ከመጣ ከደረሰ ያንን ግለሰብ የወጣቱን ሁኔታ ሰምቶ የሚያስፈልገውን ምክር ይመክራል እና ይህን ማወቅ አለ። በዚህ አጋጣሚ ሰጠኝ አንድ ገለጻ የምገልጸው ምንድን ነው፣ እንዲያውም ባለፈው ወር አሁን አዲስ ህግ የተገደው ምንድን ነው፣ እንኳን ወላጅ ነው እና የሚመጣው አመት እንግዲህ ስራ ላይ ውላለች በአዲሱ ህግ ጠበቃም እንዲገኝ የሚል ህግ ተደግጓል። ይህ በጣም በጣም በጣም ጠቃሚ ህግ ነው። አዲስ ነገር ነው። በወጣቶች እና በታዳጊዎች እና በተለያዩ በአእምሮ ችግር ያለባቸው ሰዎች በፖሊስ እጅ ከዋሉ ጠበቃ ተገኝቶ ይህንን ነገር ቁጥጥር እንዲያደርግ አዲስ ህጎቷ ላይ ይህም በእውነት በጣም ይረዳል።
0: ጥሩ ነው ለህብረተሰቡ። እንግዲህ በዚህ ታዳጊ ልጆች በወንጀል በሚፈለጉበት ጊዜ ወላጅ የመግባትም መብት አለው። አሁን ደግሞ እንደገለጽከው ጠበቃ ማብሮ የሚገባ ከሆነ ጥሩ ነው። አሁን ልጆች ወንጀል ሰሩ ከተባለ በየትኛው እድሜ ጀምሮ ነው እስር ቤት መግባት የሚችሉት? እድሜያቸው ስንት ነው የሚሆነው?
1: መልካም። እስር ቤት ቅድም ብዬ የምጠቀስኩት የወንጀል ኃላፊነት በ12 ዓመት ከሞላው ነው። ሆኖም ግን 12 እስከ 14 በፍርድ አስተያየት እስር ቤት እስራት መወሰን አይቻልም። ህግ የሚለው ነው እስከ 14 ድረስ። ሆኖም ግን መጀመሪያ ያው 14 ሆነ 13 በ24 ሰዓት ቁጥጥር ፖሊስ መቆየት ይችላሉ። ዳኛ ከገመገመ በኋላ መረጃውን ከያዘ በኋላ ፍርድ ከወሰነ ያው እስር ቤት መወሰን አይችልም። ሆኖም ግን ብዙ የለውጥ አለ፣ የስራ ለውጥ አለ። እንግዲህ ልጆችም ዝም ብለው ነጻ መውሰድ መልቀቅ ማይሆን ስላልሆነ የተለያዩ ቲፑል የሚያደርጉ ያው ማቋቋም፣ የትምህርት ስነስርዓት፣ ሽኩም አስተያየት፣ ሌላው ብዙ ሰዎች እስከ 18 ዓመት ወይም እስከ 14 ዓመት ብዙዎች ቦታዎች አሉ። እና ይህ ነው ለውጡ።
0: ስለዚህ አሁን እንደዚህ ታዳጊ ልጆች ቢያንስ እንኳን እንዳልከው እስከ 14 መታሰር ባይችሉ እንኳን ወንጀል ከሰሩ በተወሰነ ቦታ ወስዶ ያቆያቸዋል።
1: ያቆያቸዋል። እና ብዙ የምንሰራ ምንድን ነው፣ ለምሳሌ እንደዚህ በሜዲያ ጎልቶ የሚታየው እንደዚህ ነፍሰ ገዳዮች መሆኑ፣ የሚያቆስሉ መሆኑ፣ አምባጓሮ የሚያነሱ መሆኑ፣ እንዴት በተለቀቁ፣ እንዴት ትምህርት ተመለሱ፣ ብዙ እንሰማለን። እና ይህ የህግ አንጻር ነው። ህጉ የሚለው እነዚህ ታዳጊዎች ምንም ቢሰሩ መጥፎ ወንጀል፣ ከባድ ወንጀል ቢሰሩም አስተያየቱ ለውጥ ያለ ስለሆነ ይሄ ነው ዋና እንደዚህ ሰዎች የሚሰማቸውና የሚያስቆጣቸው ምክንያት። እና የጣሪያ ድርስ እንጂ ለእኛ የሚደርስብን የሆነ ብለን ካሰብነ እንዳይሆን ጥረት ማድረግ እንችላለን። እንደምንለው ነው ታስሮ መማቀቅ አስቀድሞ መጠንቀቅ እንደምንለው።
0: አሁን ባለፉት ጊዜያት ታዳጊ ልጆች እንደዚህ ወጣቶችን ህይወታቸውን አጥፍተዋል ተብሎ በተጠረጠሩበት ጊዜ ተለቀቁ እንደዚህ የተባለው ከህጉ አንጻር ነው የምትል እናንተ?
1: ትክክል ትክክል። እንግዲህ ገና ህጉም በስነ ስርዓት ስላለ የህጉ ደግና ስላልተፈጸመ ህግ አንጻር እነዚህ ታዳጊዎች ወንጀላቸውን ከባድ ቢሆኑ መልሶ ማቋቋም፣ የትምህርት መስራት፣ አንዳንዶችም ወደ ትምህርት እንዲመለሱና ለወደፊቱ እነዚህ ታዳጊዎች ወንጀላቸውን ከባድ ወንጀል ቢሆን ይህንን ነገር ከኃላፊነት ከወሰዱ በኋላ እንዴት አድርገን መልሰን ለህብረተሰቡ መመለስ የሚችለበት መንገድ መምረጥ ወይም መያዝ ነው እንጂ ሀሳቡ ለቅጣት አይደለም። እና ስለዚህ የህግ አንጻር ነው። ይህንም ዴሞክራሲ ሀገር ስለሆነ ባንስማማ መቀበል አለብን።
0: ትንሽ ያው ስሜትን የሚነካ ነገር ነው ካየናቸው አጋጣሚዎች አንጻር። አሁን እንዳልከው ደግሞ ህጉ ሚል ከሆነ ምንም ማድረግ አይቻልም። ህጉ ጋር በደንብ ጠለቅ ብሎ መግባባት ያስፈልጋል። ሌላው ወጣቶች፣ ታዳጊ ልጆች ወንጀል ሰሩ እንበል፣ መብታቸው ምንድን ነው? ምንድን ነው የማድረግ አቅሙ ወይም ህጉ የሚፈቅድላቸው?
1: እንግዲህ እነዚህ መጀመሪያ ታዳጊ ወንጀል ከሰራ ፖሊሶችም ይህን ታዳጊ ነው ብለው ካወቁ አስተያየቱ ለወጥ ያለ ይሆናል። ዋናው ግን ፖሊሶች እነሱ መብትን ለማስከበር ብዙ ጥረት የላቸውም፣ ብዙ ፍላጎት የላቸውም። ስለዚህ ወላጆች ማለት ነው እንግዲህ እኛ ይህን መድረክ እንግዲህ ታዳጊዎች ስለማይሰሙ ወላጆች ማወቅ ያለባቸው ምንድን ነው ለእነዚህ ታዳጊዎች መጀመሪያ ጀምሮ ራስን ለማጋለጥ አያስፈልግም። የዝምታ መብት አለ። አብዛኛውን
0: ያለመናገር
1: ያለመናገር ወይም የዝምታ ማለት ነው
0: ማለት ከመርማሪ ፖሊሶች ጋር አለመተባበር ሲጠይቋቸው ዝም ማለት።
1: የመጀመሪያ አንድ ፖሊስ ጥርጣሬ አንደኛ ያው አምባጓሮ ለማንሳት እንዳለ መሳደብ ወይም ከፖሊስ ጋር ግጭት ማንሳት ይህ ነገር አይጠቅምም፣ ይጎዳል እንጂ አይጠቅምም። ይህ ነገር ማወቃለ ፖሊሶች ህግ ወጥ ስራ ቢሰሩ እነሱ ጉልበት ባለ ጉልበት ስለሆኑ ስልጣናቸውን ይዘው አለ ጉልበት መጠቀም ስልጣን ስላላቸው መጠንቀቅ ያስፈልጋል። እኛ አንዳንድ ታዳጊዎችም የደማቸው ጥቂት ሰራ ያለ ነው ቁጣት ያነሳሉ፣ አምባጓሮ ይነሳ ላይ ከዛም በኋላ ያው ወንጀል ቢጀመር በተለይ በታዳጊዎች ተነሳ። ከዚህ ጭማሬ ደግሞ እንደሚታወቀው ብዙ ታዳጊዎች ትዳዘው ተነሳ አምባጓሮ ይነሳ ላይ ከፖሊሶች ይጠይቃሉ። ያው እንግዲህ ሆፈሽ ጋር እንግዲህ ያለፈ ነው ብዙ ጎልቶ የምናየው የእኛ ህብረተሰብ ወይም ወጣቶች በሀገር አቀፍ እኛ ብቻ ሳይሆን በሀገር አቀፍ ወጣቶች ከፖሊስ ጋር ግጭት የሚነሳ ምንድን ነው በቦታ ውጭ ሄደጅ ስለሚያመሹ ጫጫቴ ስለሚያደርጉ ትዳዘውት ስጠይቋቸው አንሰጥም ይላሉ። ወይም አንዳንድ ታዳጊዎች 13 14 15 ትዳዘውት በእውነት የላቸውም እና በዚህ የተነሳ በቀላሉ የወንጀል ምርመራ ጥርጣሬና ያው በወንጀል አስተያየት በፖሊስ እጅ ቁጥጥር ሆነው ቆያሉ። እና ስለዚህ መብታቸው ምንድነው መጀመሪያ ምን ሰራነ ከፖሊስ ጋር መስፈልገውን እንቅስቃሴ ማድረግ አምባጓራ ለማንሳት ወላጅ መጠይ ለወላጃችን ለወላጅ ደውላችሁ መናገር ፈልጋለ ማለት ይሄ በጣም በጣም ጠቃሚ ነው። እንደምን ወላጅ እኮ ደውሎ ከተናገረ ለወላጅ ያን ወላጅ አንደኛ ያው ድንጋጤው የገደጋጋረ እዛም ጭማሪ ደግሞ መብቱ እንዲከበር ከቦታው ተገኝቶ ጠበቃ ይተይዞ መብቱ እንዲከበር ያደርጋሉ። እና ስለዚህ ስለዚህ ወላጆች ጠቃሚዎች ነው። ከፖሊስ አብያ ምርመራ ከገቡ ያው እንግዲህ ከአንዳንድ ጊዜ ይኸው ወንጀል ሂደት አስተያየት በግታት መሰረት እስከ 3 ሰዓት ማገት ይቻላል። ከሶስት ሰዓት በኋላ በቂ መረጃ ወይም የወንጀሉ መረጃ ካላገኙ በግዴታ እነዚህ ተጠራችም ሆነ ማንም ግለሰብ ነጻ ይወጣል። እና እስከ 3 ሰዓት ነው ማገት የሚችሉ። ከዛም በኋላ ግን ስርዓት ስነ ስርዓት ይጀምራል። ያው ፍርድ ቤት ነው ተፈለባቸው ከ4 ሰዓት በኋላ እና ብዙ የህግ የወንጀል ህግ አስተያየት ወረት ውስብስብ ስለሆነ ዋናው ነገር ነው መብት ለማስከበር ሲባል ያው ጠበቃ መጠየቅ ምክር ይህንን ነገር በሆነት ያስፈልጋለ ምክር መጠየቅ ወላጅ እንዲገኝ ማድረግ በዚህ ጭማሪ አንዳንድ ዜ ደግሞ ሰውተይ መሳዝ ነው። ምንድን ነው ብዙ ወጣቶች ለምሳሌ ብዙ ወጣቶች በአደንዛዥ እጽ ሱስነት ብዙ ችግሮች ይመርቋሉ። ይገርመሃል በአልኮሆልም ብዙዎች ታዳጊዎች 10 ዓመት ጀምሮ ይጠጣሉ። እና ይህንን መቆጣጠር የምንችለው ይህን ነገር አሁን ኃላፊነት መውሰድ የምንችለው ያው ወላጆች ነን። እንግዲህ ኃላፊነት ያለብን ስለሆነ በዚህ ተጀመረ። በዚህ አንጻር ብዙ ወጣቶች ብዙ ታዳጊዎች በወንጀል ችግር የወደቁ በፖሊስ ቁጥጥር ቆዩም አሉ። እና ስለዚህ ነው ከዚህ ጭማሪ በመጨረሻ ለምሳሌ እነዚህ አይጣል እንጂ በፖሊስ ቁጥጥር ውለው መረጃ አግኝተው የወንጀል ክስ ከቀረበ በኋላ ወይም ወንጀል ምስረታ ከቀረበ በኋላ ብዙ ትብብር ያስፈልጋል። መልስ ለማቋቋም ቤተሰቡ ሁላ መሳተፍ አለበት። ወላጆች በተለይ ብዙ ትብብር ስለሚያስፈልግ ይህንን ማወቅ አለ።
0: ጥሩ፣ በጣም ጥሩ ነው። በጣም ነው የምናመሰግን። እንግዲህ ለወደፊትም ብዙ እንነጋግራለን። ማጠቃለያ
1: ያው መጠቃለያ መጀመሪያ እንግዲህ ትምህርቱ ስለምጀመር ለሁሉም መልካም ስኬት እመኛለሁኝ። ዋናው ነገር መብት የምናስከብር የምንችል እኛ ብቻ ነን፣ ወላጆች ናቸው። አይጣል እንጂ ታዳጊዎች ከሰሙ ታዳጊዎች ራሳቸው ነው እንጂ ሌላ ግለሰብ ወይም ፖሊሶች ወይም ሌላ ሰዎች መብታችን ያስከብሩናል ብለው መገመት የለም። በዚህ የተነሳ እንደቅድም ጠቀስኩት ጠበቃ 24 ሰዓት በቁጥጥር ስላለ በሰነጎራ ጥብሪት ውስጥ ይህንን መብት መፈጸም አለ ማሙላት አለ። ይሄ በጣም በጣም ብዙ ሰዎች በዚህ የተነሳ መብት የፈጸሙ ድነዋል ማለት ነው። ከዚህ ጭማሬም ማወቅ ያለ የእኛ ህብረተሰብ ባህል ነክ ስለሆነ በቀላሉ ስለምንታለል ፖሊሶች አላማቸው አንድ ወንጀል ከተሰራ አንድ ጥርጣሬ ካለ በቂ መረጃ ይዞ ያንን ግለሰብ ፍርድ ቤት ለማምጣትና እስራት ለመወሰን ነው እንጂ ሌላ አይደለም። እና ስለዚህ በጣም አመሰግናለሁ። በሌላ መድረክ በሌላ ቀንም በሰፊ ይህንን ነገር መገጽ ይቻላል። እናመሰግናለሁ ስለዚህ እድል።
0: በጣም እናመሰግናለን። የህግ ጠበቃ አወቀ አለሙ ዜና፣ በጣም ነው እናመሰግን ከኛ ጋር ለነበረህ ቆይታ። መልካም ጊዜ።
1: መልካም ጊዜ ሁላችን።
0: የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የወጣቶች ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ። እስከ ሳምንት ቸር እንሰንብት። በደህና ቆዩልን።

የተከበራችሁ አድማጮቻችን ስምንት ሰዓቱ ነው መጠናቀቁ ነው። ለዚህ ፕሮግራም መሳካት ለተባበረው ለቴክኒክ ባለሙያችን ለኢላን አዞላይ ምስጋና በማድረስ እንግዲህ በያላችሁበት መልካም ሌሊት ይሁንላችሁ። በነገ ጠዋት በሰላም ያገናኘን። በደህና አደሩ።